ወሳኝ እንደሆነም ነው የተነገረው። ከዚህ ቀደም አሰልጣኝ ኮንቴ ክለቡን ከሚረከቡ አሰልጣኞቹ አንዱ እንደሚሆኑ ሲነገርም ቆይቷል። አሁን ላይ ግን በተሰማው መረጃ ፋቢያን ሃርዝለር ቀዳሚ እጩ እንደሆነም ተገልጿል። ከዚሁ ከማንቸስተር ዩናይትድ ዜና ሳንወጣ የማንቸስተር ዩናይትድ ተከላካይ መስመር ተጫዋች ሊሳንድሮ ማርቲኔዝ ማንቸስተር ዩናይትድ በአትሌቲኮ ማድሪድ ከተሸነፈ በኋላ እጅግ አነጋጋሪ አስተያየትን ሰጥቶ ነበር። ለዚህም ምላሹን ሰጥቷል። እኔ የሰጠሁት ማንቸስተር ዩናይትድ አሁን ላይ ደካማ እንቅስቃሴን እያሳየ ዩናይትድ አሁን ላይ ከሚያስመዘግበው ውጤት ጋር በተያያዘ ነው ሀሳቡን የሰጠሁት። በንዴት ንግግር አድርጌያለሁ፣ ነገር ግን ቃላቶቼ የሚሰማኝን ያንጸባርቃሉ የሚል ሀሳብንም ሰጥቷል። ዩናይትድ ለትልቅ ዋንጫ ሲፎካከር መመልከት እፈልጋለሁ የሚልንም ሀሳብም ሰጥቷል። አሁንም ይቅርታ መጠየቅ እንደማይፈልግም ሰጥቷል። የቡድን አጋሮቼና አሰልጣኞቼ አሁንም እምነት አለኝ፣ ጥሩ እንቅስቃሴን እናሳያለን፣ ለዋንጫም እንፎካከራለን፣ ለተሻለ ደረጃንም ለመያዝ በቀጣይ ጥሩ እንቅስቃሴ ለማድረግ ወደ ሜዳ እንመለሳለን የሚልም ሀሳብ ሰጥቷል። በአጠቃላይ ግን ይቅርታ ሳይጠይቅ ሀሳቡንም ሰጥቷል፣ ተጫዋቹም ማለት ነው። ከዚህ ጋር በተያያዘም ሌሎች ሀሳቦችም እየተነዙ ይገኛሉ። የማንቸስተር ዩናይትድ ኃላፊዎችም ቁጣን እያስነሱ እንደሚገኝም ተረጋግጧል። ተጫዋቹ ቀጣይ መዳረሻ ውስጥ የት ሊሆን ይችላል፣ ሊወጣ የሚችልበት ምድል ሰፊ ነው የሚል ሀሳብንም ሰጥቷል። ኢንዞ ማሬስካ በማንቸስተር ሲቲ የስልጠና ሜዳ ላይ በአዲስ ቫይቭ መጀመራቸውና መከሰታቸው ተሰምቷል። በሲቲ እግር ኳስ አካዳሚ ውስጥም ተጫዋቾችና የአሰልጣኝ ኃላፊዎችም ወይንም ሰራተኞች በስልጠና ክፍለ ጊዜያቸው የሚጫወቱትን ተወዳጅ ሙዚቃ መምረጥ እንዲችሉ አድርጓል የሚሉ መረጃዎችም ሰጥተዋል። አላማው ግን ስልጠናውን የበለጠ አስደሳች ለማድረግ ተጫዋቾች በስራ ላይ እያሉም እንዲጨፍሩም ትዕዛዝ ሰጥተዋልና እንዲሁ ፍቃድም ሰጥተዋል የሚሉ መረጃዎችም እየወጡ ይገኛሉ። ዳኒ ካርቫሃል በሄታፌ ቤት የ14 ቁጥር ማሊያን ለምን እንደሚለብስ ሀሳብም ሰጥቷል። በሄታፌ ቤት 12 ቁጥርና 14 ቁጥር እንዲሁ ተሰጥቶኝ ነበር፣ ምረጥ ተብዬ ነበር። እኔ ግን የመረጥኩት የ14 ቁጥር ማሊያ ነው። ያም ደግሞ የመረጥኩት ከዚህ ቀደም በሪያል ማድሪድ ቤት የእኔ ጓደኛ ሆሴሉ በ14 ቁጥር ማሊያ እጅግ አስደናቂ ጊዜንና ውጤታማ ጊዜን ስኬትን አሳልፏል። እኔም ያንን በመመኘት 14 ቁጥርን እንደ ገድ በማሰብ 14 ቁጥርን ለመልበስ ፈቅጄ አሁን 14 ቁጥርን በሄታፌ ለመልበስ ወስኛለሁ የሚል አስተያየትንም ሰጥቷል። ፊፋ ከ2027 እስከ 2030 ባለው የውድድር ጊዜ ውስጥ ከ6 ቢሊዮን ዶላር በላይ ወደ እግር ኳስ ወይንም በእግር ኳሱ ፈሰስ ለማድረግ እቅድ መያዙ ተሰምቷል። እቅዶቹ ከጸደቁ እያንዳንዱ አባል ማህበር 25 ሚሊዮን ዶላር የገንዘብ ድጋፍም እንደሚደርሰው የተዘገበ ነው የሚገኘው። የጂያኒ ኢንፋንቲኖ ግን ቀጣይ እንግዲህ እጣ ፋንታ ምን ይሆናል የሚለው የሚጠበቅ ነው የሚሆነው። ይህም ጂያኒ ኢንፋንቲኖ በ2016 የፊፋ ፕሬዚዳንት ሲሆኑ ከነበረው 1 ሚሊዮን ዶላር በላይ እንደሆነም ተገልጿል። ይህ ገንዘብ እንዲገኝም ታዲያ 48 ብሔራዊ ቡድኖች ሲሳተፉበት የነበረው የዓለም ዋንጫው ከፍተኛ ገንዘብን እንዲያስገኝ ትልቁን ሚና እንደተጫወተም ነው እየተነገረም የሚገኘው። ቪኒሲየስ ጁኒየር የአራት ጨዋታ ቅጣት ተጥሎበታል። ብራዚላዊው የሪያል ማድሪድ የፊት መስመር አጥቂም በላሊጋው ቅጣት ተጥሎበታል። በሳምንቱ መጀመሪያ ሪያል ማድሪድ በሜዳው ቪያሪያልን 1-0 ባሸነፈበት ጨዋታ ላይ ቪኒሲየስ ጁኒየር ቀይ ካርድ ተመልክቶ ከሜዳ መውጣቱ ይታወሳል። ይህም ቀይ ካርድ ታዲያ ቪያሪያልን ባስተናገዱበት ጨዋታ የቪያሪያሉን ተጫዋች ናታን ሳሊባን ጸጉር በመጎተቱ የተነሳ ነው ከሜዳ የወጣው። ታዲያ ከዛ በኋላ ከሜዳ ሲወጣም የዕለቱን ዳኞች አመናጭቆ ነበር፣ ያልተገባ ባህሪን አሳይቷል በሚል የላሊጋው ዳኞች ኮሚቴ በተጫዋቹ ላይ የአራት ጨዋታ እንዲሁ ቅጣት አስተላልፎበታል። 2 ጨዋታ ናታን ሳሊባ ላይ ጸጉር በመጎተት፣ 2 ጨዋታ ደግሞ በዳኞቹ ላይ ያልተገባ ባህሪን በማሳየቱ እንደሆነም ነው መረጃው የተዘገበው። ከዚህ ጋር በተያያዘም አሰልጣኝ ዦዜ ሞሪኒዮ ቅሬታቸውን አሰምቷል። ትላንት የአውሮፓ ሻምፒየንስ ሊግን ጨዋታ ሊጫወት ሲል ይህንን ውሳኔ ማስተላለፉ ተገቢነት የለውም ተብሏል። ቪኒሲየስ ጁኒየርም በጣም ቅሬታውን አሰምቷል። እኔ ስለሆንኩ ነው ይህ ቅጣት የተላለፈው። ሌሎች ቢሆኑ 2 ጨዋታ ይተላለፍባቸው ነበር። እኔ በጣም ጠንካራ ነኝ፣ ይህንንም አሳልፈዋለሁ የሚል አስተያየትንም ሰጥቷል። የቀድሞ የማንቸስተር ሲቲው የክንፍ ተጫዋች ሪያድ ማሃሬዝ የኳታሩን ክለብ አልሻምባልን ትናንትና በነፃ ዝውውር መቀላቀሉ እንዲሁ ተሰምቷል። አልአህሊን ለቆ ነው ወደ ኳታር ያመራው የተባለው ትናንት በይፋ ክለቡን መቀላቀሉም ተሰምቷል። የእንግሊዝ ፕሪሚየር ሊግ የ6ኛ ሳምንት መርሃ ግብር የሳምንቱ ምርጥ
ምርጥ ተጫዋችም ትላንትና ይፋ ተደርጓል። በዚህ መሰረት የቼልሲው መሃል ሜዳ ተጫዋች ጆርዳን ሄንደርሰን የሳምንቱ ምርጥ ተጫዋች በመባልም ተመርጧል። በሳምንቱ መጀመሪያ ቼልሲ በርንማውዝን 5-1 ባሸነፈበት ጨዋታ ላይ ጆርዳን ሄንደርሰን እጅግ አስደናቂ ጎል ማስቆጠሩ ይታወሳል።

0: ከቅጣት ምት እንዲሁም ደግሞ በጨዋታ አንድ ጎል አስቆጥሯል። በደምሩ ሁለት ጎሎችን ማስቆጠሩ አይዘነጋም። አንድም ለግብ የሚሆን ኳስም አመሻሽቶ አቀብሎ ነበር። ጆርዳን ኤንደርሰን የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ሆኖም እንዲሁ ተመርጧል። በስተመጨረሻ አንድ መረጃ ላንሳና የክፍል አንድ መረጃችንን እናጠናቀቃለን። የሰሜን ለንደኑ ክለብ አርሰናል የስራ ቦታዎቹን ለመቀነስ ማቀዱ ተሰምቷል። ታዲያ ክለቡ ከቀጣይ ጊዜ ጀምሮ ገንዘብ ለማትረፍ ሲል አርሰናል ወደ 60 ቦታ የሚጠጉ የስራ ቦታዎችን ለመቀነስ አቅደዋል ነው የተባለው። የስራ ቀነሳውንም ለሰራተኞቹ አሳውቀዋል ተብሏል። ይህ ታዲያ የተዋወቀው አርሰናል ከዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ካሳካ በኋላ አርሰናል ይህንን ማሰቡ ተገልጿል። ከሳምንት በኋላ ማይክል አርቴታ አንድ የዓመት ደሞዛቸው 20 ሚሊዮን ዩሮ ከፍ ማለቱን ተከትሎ እንዲሁ የአርሰናል ኃላፊዎች ከአንድ ሳምንት በኋላ ይህንን ለሰራተኞቻቸው ይፋ ማድረጋቸው ነው የተገለጸው። በቀጣይ በየትኛው የስራ ዘርፍ ነው አርሰናል ቅነሳ የሚያደርገው ጉዳይ የሚጠበቅ ነው የሚሆነው። ለክፍል አንድ ያስኳቸውን ስፖርታዊ መረጃዎች በዚህ ላጠናቅ። ለነበረን ቆይታ አድማጮችንም አንቺንም ከልባ አመሰግናለሁ። በክፍል ሁለት ሌሎች አዳዲስ ስፖርታዊ መረጃዎችን ይዤ የምመለስ ይሆናል።
1: አመዲን ለክፍል አንድ ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁ። ክብራትና ክብራን የክፍል አንድ ስፖርታዊ መረጃዎችን በክብር ያስደመጠን የማለዳው አጋራችን ሲንቄ ባንካችን ነበረ። ሁሉንም ማቀፍ ለሁሉም ተደራሽ መሆንና የብዙሃኑን ሕይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕዩ አድርጎ የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ሲንቄ ባንክ በአንድነት ወደ ስኬት እያለ ከኛ ጋር አለ። ከምልክቶች በኋላ ስንመለስ በሀገር ውስጥና በባህር ማዶ መረጃዎቻችን የምንገናኝ ይሆናል።
2: ይግቡ ወደ አዲስ ምዕራፍ፣ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በምናገኝበት በር በአንድነት እንግባ።
3: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር፣ ተንቀሳቃሽና ግሪዳ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት፣ በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራዥ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የ200 ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩኝ ሱፐርማርኬት ነው፣ ኩማዲያ ፊት ለፊት፣ ተክለ ሃይማኖት ሆስፒታል ፊት ለፊት፣ ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0942000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
4: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
5: እድግ በልልኝ የኔ ልጅ።
6: አንተ የት ጠፍተህ ነው ግን?
5: አሁን ገባሁ፣ በጣም ነው የናፈቅከኝ።
4: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
7: አበባዎቹ ወደ ንቦቹ ቀርበዋል፣ ማሩ ደግሞ ወደ እናንተ ተጠግቷል። የንብ ኢንተርናሽናል ባንክ ሂሳብን ለመክፈት ወደ ቅርንጫፎቻችን መምጣት ሳይጠበቅብዎት ባሉበት ቦታ ሆነው የእጅ ስልክዎንና የፋይዳ መታወቂያውን ብቻ በመጠቀም ሂሳቦን በቅጽበት ከፍተው ገንዘቦን በቀላሉ ማንቀሳቀስ ይችላሉ። ቆይ ግን አሁን እኔን እየሰሙ የስልክዎን ፓስወርድ ከፍተው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የፋይዳ መታወቂያ ቁጥሮን ተጠቅመው የአገልግሎታችን ተጠቃሚ ለምን አይሆንም? እስከ መቼ አለብሽ? እስኪ ኑርብን። ለአዲስ የንብ ተራ ተመዝጋቢዎች ደግሞ የደብተር ማሟሟቂያ በ100 ብር ፈገግታን የምንቀበሉት። ዝምን ብለን ለምቾቶ ያለን ትጋት እንደ ሰላ ይቀጥላል። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደ ነው።
8: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስ እና ሐዋላ በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ ክፍላክ ቁጥብ ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ ካቻ ካቻ ብቻ
9: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
10: ሄሎ
11: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገሬ
10: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
11: ታዲያ በስልክ ቁጥሮ ይላክልኛ
10: ዳሽን ላይ አይደል እንዴ ያልሽ
11: እኮ ዳሽን ላይ በዳሽን ሱፐር አፕ
9: አዎ በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
12: ለምሳ 5500 ደርሶባችኋል ላክላክ አርጓ
11: አካውንትን ስጠይ
12: ስልኬን ተጠቀሙ
10: አረ እንዴት
12: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል
9: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደርምጃ ቀዳሚ
13: ጥሩ ነገር ደስ ይላል በጣም ጥሩ ነገር ደግሞ በጣም ደስ ይላል አለ አይደል ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል ኮንፈርት ቅንጡ መዓዛ ለመቶ ሰዓታት
14: በንግድ ዓለም እድል እንደ ነፋስ ናት ሲመጣ በጊዜው መያዝ ይጠይቃል ዛሬ የተከፈተ በር ነገ ሊዘጋ ይችላል ያልተያዘ እድል ደግሞ አልፎ የሚሄድ የህልም ክንፍ ነው ለንግዱ እድገት የሚያስፈልገው ጊዜን የሚረዳ ድጋፍ ነው ንስር ማይክሮፋይናንስ ምቹና ፈጣን የብድር አገልግሎት ይዞሎት ቀርቧል ንግዱን ለማስፋፋት ለመኪና መግዣ ለቤት መስሪያ ለቤት ማደሻ ማሽነሪና መሳሪያዎችን ለመግዛት ጥሬ ዕቃ ለማቅረብ የሥራ ማስኬጃዎችን ለመሸፈን አዲስ የንግድ እድሎችን ለመፍጠርና የእድገት ራዮን እውን ለማድረግ ንስር ሁሌም ከጎኑ ነው ዛሬውኑ በአቅራቢያው ያለውን የንስር ማይክሮፋይናንስ ቅርንጫፍ ይጎብኙ ወይም በስልክ ቁጥር 0115500700 ወይም በ9404 ይደውሉ ንስር ማይክሮፋይናንስ የሁላችንም ሀብት

0: ከተወዳጁ ጣቢያ ከብስራት ጋር ናችሁ። እንግዲያውስ ይህን እንገራችሁ።
1: I live with a numberless little white flower.
0: በአየርላንድ ኔናይ ከተማ አንዲት በአስራዎቹ የእድሜ ክልል ውስጥ ያለች ታዳጊ ወጣት አንድ ዘፈን እያዳመጠች ራሷን አጠፋች። በቡዳፔስት አንድ ባለሱቅ ወጣት ራሱን ካጠፋ በኋላ የጻፈው ማስታወሻ ከአንድ ዘፈን ላይ የተቀነጨቡ ስንኞች ሆነውም ተገኙ። በለንደን አንዲት ሴት ይህንኑ ዘፈን ደጋግማ እየሰማች ከመጠን ያለፈ መድኃኒት ወስዳ ሞተች። እንዲህ እያለ ይህን ዘፈን ካዳመጡ በኋላ የገዛ ሕይወታቸውን በገዛ እጃቸው የሚያጠፉ ሰዎች ቁጥር ከ100 ተሻገረ። ሙዚቃው የገዛ አቀናባሪውን ጭምር ከመብላትም አልተመለሰም። በዚህም ሳቢያ የዓለም አቀፍ ዝነኛ ሚዲያዎች ሳይቀር ይህንን ሙዚቃ አየር ላይ እንዳይውል እስከ ማገድ ድረስ ደረሱ። የጨለመ ሰንበት ወይም በእንግሊዘኛው አጠራር ግሉሚ ሰንዳይ ይሰኛል። ይህ መልአከ ሞትን ይጠራል የተባለው ሙዚቃ ዘመኑ እንደ አውሮፓውያኑ የዘመን ቀመር በ1933 ዓ.ም ሃንጋሪ ውስጥ የተወለደው ሴሬስ የተባለ ወጣት ታዋቂ የሙዚቃ ደራሲ ለመሆን ይታገላል። ታዲያ መጥፎ አጋጣሚ ሆነና ሴሬስ ባላወቀው ምክንያት በጣም የሚወዳት የሴት ጓደኛው ትለየዋለች። ሴሬስ ይህንን የሴት ጓደኛውን መለየት መነሻ በማድረግ አንድ ሙዚቃን ይደርሳል። ሙዚቃው ጥልቅ የሆነ ሐዘንን የሚገልጽና ወደ ሌሎችም የሚጋባ ነበር። ይህን ሙዚቃ ያዳመጠው ሃንጋሪያዊው ባለቅኔ ላዞሎ ጃቮር ለሙዚቃው ግጥም ይጽፍለታል። ጃቮር የጻፈው የሙዚቃ ግጥም አንድ ፍቅረኛውን በሞት የተነጠቀና በዚያ ምክንያት በሕይወት የመኖር ጣዕም የጠፋበት ወጣት ራሱን አጥፍቶ ከሞተ በኋላ ባለው ዓለም ከፍቅሩ ጋር ለመገናኘት ከራሱ ጋር ሲሟገት የሚሰማበት ታሪክንም ያዘለ ነበር።
1: I was only dreaming.
0: የሙዚቃው ግጥም ቀጥታ ወደ አማርኛ ሲተረጎም ውዴ አንቺን የወሰደሽ መልአከ ሞት መጥቶ ያሽኮረመመኛል፣ ውድህ ናፍቃለች ልውሰድህ እያለ ይወሰውሰኛል። እኔም ሐሳብ አለኝ ሰሞኑን ልመጣ፣ መቼም ከሞት መንደር የሄዳ አይመጣ። አልሰማህ ብሎኛል መልስልኝ ብዬ ብለምነው አምላኬን፣ እንደው ልመጣ ነው እስኪ አይዋለው ይከፋው እንደሆን ይላል። አንዳንዶች እንደሚሉት ሴሬስ ራሱ ሙዚቃውን የደረሰ ጊዜ ግጥምም ጽፎለት ነበር። የሴሬስ ግጥም ግን ስለ ጦርነትና ስለ ዓለም መጨረሻ መድረስ እንጂ ልብን የሚሰብርና መልአከ ሞትን የመጥራት ኃይል ያለው የመለየት ግጥም አልነበረም። የጨለመ ሰንበት ወይም ግሉሚ ሰንዳይ ዘፈን ቀስ በቀስ ወደ ሌሎች የአውሮፓ ሀገራትም ተሸጋገረ። በተለያዩ ቋንቋዎች እየተተረጎመ መሰራትም ጀመረ። ይህን ጊዜ ነበር በየቦታው ሙዚቃውን ያዳመጡ ሰዎች ራሳቸውን እያጠፉ እንደሆነ የሚገልጹ መረጃዎች መውጣትም የጀመሩት። የእንግሊዙ ቢቢሲ ዘፈኑን በሚዲያው በኩል አየር ላይ እንዳይውል በይፋ አገደ። ይህ እገዳ እስከ ቅርብ ጊዜ ድረስ አልተነሳምም ነበር። የሙዚቃው ደራሲና አቀንቃኝ ሴሬስ በሁለተኛው የዓለም ጦርነት ጊዜ በናዚዎች እጅ ወድቆ ወደ ጉልበት ብዝበዛ ካምፕ ተወርውሮ ነበር። ነገር ግን ከዛ ጥቂቶች በሕይወት መትረፍ ከሚታደሉበት የሞት ካምፕ ውስጥ በሕይወት ለመውጣትም ችሏል። ከካምፑ ከወጣ በኋላ ወደ ሙዚቃው ሥራው ቢመለስም ግሉሚ ሰንዳይን የመሰለ ዝነኛ ሙዚቃ ግን መስራት አልቻለም ነበር። ታሪኩ እንደሚናገረው ሴሬስ ግሉሚ ሰንዳይ የተሰኘ ሙዚቃው ዝነኛ ከሆነ በኋላ ለሙዚቃው መጻፍ ምክንያት ከሆነችውና ባላወቀው ምክንያት ከተለየችው የፍቅር ጓደኛው ጋር ዳግም ለመታረቅ ሐሳብም ነበረው። ነገር ግን ከረፈደ ሆነና የቀድሞ ፍቅረኛው ራሷን የማጥፋቷ መርዶ ደረሰው። ሊያውም ግሉሚ ሰንዳይን እያዳመጠች የጻፈችው የመጨረሻ ማስታወሻም ሁለት ቃላት ብቻ ነበሩት፣ ግሉሚ ሰንዳይ የጨለመ ሰንበት የሚል። ከዚህ በኋላ ሴሬስ በሕይወት ለመኖር ምንም ጭላንጭል ተስፋና ምኞት አልነበረውም። በ1968 ዓ.ም ቡዳፔስት ውስጥ ከሚገኝ አንድ ሕንፃ ራሱን ወርውሮም በሞት ተለየ።

0: እያዳመጣችሁን ስለሆነ እጅግ አድርገን እናመሰግናለን። በስርዓት ማለዳችን እስከ ማለዳ ሁለት ሰዓት ድረስ ይደመጣል። መልካም ቆይታ።
1: ሄሎ፣ ለክፍያው እኮ የባንክ ሂሳብ ቁጥር እንድትልክልን እየጠበቅን እኮ ነው።
2: ልከፍት ወደ ባንክ እየሄድኩ ነው። ባክ ትንሽ አትታገሶኝም?
1: ለዚህም ጊዜ ታባክናለህ? ባለበት ሆነ በስልክ አትከፍት?
2: እንዴት?
1: በገዳ ዲጂታል ኦንቦርዲንግ ነዋ።
2: እንደሱ አይነት ነገርም አለ እንዴ?
1: አለ እኮ። ይህንን አታውቅም?
2: ታዲያ እንዴት ነው የማገኘው?
3: ፕሌይ ስቶር ወይም አፕ ስቶር ላይ በመግባት ገዳ ዲጂታል አፕን በማውረድ ወይም የገዳ ባንክ ድረገጽ ላይ በመግባት ፋይዳ መታወቂያን በመጠቀም ሂሳብ መክፈት አሁን እጅጉን ቀላል ሆነዋል። በስራ ቦታም ሆነው ከቤቶ ሳይወጡ፣ በጉዞ ላይ ሆነው ካሉበት ሀገር ለዚህ ብለው ሳይመጡ፣ ቦታና ጊዜ ሳይገድበው አካውንትን ከመክፈት እስከ ክፍያ መፈጸም ማንኛውንም አገልግሎት ማግኘት እንዲችሉ በገዳ ባንክ የዲጂታል አገልግሎቶች የባንካችንን መስኮት እስከ እጆ መዳፍ ድረስ አቀርበንሎታል። ገዳ ባንክ፣ የአዲሱ ትውልድ ባንክ።
4: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፕስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።

0: ለአማራ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃሜዳ ስለሚያካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለአክሲዮኖቻችን፣ ምልአተ ጉባኤ መሟላት እንዲችል በአካል እንድትገኙ እያሳሰብን መገኘት የማትችሉ በሚቀርባቸው የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት በመገኘት በፍላጎታችሁና እናንተ ለመረጣችሁት ማንኛውም ሰው በየትኛውም አካባቢ ለሚገኝ ውክልና እንድትሰጡና ተወካዩ ጉባኤ ላይ እንዲገኝልን እያሳሰብን በኢትዮጵያ ብሔራዊ ባንክ መመሪያ ኤስቢቢ ህዝባር 91 ህዝባር 2004 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
1: አማራ ባንክ፣ ከባንክ ባሻገር።
2: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። ሶስት ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያ።

0: ምንጊዜም ምሪንዶ
1: ዋው የዛሬው የመገብ ጣም ልዩ ነው። ሚስጥሩ? አዎ ሚስጥሩማ የመገባች የጣም ከፍታ ጊፍቲ ሶያ። ጊፍቲ ሶያ ጥራትን ሲመርጡ ጣዕምን ያስቀድማሉ። ከፍተኛ የፕሮቲን ይዘት ያለው፣ ከኮሌስትሮልና ከእንስሳት ተዋጽኦ ነፃ፣ ጤና ብቻ፣ ከንጹሕ ተፈጥሯዊ አኩሪ አተር የተዘጋጀ፣ ፍጹም በተመጣጣኝ ዋጋ ለሕፃናት ለዋቂ ተስማሚ ጊፍቲ ሶያ ቃሊቲ ከግምሩክ ፊት ለፊትና መርካቶ መገኛችን ነው። በ0970-02-9002 ሃሎ ይበሉን። ጊፍቲ ሶያ ጤና ብቻ። አየ
2: ጊፍቲ ሶያ
3: ዋው!
4: ይሄማ ድሮ ነበረ፣ ዘንድሮማ ዕድሜ ለንባክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለሕንፃ ባለቤቶች፣ ለተከራዮችና ለሕንፃ አስተዳዳሪዎች ንብ ተራ ሕንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ ስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ኢንተርናሽናል ባንክ

0: በድጋሚ እንደምናደራችኋል ክብራትና ክብራን ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ጋር ስላላችሁ እጅግ አድርገን እናመሰግናለን። የዕለተ ሐሙስ የብስራት ማለዳ ፕሮግራማችን ሲቀጥል ፕሮግራሙን እየመራሁኝ ቤዛቤት አራጌ አብራችኋለሁኝ። አሁን ከሀገር ውስጥና ከባህር ማዶ ያዘጋጀናቸው መረጃዎቻችንን የምናስደምጥበት ሰዓት ላይ እንገኛለን። በከተማችን ከሰሞኑ ወመዘክር ውስጥ በተገደለችው ወጣት የተጠረጠረው ግለሰብ ይዞ ምርመራ መቀጠሉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ዝርዝሩን የምንመለስበት ይሆናል። በአዲስ አበባ ነዋሪዎች ላይ ያለው የኑሮ ውድነት ጫና አሁንም አሳሳቢ ሆኖ ቀጥሏል። ሌላኛው መረጃችን በደቡብ ክልል በዓመት በወሊድ ምክንያት የሚሞቱ እናቶች ቁጥር መቀነሱ እንዲሁ ተነግሯል። ከ10 ሚሊዮን ኪዩቢክ ሜትር በላይ ፍሳሽ የማጣራትና የማስወገድ ስራ መከናወኑም ተገልጿል። በሳውዲ አረቢያ የተፈጸሙ ጥቃቶች በዓለም ኢኮኖሚ ላይ አሉታዊ ተጽዕኖ ሊያሳድሩ እንደሚችሉ IMF አስጠንቅቋል። ክብራትና ክብራን አሁንም በድጋሚ ከኛ ጋር እንድትቆዩ እንጋብዛችኋለን። በአዲስ አበባ ነዋሪዎች ላይ ያለው የኑሮ ውድነት ጫና አሁንም አሳሳቢ ሆኖ ቀጥሏል። የአዲስ አበባ ንግድ ቢሮም የኑሮ ውድነት ጫናን ለማስታገስ የዲጂታል አሰራሮችንና አዳዲስ ግብይት ማዕከላትን እንደሚያጠናክር አስታውቋል። የአዲስ አበባ ንግድ ቢሮ የእቃዎችን ዋጋ ለማረጋጋት፣ የአቅርቦት ክፍተትን ለመቅረፍና የንግድ ፈቃድ አሰጣጥን ለማሻሻል የተደረጉ ጥረቶችን ውጤታማ እንደነበሩም አስታውቋል። በበጀት ዓመቱ የመጀመሪያው ሩብ ዓመት የንግዱን ማህበረሰብ አገልግሎት ማሻሻል፣ የአቅርቦትና ፍላጎት ሚዛንን ማስጠበቅ እንዲሁም የንግድና ሕግ ደንቦችን ማስከበር ላይ በርካታ ስራዎችም ተከናውኗል። በአገልግሎቱ አሰጣጥ ረገድም ቀደም ሲል በተወሰኑ የፍጆታ እቃዎች ላይ ያተኮረውን አቅርቦት በማስፋት ሰብል፣ ፓስታና ሩዝ በዘላቂነት እንዲቀርቡ መደረጉም ተጠቁሟል። በተጨማሪም በየዩኒፎርም የደብተርና ሌሎችም ቁሳቁሶችን የማቅረብ ስራዎችም መከናወናቸውም ተገልጿል። የግብይት ስርዓቱን ዘመናዊ ለማድረግም የዲጂታላይዜሽን ስራዎች የተከናወኑ ሲሆኑ አገልግሎቶችን ወደ ኦንላይን በማስገባትም የአገልግሎት አሰጣጡን ለማቀላጠፍ ጥረቶች መደረጋቸው ተመላክቷል። የአቅርቦቱን ክፍተት ለመቅረፍም ከቀድሞዎቹ የግብይት ማዕከላት በተጨማሪም በክፍለ ከተማ ደረጃም በተጨማሪ አቅርቦት አማራጮችን የማስፋት ስራም ተከናውኗል። ይህም የእቃዎችን አቅርቦት ለማሳደግናም የአቅርቦትና ፍላጎት ሚዛንን ለማስጠበቅ የተደረገ ጥረት መሆኑን ተመላክቷል። በተጨማሪም የእቃዎችን ዋጋ ለማረጋጋትና የንግድ ፈቃድ አሰጣጥን በዘላቂነት ለማሻሻል የተደረጉ ጥረቶችም ውጤታማ መሆናቸውን በግምገማው መገለጹም ታውቋል። በቀጣይ ሩብ ዓመትም በሂደት ላይ ያሉ ስራዎችን በማጠናከር የህዝቡን የኑሮ ውድነት ለማስታገስና የንግድ ስርዓቱን ይበልጥ ዘመናዊ ለማድረግ ቢሮ እየሰራ መሆኑን ለባልደረባችን ሰብል አበበ በላከው መረጃ ተመልክተናል። በደቡብ ክልል በዓመት በወሊድ ምክንያት የሚሞቱ እናቶች ቁጥር መቀነሱ ተነገረ። በደቡብ ኢትዮጵያ ክልል በወሊድ ምክንያት የሚሞቱ እናቶችን ቁጥር ወደ 80 ዝቅ ማድረግ መቻሉን በኢትዮጵያ ክልሉ ጤና ቢሮ አስታውቋል። በቢሮ የእናቶችና ህጻናት ስርዓተ ምግብ የእናቶች ፕሮግራም አስተባባሪ አቶ ደምሰው ምትኩ በብስራት ራዲዮ እንደተናገሩት ይህ ውጤት ሊመዘገብ የቻለው በክልሉ ጤና ተቋማትን የአገልግሎት አሰጣጥ ማጠናከር በመቻሉና በጤና ተቋማት ላይ የወሊድ አገልግሎትን የሚያገኙት እናቶች ቁጥር በመጨመሩም ነው። ለእናቶች ሞት ዋነኛ መንስኤ የሆነውን የደም መፍሰስ ችግር ለመቅረፍ ቢሮ ያከናወናቸው ተግባራት ለቁጥሩ መቀነስም ከፍተኛ አስተዋጽኦ መበርከታቸውም ተጠቁሟል። አስተባባሪው አክለውም አሁን የተመዘገበው ቁጥር ቀደም ካሉት ዓመታት ጋር ሲነጻጸር እየቀነሰ የመጣ ቢሆንም አሁንም በርካታ የሚቀሩ ስራዎችም አሉ ብለዋል። አንዲትም እናት በወሊድ ምክንያት ህይወቷ ማለፍ የለበትም ያሉት አቶ ደምሰው እንደ ሀገር የሚወጡ ፖሊሲዎችን ተግባራዊ በማድረግ ረገድ ቢሮ አሁንም በትኩረት እየሰራ እንደሆነ ተናግረዋል። በተለይም ደግሞ በደም መፍሰስ ምክንያት የሚከሰት እናቶችን ሞትን ለመቀነስ የጤና ሚኒስቴር ይፋ ባደረገው የእናቶች በወሊድ ወቅት የሚፈሳቸውን የደም መጠን ልኬት ማወቅና አስቸኳይ ሕክምና መስጠት ተግባራዊነት በትኩረት እንደሚሰራ ተጠቁሟል ስትል መባ ወርቅነህ ዘግባለች። ከ10 ሚሊዮን ኪዩቢክ ሜትር በላይ ፍሳሽ የማጣራትና የማስወገድ ስራ መከናወኑ ተገለጸ። በ2019 በጀት ዓመት የመጀመሪያው ሩብ ዓመት በመስመርና በፍሳሽ ማንሻ ተሽከርካሪዎች ላይ 11.45 ሚሊዮን ኪዩቢክ ሜትር የሚጠጋ ፍሳሽ ተሰብስቦ የማጣራትና በአግባቡ የማስወገድ ስራ መከናወኑን የአዲስ አበባ ውሃና ፍሳሽ ባለስልጣን አስታውቋል። የባለስልጣኑ ህዝብ ግንኙነትና ዳይሬክተር ወይዘሮ ሰርካለም ጌታቸው ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት በሩብ ዓመቱ በመስመር የተሰበሰበው ፍሳሽ 10.88 ሚሊዮን ኪዩቢክ ሜትር ሲሆን ከእቅዱ 110% ማሳካትም ተችሏል። ለውጤቱም ቀደም ሲል የተዘረጉ የፍሳሽ መስመሮች ወደ አገልግሎት መግባታቸውና በመስመር የሚሰበሰበው ፍሳሽ መጠንም መጨመሩ አስተዋጽኦም አድርጓል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 172 ሚሊዮን ኪዩቢክ ሜትር ጭማሪን አመላክቷል። በባለስልጣንና በኤግል ፈሳሽ ማንሻ ተሽከርካሪዎች የተሰበሰበው ፈሳሽ ደግሞ 570 ሺህ ኪዩቢክ ሜትርም ደርሷል። በዚህም ከቅዱ 202% መፈጸሙን የገለጹት ዳይሬክተሯ የደንበኞችን የፈሳሽ ማንሳት አገልግሎትም ጥያቄ መጨመር ለውጤቱ አስተዋጽኦ ማድረጉንም አመላክቷል። በማንሻ ተሽከርካሪዎች የተሰበሰበውና የሚጣራው ፈሳሽ መጠን ከአምናው ተመሳሳይ ወቅት ጋር በ300 ሺህ ኪዩቢክ ሜትር መጨመሩን ወይዘሮ ሰርካለም ጌታቸው ጨምረው ለባልደረባችን ሳምራይት ስዩም ገልጸዋል። ወደ ባህር ማዶ መረጃዎቻችን ስናቀና ትራምፕ በግሪንላንድ ከፍተኛ ነዳጅ ፍለጋ ሊጀመር መሆኑን ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ በግሪንላንድ ውስጥ ከፍተኛ የሆነ የነዳጅ የተፈጥሮ ጋዝና የማዕድን ፍለጋ ስራ ለመጀመር ዝግጅት የተደረገ መሆኑን አስታውቋል። አሜሪካ፣ ዴንማርክና ግሪንላንድ ባለፈው ወር ጸጥታ ስምምነት ከተፈራረሙ በኋላ ትራምፕ ደሴቲቱን በቁጥጥር ስር ለማዋል ተደጋጋሚ ዛቻዎችን ሲሰነዝሩም ቆይተዋል። የአሜሪካን ቀጥተኛ ዝርዝር ሁኔታን ያልገለጹት ፕሬዚዳንቱ በግሪንላንድ ከፍተኛ ነዳጅ ጋዝና ማዕድን ፍለጋ ለመጀመር ዝግጅት የተደረገ መሆኑን ተናግሯል። የአርክቲክ ደሴቲቱ ለአሜሪካናም ለአውሮፓ ደህንነትም ስልታዊ ቦታ መሆኗን አክሏል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም በቀላሉ ሊገኝ የሚችለው የነዳጅ መጠን በዓለም ላይ ካሉ ከማንኛውም ቦታዎች በላቀ ሁኔታ እጅግ ብዙ ነው ብለዋል። ዋሽንግተን የኮፐንሃገንን ስልታዊ ጥቅም ያላትን የአርክቲክ ግዛት በኃይል ለመውሰድ ትራምፕ ካስፈራሩ በኋላ ከግሪንላንድ እና ከዴንማርክ መሪዎች ጋር ጸጥታ ስምምነትም ተፈራርመዋል። በሩሲያና በአሜሪካ መካከል ሚሳኤሎች የሚያልፉበት በአጭሩ መንገድ ላይ የምትገኘው ግሪንላንድ ትራምፕ ለመገንባት የሚመኙት ጎልደን ዶም የተሰኘው የመከላከያ ከለላ እጅግ ስልታዊ ቦታ ነች። በተጨማሪም ደሴቲቱ ያልተነኩ የማዕድናት ክምችት ያላት ሲሆን የዋልታዎቹ በረዶ መቅለጥም አዳዲስ የባህር ማጓጓዣ መንገዶችን የሚከፍት በመሆኑም ቁልፍ ሚና ሊኖራትም ይችላል። ባለፈው ነሐሴ ወር አንድ የአሜሪካ ነዳጅ ኩባንያ በምስራቃዊ ግሪንላንድ ርቆ በሚገኝ ቀጠና ውስጥ ያደረገው የመጀመሪያ ደረጃ ዝግጅትን በደሴቲቱ ነዋሪዎችና ባለስልጣናት ዘንድም ስጋትን ፈጥሮ ነበር ሲል ሰላማዊ ነጋሲ መረጃውን አድርሶናል። ስንቀጥል በሳውዲ አረቢያ የተፈጸሙ ጥቃቶች በዓለም ኢኮኖሚ ላይ አሉታዊ ተጽዕኖ ሊያሳድሩ እንደሚችሉ IMF አስጠንቅቋል። በሳውዲ አረቢያ የተባባሰው ግጭት የኃይል ዋጋን በማሳደግ በዓለም ኢኮኖሚ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል የዓለም አቀፍ የገንዘብ ድርጅት IMF አስጠንቅቋል። የድርጅቱ ዋና ዳይሬክተር ክሪስታሊና ጆርጂቫ በታይላንድ ባንኮክ በተካሄደው የድርጅቱና የዓለም ባንክ ዓመታዊ ስብሰባ ላይ በሳውዲ አረቢያ የተፈጸሙ ጥቃቶች ተጽዕኖ በክልሉ ብቻ እንደማይወሰን ገልጸው የሳውዲ አረቢያ ኢኮኖሚ ለክልሉም ሆነ ለዓለም አስፈላጊ በመሆኑ የተፈጠረውን ሁኔታ በብዙ ሀገራት ላይም አሉታዊ ተጽዕኖ ሊያሳድር እንደሚችል አስረድቷል። በቅርቡ በየመን የሚገኙ ሁቲዎችም በሳውዲ አረቢያ ላይ በፈጸሙት የሚሳኤል ጥቃት በሪያድ ዓለም አቀፍ አየር ማረፊያ 13 ሰዎች መሞታቸውና የአየር በረራ እንቅስቃሴዎችም መቋረጣቸው ይታወሳል። ግጭቱ በሀገሪቱ የአየር ማረፊያዎችና የኃይል ተቋማት ላይ በተደረጉ ጥቃቶች የተባባሰ ሲሆን በቀጠናው የነዳጅ አቅርቦትና የንግድ እንቅስቃሴ ላይም ስጋትን ፈጥሯል። የግጭቱ መባባስ የዓለም ነዳጅ ዋጋ እንዲጨምር፣ የምርትና መጓጓዣ ወጪዎችም እንዲያድጉ ሊያደርግም ይችላል። በዚህም የተነሳ ነዳጅና ሌሎችም አስፈላጊ ምርቶችን ከውጭ በሚያስገቡ ሀገራት ላይ የዋጋ ግሽበትን ሊያባበስ እንደሚችልም ተሰግቷል። የዓለም ኢኮኖሚ ከከፍተኛ የመንግስት ዕዳ፣ ከወለድ ጭማሪ ስጋትና ከኃይል ዋጋ መናር ጋር እየታገለ መሆኑን ጆርጂቫ አመልክተዋል። መንግስታትም የህዝብን ፋይናንስ በማጠናከርና የዕዳ ጫናን በመቆጣጠር ተጨማሪ የኢኮኖሚ ቀውስን ለመቋቋም እንዲዘጋጁ ጥሪ አቅርቧል መባሉን አጃንስ ፍራንስ ፕሬስ ዘግቧል። ወደ መጨረሻው ያዝነው ወደ ሀገር ውስጥ መረጃችን መለስ ስንል ክብራትና ክብራን ከሰሞኑ በመዘክር ውስጥ በተገደለችው ወጣት የተጠረጠረው ግለሰብን ይዞ ምርመራ መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በሰዓቱ ወጣት ዮርዳኖስን ወደ ሆስፒታል ያልወሰዷትና ተከሳሹ ቢላዋ ይዞ ሲገባ ያልፈተሹት አራት ጥበቃዎችም እንዲሁ ታስረዋል። በግቢው የነበሩ 36 ሌሎች ሰዎች መታሰራቸውን ፖሊስ አስታውቋል። ሰሞኑን ከአዲስ አበባ ስለተገደለችው ወጣት ዮርዳኖስ የአዲስ አበባ ፖሊስ ዝርዝር መረጃን እንደሚከተለው አጋርቶናል። ክብራትና ክብራን፣ ፖሊስ በወጣት ዮርዳኖስ ግድያ የተጠረጠረው ተጠርጣሪ እዮብ እንዳለ የሚባል ግለሰብ ሲሆን የወንጀል ድርጊቱን የፈጸመው መስከረም 26 ቀን 2019 ዓ.ም በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው ብሔራዊ ቤተ መጻሕፍትና ቤተ መዛግብት ወመዘክር ቅጥር ግቢ ውስጥ ከምሽቱ 2:10 አካባቢ መሆኑን በምርመራ ወቅትም ገልጿል። በግድያ ወንጀል የተከሰሰው እዮብ እንዳለ ለፖሊስ በሰጠው ቃል ከሟች ዮርዳኖስ አንበሉ ጋር ከአንድ ዓመት በላይ ትውውቅ አለን፣ በፍቅር ግንኙነትም ቆይተናል ብሏል። ከጊዜ ወደ ጊዜ የባህሪዋ መለዋወጥና በስልክ የምናደርገው የድምፅ ድውውሎች ወደ ጽሑፍ መልእክት በመቀየሯ በሌላ ሰው እንድጠረጥራት አድርጎኛል ሲል ገልጿል። መስከረም 26 ሌላም ጊዜ ወደ መንሄደበት በህራዊ ቤተ መጻሕፍትና ቤተ መዛግብት ወይም ወመዘክር ለመገናኘት ከቀኑ 10 ሰዓት አከባቢ ቄራ አከባቢ ተቀጣጥረን ነበር ሲል ገልጿል። ቄራ አከባቢ በቀጠሯችን ሰዓት ስላረፈደች የሽንኩርት መክተፊያ ቢሏ በመግዛት ደብቄጄ ጠበኳት። ስትመጣም የራይድ ከፍላ ወመዘክር ሄድን ይላል። ከዚህ ቀደም ወደምንቀመጥበት ቦታ ሄደን አረፍ ብለን ስናወራ ነበረ። በመሃላችን በንግግር ያለ መግባባት በመፈጠሩና በሌላ ሰው ጥቃት ታደርስብኝ ትችላለች በሚል ጥርጣሬ ለወንጀሉ ድርጊት በገዛሁት ቢላዋ አራት ቦታ ወግቻታለሁኝ ሲል ለፖሊስ ቃሉን ሰጥቷል። እንደ ፖሊስ መረጃ ተከሳሹ ወንጀሉን ከፈጸመ በኋላ ስልኩን በማጥፋት ከግቢው በማምለጥም ወደ ሐዋሳ ጉዞ ለማድረግ ሞጆ ላይ ቆይቷል። በኋላም ስልኩን በመክፈት ወደ አዲስ አበባ ቃሊቲ አካባቢ ተመልሷል። ፖሊስም ከኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ ጋር በመሆን በቴክኖሎጂ የተደገፈ ክትትል አድርጎ ከተደበቀበት አካባቢ 48 ሰዓት ባልሞላ ጊዜ በቁጥጥር ስር ሊውል ችሏል። ሟች በወቅቱ አደጋው እንደደረሰባት በግቢ ውስጥ የሚገኙ አራት የጥበቃ ባለሙያዎች በአካባቢው ወደሚገኘው ጥቁር አንበሳ ስፔሻላይዝድ ሆስፒታል በመውሰድ ሲገባቸው ይህንን ኃላፊነት ያልተወጡ መሆኑና ግለሰቡ ወደ ግቢው ሲገባ ፍተሻ ባለማድረጋቸው ምክንያትም ሁሉም ታስረዋል። በወቅቱ ግቢ ውስጥ የነበሩ ሌሎችም 36 ሰዎችም ታስረው ምርመራ የተጣራባቸውም ይገኛል። የተከሳሽ ወላጅ አባት አቶ እንዳለ ልጃቸውን ለማሸሽ ባደረጉት ሙከራም ተይዘው ምርመራ ሲጣራባቸው ቆይቶ በፍርድ ቤት ዋስ መለቀቃቸውን ፖሊስ አስታውቋል። ወንጀል የሚፈጸምበት ወቅትም እያዩ አለማስቆም፣ ወንጀል የተፈጸመበትን አደጋ የደረሰበትን ግለሰብ የሕክምና እርዳታ እንዲያገኝ አለማድረግ ወይንም አለመርዳት የወንጀል ተጠያቂነት እንደሚያስከትል ማህበረሰቡ ተገንዝቦ ተገቢውን ጥንቃቄ እንዲያደርግም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳስቧል። ክብራትና ክብራን ከመረጃዎቻችን አፍታ የምንወስድበት ሰዓት ላይ የምንገኘው ባልደረባችን ኤደን ሽመልስ አንድ ጥንቅር አዘጋጅታለች። በእርግጠኝነት ብዙዎቻችን ጥያቄ የሚፈጥርብን ጉዳይ ነው። ኤደን ሽመልስ የዶክተሮች የእጅ ጽሑፍ ስትል ያዘጋጀችው አንድ ጥንቅር አለ። በርካቶቻችን በዚህ ጉዳይ ላይ ጥያቄዎች አሉ። የዶክተሮች የእጅ ጽሑፍ አይነበብም፣ ከምን የመጣ ነው? ወይስ ደግሞ የራሱ የሆነ ድብቅ መልእክት አለው? ከጥንቅሩ የምንረዳው ይሆናል። ጋበዣችሁ ደግሞ የማለዳው አጋራችን ሲንቄ ባንካችን ነው።
1: ይግቡ። ወደ አዲስ ምዕራፍ፣ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።

0: ብዙ ሰዎች የዶክተሮችን ጽሑፍ ለማንበብ ይቸገራሉ። አንዳንድ ጊዜ ዶክተሩ የጻፈው መድኃኒት ስም ለማወቅ ፋርማሲስቶችም በጥንቃቄ ማየትና ማረጋገጥ ይኖርባቸዋል። ይህም የዶክተር ጽሑፍ የሚለውን አገላለጽ በብዙ ሰዎች ዘንድ ታዋቂ አድርጎታል። በሕክምና ስህተት ምክንያት በአሜሪካ ውስጥ በየዓመቱ ቢያንስ 40 ሺህ ሰዎች ሕይወታቸውን ያጣሉ። ከእነዚህም ውስጥ 7 ሺህ የሚሆኑ ሰዎች የሚሞቱት በተሳሳተ የሐኪሞች የእጅ ጽሑፍ ምክንያት ነው። የማይነበብ የሐኪሞች የእጅ ጽሑፍ ሕክምና ለዘገየና ወደ አላስፈላጊ ምርመራዎች እንዲሁም ስህተቶችም ሊያመራ ይችላል። ይህ ደግሞ ሞትን ያስከትላል። እንደ አውሮፓውያን አቆጣጠር በ1999 አንድ አሜሪካዊ የልብ ሐኪም 20 ሚሊግራም ኢሶርዲል የተባለውን ጸረ አንጎል መድኃኒት 20 ሚሊግራም ፕላንዲል የደም ግፊት የሚከላከለው መድኃኒት በተሳሳተ መንገድ ተነቦም ይሰጣቸዋል። በዚህም ምክንያት የ42 ዓመቱን ታካሚ ሕይወታቸው ወዲያው ያልፋል። በሌላ ጥናት ደግሞ በማይነበብ የሐኪሞችና የስራ ባልደረቦቻችን እጅ ጽሑፍ ምክንያት በብሪታንያ ውስጥ በርካታ የሕክምና ስህተት የሚፈጠር ሲሆን በየዓመቱ 30 ሺህ ሰዎች ሕይወታቸውን እንደሚያጡ ይታመናል። እኛም ወደ ሀገራችን ኢትዮጵያ መለስ ስንል ደግሞ ለማንበብ የሚከብድና የተያዘ እጅ ጽሑፍን ስንመለከት የዶክተር ጽሑፍ ይመስላል እስከ ማለትም ደርሰናል። ይሁንና እንደ ቀልድና እንደ ቀላል የምንመለከተው ነገር ግን ለብዙዎች ህይወት ማለፍ መንስኤም ነው።
1: አንዳንድ ፕሪስክሪፕሽኖች ሲመጡ በጣም አስቸጋሪ የሆኑ የእጅ ጽሑፎች ያጋጥማሉ። እናም ብዙ ጊዜ ስህተት ይፈጠራል። ስህተት አይፈጠርም ማለት አይቻልም። ምክንያቱም በይሆናል መድኃኒቱ በአስቸጋሪ ሁኔታ ተነቦ ይሆናል ተብሎ መድኃኒት ሲሰጥ ያልሆነ ስህተት ሊፈጠር ይችላል። የማይሆን መድኃኒት ይሰጥና ፔሽንቱ ላይ ጉዳት ሊያደርስ ይችላል። እና እነዚህ ነገሮች በጣም ብዙ ጊዜ ያው እኔ በበኩሌ የማልደግፋቸው ነገሮች ናቸው። ጽሑፎች ፕሪስክሪፕሽን ሲታዘዝ ጽሑፉ ግልጽ ሆኖ ቢጻፍ ለፋርማሲስቱም ለባለሙያው ለፔሸንቱም ደህንነት መልካም ነው። ምክንያቱም ምንም አይጠቅም ጽሑፍ ግልጽ ያልሆነ ጽሑፍ መምጣት መላክ ማለት ፕሪስክሪፕሽን ላይ አስቸጋሪ ነገር ነው የሚፈጠረው። ብዙ ስህተቶች ይፈጠራሉ፣ ብዙ ጊዜም ያጋጥማሉ። ደግሞ የምናየው ነገር ነው ብዙ ስህተት ይፈጠራሉ። የተሳሳተ መድኃኒቶች ይሰጣሉ።
2: መድኃኒት ማዘዣ ላይ ወይም ፕሪስክሪፕሽን ላይ የሚጻፉትን መድኃኒቶች በተመለከተ ኤፍዴ ኢትዮጵያን ፉድ ኤንድ ድራግ አውቶሪቲ ያስቀመጠው ሕግ መድኃኒቶች በጀነሪክ ስማቸው መጻፍ አለበት፣ በንግድ ስማቸው መጻፍ የለበትም የሚለው ሕግ ብቻ ነው ያስቀመጠው። ይህ ማለት ፓራስታሞል ፓራስታሞል ተብሎ መጻፍ ነው ያለበት እንጂ ፓናዶል ፓናዶል ንግድ ስሙ ነው የፓራሲታሞል እና በዛ መጻፍ የለበትም የሚለውን ነገር ነው ያስቀመጠው። ከዛ ውጪ ያለውን ነገር የአንድ ሐኪም የጻፈውን ፕሪስክሪፕሽን ሁሉም ህብረተሰብ እንዲረዳው የግድ አይጠበቅም። ምክንያቱም ሐኪሙና ፋርማሲ ባለሙያው ብቻ ኮሚኒኬት ቢያደርጉበት ነገር እንዲሆን ነው የሚጠበቀው። ይህ ማለት ግን መድኃኒቱ ከሐኪሙ ከተጻፈ በኋላ ሁሉም ማህበረሰብ ይረዳዋል ማለት ሳይሆን የፋርማሲ ባለሙያው ግን ስለተማረው መድኃኒቱንም ስለሚያውቀው ግድ አብቦ መረዳት አለበት ነው።
0: የመድኃኒት ስህተቶች በጣም ከተለመዱ የህክምና ስህተቶች መካከል ሲሆኑ በዓለም ላይ ቢያንስ 1.5 ሚሊዮን ሰዎች በየዓመቱ የሚጎዱበት ነው። በተጨማሪም በሆስፒታሎች ብቻ የሚከሰቱ ከመድኃኒት ጋር የተያያዙ ጉዳዮችን ለማከም የሚወጡ ተጨማሪ የህክምና ወጪ ቢያንስ በዓመት እስከ 3.5 ቢሊዮን ዶላር ይደርሳል። ይህ በግለሰብ በድርጅት እንዲሁም በሀገር ላይ የሚመጣው ኪሳራ ከፍተኛ ነው። ታዲያ እንዲህ ያለው ገጠመኝ በብዛት የሚስተዋል በመሆኑ የማይነበብ የመድኃኒት ማዘዣ ሲያጋጥማችሁ ምን አይነት እርምጃ ትወስዳላችሁ ስንል ጠይቀናል።
1: አብዛኛውን ጊዜ እኛ ከጀርባ ጽፈን ግልጽ እንዳልሆነ መልሰን እንሰጣለን። ግልጽ አይደለም ብለን እንመልሳለን። ብዙ ጊዜ ግልጽ ካልሆነ እንጂ ስህተት ላይ መውደቅ አያስፈልግም። ግልጽ ካልሆነ ግልጽ አይደለም ብሎ በጀርባ በኩል ስህተቱን ጽፎ መላክ ነው። መልሶ ለዶክተሩ ያስተካክሎ ጽፎ መልሶ ይልካል። እንደዚህ አይነት ነገር በጭራሽ አይደገፍም።
0: በተጨማሪም የሕክምና ቃላትና የመድኃኒት ስሞችን ረጅምና ውስብስብ ሊሆን ይችላሉ። ይህ ከፈጣን ጽሑፍ ጋር ሲደመር ጽሑፉን ለሌሎች ሰዎች ለማንበብ ከባድ ያደርገዋል። ሆኖም ሁሉም ዶክተሮች የማይነበብ ጽሑፍ ይጽፋሉ ማለት አይቻልም። እኛም ይህንን በተመለከተ ዶክተሮች አንደበት ሀሳባቸውን ጠይቀናቸዋል።
3: አይነበብም ይባላል፣ ግን የሁሉም ዶክተሮችን ጽሑፍ አይወክልም። የአብዛኞቻቸው ቆንጆ የሚያማምር የስራ ባልደረቦች አሉን። ጽሑፋቸው የሚያምር በጣም የሚነበብ የተመሰገነ የእጅ ጽሑፍ ያላቸው አሉ። አንዳንዶቻችን ደግሞ አይኖርም። እንደዛ የሆነው ደግሞ ካለው የስራ ጫና፣ ረጅም ሰዓት ረጅም ነገር ከመጻፍ ከመድከም የመነጨ ይሆናል እና ስራው ላይ ረጅም ጊዜ ሲቆይ ሁሉም እንደሚረዳ በማሰብ የሚመጥ አይነት ነገር ነው የሚመስለኝ። ያው ዶክተር ለታካሚ ሬሾ ይታወቃልኛ ገርና ፕሪስክሪፕሽን ይጻፋል፣ ዶክመንት ይደረጋል። በቀን ከመቶና ከዛ በላይ ነገር ዶክመንት መደረግ ይኖርበታልና ከመሰልቸት ሊፈጠር ይችላል፣ ሊያጋጥም ይችላል።
0: ያው ብዙ ጊዜ እንደዚህ ነገር የሚፈጠረው ከማን ጋር ነው የሚሆነው? ወይ ላብራቶሪ ልከን ነው፣ ወይ ሜዲኬሽን ጽፈን ነው፣ ወይ ደግሞ ኦርደር ጽፈን ከነርሶች ጋር ምናምን ባለ ነገር ነው የሚሆነው። እና ኦርደር ጽፈን ከሆነ ያው ራሳቸው መጥቶ የጻፈውን አካል ፊዚሻን መጠየቅ ይሆናል። ሰው እርስ በርሳችን ለመግባባት እንሞክራለን። ላብራቶሪም ከሆነ ያልተነበበ ነገር ሲኖር ይመልሱታል። ምን ለማለት ፈልጋችሁ ነው? በግልጽ ጻፉልን ይላሉ። ሌላም ሲሆን ሜዲኬሽንም ሲሆን ካልተነበበ ያልተለመደ ሜዲኬሽን አዳዲስ የመጡ መድኃኒቶችም ሲሆኑ እሱን ድጋሚ ለማጻፍ ለመረዳት ይሞክራሉ። አንዳንዴ ደግሞ ሌላው አንድ ፊዚሻን የጻፈው ጽሁፍ ላይን ላይን ነበብ ይችላል። በተቻለ መጠን በጣም ከተቸገርን ያው ቻርታቸውን በደንብ ለማየት ሞክራለን እያገላበጥን። ከዛ ለፍ ካለም ያየውን ፊዚሻን ደውሎ ለመጠየቅ እንሞክራለን፣ ምን ታስቦ ነበር የሚለውን። በጣም አለፍ ካለ ፊዚሻኑ ማግኘት ካልተቻለ
4: የዶክተሮችን ጽሁፍ የበለጠ ግልጽ ለማድረግ የሕክምና ተቋማት የተሻሉ የጽሁፍ ልምዶችን ሊያበረታቱ ይገባል። በተቻለ መጠን የኮምፒውተር ማዘዣዎችና ዲጂታል የሕክምና መዝገቦች መጠቀም ጽሁፍን ለማንበብ የሚፈጥረውን ችግር እየቀነሰ ይገኛል። ይሁንና ግን አሁንም የእጅ ጽሁፎች አሉ። ታዲያ ከዚሁ ጋር ተያይዞ የህክምና ባለሙያዎችን ከዚሁ ከእጅ ጽሁፍ ጋር ተያይዞ ተመልሶ የመጣ የህክምና ማዘዣ ካለ አሊያም ደግሞ ሌሎች ያጋጥሟችሁ ክስተቶች ካሉ ስንል ጠይቀናቸዋል።
0: በቅርብ ትዝ ከሚለኝ አንድ የኤችአይቪ ታካሚ ነበረችን እና ያው የጭንቅላት ኢንፌክሽን የምንጠረጥረው ነበር ክሪፕቶኮካል ሜኒንጃይትስ የሚባል እና ሆስፒታላችን ብዙ ጊዜ ሴረም ክራክ አንቲጅን የሚባል አለ እና አልተለመደም ነበር እና መጣና አለ ተብሎ በቃ እንላክላት ብለን ክራክ አንቲጅኑን ላክ ነው እና ክራይቲንን ብሎ የአንድ እንደሚባለው የኩላሊት ምርመራ ኢንፌክሽን ቴስት ቼክ የምናደርግበት ክራይቲን የሚባል ነበር ነው የተለመደ እሱ ስለነበረ ያው ክራይቲንን ብለው እሱን ሰርቶ ልከውልን ነበር እና ትንሽ እንትን ያልንበት ኮንዲሽን ነበረ። ያው የላክነውን የመጣ ሪዛልት ተመሳሳይ ስላልሆነ ድጋሚ ይሄ ለማለት ፈልግ ነው ብለን በግልጽ ጽሁፍ ጽፈን ለመላክ ሞክረን ነበር።
3: ምንም ጥያቄ የለውም፣ ታካሚ ይጉላላል ፋርማሲስትና ሐኪም ወይም ክሊኒሻል ባለመግባባት ከዛ መመለስ ከዚህ ወደዛ መገፋት ይኖራል። ይህ ደግሞ በመሀል መሰጠት ያለበትን ሕክምና ያዘገያል፣ ያጋጥማል የተሳሳተ መድኃኒት መሰጠት። ይህ ማለት ግን ከፋርማሲ የተሳሳተ መድኃኒት ተቀብሎ ነርስ አገል ሳያስተውል ወይም ሐኪም ሳያስተውል ይሰጣል ማለት አይደለም። ድጋሚ ሪኮሚኒኬት ይደረጋል፣ ይስተካከላል።
4: በአጠቃላይ የዶክተር የእጅ ጽሁፍ ከጤናና ከሰው ህይወት ጋር የተያያዘ ጠቃሚ ጉዳይ ነው። ዶክተሮች በስራ ጫና ምክንያት በፍጥነት ሊጽፉ ቢችሉም የሚጽፉት ማዘዣ ግልጽና ትክክለኛ መሆን አለበት። ምክንያቱም ጥሩ የህክምና አገልግሎት ትክክለኛ ምርመራን ብቻ ሳይሆን ግልጽ የህክምና መመሪያንም የሚፈልግ መሆኑን የህክምና ባለሙያዎች ምክረ ሀሳብ ነውና።

ጨዋታዎቹን በስልኮ አሊያም በስማርት ቲቪዎ መመልከት የሚችሉ ሲሆን በስልኮ ለመመልከት በቴሌብር ሱፐር አፕ የዲኤስቲቪ ስትሪሚንግ ጥቅልን ሲገዙ ወይም ከመደበኛ ብሮድባንድ ጋር ዲኤስቲቪ ሲያስገቡ ለአንድ ዓመት የሜዳ ጥቅልን በነፃ ያገኛሉ። የኢትዮ ቴሌኮምና ዲኤስቲቪ ጥቅልን ይምረጡ። ጨዋታዎችን በጥራት ይመልከቱ። ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የዕቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል ዕቁብ መተግበሪያን በማውረድ የመረጡትን የዕቁብ አይነት አሁኑም ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ። ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሶንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል።

0: የሚያስፈልገዎት ከድካም የሚያሳርፎ እንደ ቤተሰብ ልዩ እንክብካቤ፣ ምቾት፣ ፍጥነትና ዘመናዊነትን የተላበሰ የባንክ አገልግሎት ነው። ባንካችን አቢሲኒያ ከዕለት ተዕለት የባንክ አገልግሎት ድካም እፎይ እንዲሉ አገልግሎቶቹን በሙሉ ለምቾቶ እንዲሆን አድርጎ አዘምኖ ቀርቧል። መሰለፍ ድሮ ቀረ። በስልክዎ ብቻ የፈለጉትን የባንክ ትዕዛዝ በቀላሉ ካሉበት መፈጸም ይችላሉ። በቅርንጫፍ ልገልገል ካሉ ደግሞ ካላስፈላጊ የጊዜ ብክነትና እንግልት ድነው በራስ አገዝ አገልግሎታችን ተገልግለው ከወረቀት ነፃ በሆነ መንገድ ፈጣንና ዘመናዊ የባንክ አገልግሎት ያገኛሉ። ሂሳቡን በቀላሉ ያንቀሳቅሳሉ። ፀሐይ ብትጠልቅም አገልግሎታችን አይቋረጥም። በሳምንት 7 ቀን በቀን 24 ሰዓት በቨርቹዋል ባንኪንግ ማዕከላችን የፈለጉትን የባንክ አገልግሎት በፈለጉት ጊዜ ማግኘት ይችላሉ። ስልጡን አገልግሎት ይገባዎታል። ባንካችን ዘመናዊ አሰራርን ከሰው ተኮር መስተንግዶ ጋር አጣምሮ እንደ ቤተሰብ ተቀብሎ ያስተናግዶታል። ወደ ዘመናዊነት አብረን እንራመድ። አቢሲኒያ፣ የሁሉም ምርጫ።
1: ከነዚህ አጋሮቻችን ጋር በትብብር የሚቀርብላችሁ ብስራት ስፖርት የሐሙስ ጥቅምት 5 ቀን 2019 ፕሮግራም ይዞ ቀርቧል። ክቡራትና ክቡራን እንደምናረፈዳችሁ፣ የቻምፒየንስ ሊግ ሁለተኛ የጨዋታ ቀን ትላንትና ምሽት ደግሞ ሌሎች ግጥሚያዎችንም አሳየን። አንድ የእግር ኳስ ጥምን የሚቆርጥ ጨዋታ ተመልክተን ነው ሌሊቱ ያለፈው። ከረፍት በፊትና ከረፍት በኋላ የኃይል ሚዛን መቀየር የታየበት የኤቲሃዱ ፍልሚያ የዛሬው ርዕሳችን ይሆናል። በእውነት የፉክክር ጨዋታ ጥም ቆራጭ ነበረ። ከረፍት በፊት ፔዥዎች

ማን ያቁማቸው? ከረፍት በኋላ ደግሞ ማንቸስተር ሲቲ አንሰር አራና ፓሪስን አደጋው ስከተተ። ግን ጨዋታውን ያሸነፈው ፓሪስ ሳን ጀርመኑ 4-2 በኤቲሃድ የተከናወነውን የትላንትና ይህንን ጨዋታ በቅድሚያ በፕሮግራሙ መጀመሪያ ላይ በሰፊው መለከቷለሁ። በተለይ ደግሞ ለምንድን ነው እንደዚህ የተቀያየረው ነው? ፓሪሳውያኑ በመጀመሪያው ግማሽ የያዙትን የበላይነት ከረፍት መልስ እንዴት ተነጠቁ? ሲቲን ወደ ጨዋታው የመለሰው እርማት ምንድን ነበር? በጨዋታው ዙሪያ ያሉ መረጃዎች ከዚህ ሀሳብ ትንተና ጋር በፕሮግራሙ የመጀመሪያ ክፍል ላይ ይቀርባል ማለት ነው። ሌሎችም ጨዋታዎች አሉ፣ ሰዓት በበቃ ልክ እንሄዳለን። ትላንትና ብራድሊ ባርኮላ በሃትሪክ ሰሞኑን 123 ሚሊዮን ፓውንድ ይውጣበት እንጂ ይከፈልበት እንጂ ይሄ ተጫዋች ከሚገባው በላይ የተከፈለበት የማይገባው ዋጋ የተለጠፈበት ተጫዋች ነውና ሊቨርፑል በዚህ ሳይሸወድ አይቀርም እያሉ የቀድሞ ተጫዋቾች ሳይቀሩ ኤማኑኤል ፔቲ ብዙ ሲሉ ነበረ። ምንም እንኳን የኦስትሪያው ትንሽ ክለብ ቢሆንም ላስክ ትላንት ሊቨርፑል 6-3 ሲያሸንፍ 9 ጎል በተቆጠረበት በዚህ ጨዋታ ባርኮላ በሃትሪክ ጨርሷል። ባርኮላ ዋጋውን መመለስ ጀመረ የሚያስብል ነው። እሱ መታየት ያለበት ነው። ሌሎችም ግጥሚያዎች ትላንትና ተከናውነው ነበረ። ውጤቱን ሳትሰሙ አትቀሩም መቼም በዚህ በኢንፎርሜሽን ዘመን። ሮማ እና ሪያል ማድሪድ በጣሊያኗ መዲና የጆዜ ሞሪኖ ቡድን የቀድሞ ክለባቸውን 4-3 ያሸንፉበት ጨዋታ ሆነ። የፋብሪጋስ ኮሞ ትላንት በፌኖርድ 3-2 ተሸንፏል። አስቶን ቪላ ፌኔርባቼን 6-0 አሸንፏል። ግማሽ ደርዘን ጎል አስቆጥሮ በክሊንሺት ነው የወጣው የበርሚንግሃሙ ክለብ። ሜሰን ግሪንውድ ለመጀመሪያ ጊዜ እንግዲህ ከዛ ሁሉ ዝግብ በኋላ በእንግሊዝ ምድር ላይ ነጥብ ጨዋታ ተጫወተ። ተቃውሞ ነበረ በዚህ ጨዋታ እንግሊዛውያኑ ማየት ሊያዩት አይፈልጉም እንደምታውቁት። ግን አስቶን ቪላ በግማሽ ደርዘን ጎል ፌኔርባቼን ሸኝቶታል። ቦዶ ግሊምት ቦሩሲያ ዶርትሙንድን 1-0 አሸንፏል። ሪያል ቤቲስ እና ፖርቶ በቤቲስ 3-2 አሸናፊነት የተጠናቀቀ ጨዋታ ነው። ስደተኛው ሻክታር ዶኔትስክ ኤኢኬ አቴንስን 3-1 አሸንፏል። ስሎቫን ብራትስላቫ ደግሞ ከስቱትጋርት ጋር ተጫውቶ በጀርመኑ ክለብ 3-0 ተሸንፏል። ትኩረታችን እስቲ በትልቁ ግጥሚያ ላይ ሆን። ስለዚህ ጨዋታ ያላወራን ስለምን እናወራ? የተጋጣሚዎቹ የብቃት ደረጃ ከጨዋታው በፊት በጉጉት እንድንጠብቀው የሚያደርገን ግብግብ ነበር። በእውነት ከረፍት በፊት ከረፍት በኋላ ሁለት መልክ ያለውን ፍልሚያ አሳዩን። በኤቲሃድ ምሽቱ ከክለቡ ወቅታዊ ሁኔታ አንጻር እንደው አልፈዘዘም። ፔፕ ጋርዲዮላን የመሳሰሉ እንግዶች በተገኙበት ሲቲ እጅጉን ተፈትኖ የመጀመሪያው ግማሽ ላይ ተበልጦ የጨዋታውን ውጤት የወሰነውም ከረፍት በፊት የነበረው ይኸው የፓሪሳውያኑ ፐርፎርማንስ ነበር። እንዴት ነበር? እስቲ አብረን እንመለከተዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከትልቅ አክብሮት ጋር የምጋብዛችሁ አዘጋጁ መንሱር አብዱልቀኒ ነኝ ከቴክኒሻናችን አብርሃም ሰብስቤ ጋር። ይህ ፕሮግራም በቀጥታ ደግሞ በሬዲዮ በኤፍኤም ስርጭት ብቻ ሳይሆን በዩቲዩብ ቻናላችን በኩልም ይተላለፋል። በብስራት ኤፍኤም 101.1 በሬዲዮ ታደምጡን ከሆነ አዲስ አበባና አካባቢው ላይ ትገኛላችሁ። በመላው ዓለም ደግሞ በዩቲዩብ ቻነላችን እየተደመጠ ስለሚገኝ በዚህ ቻነል ሰፊ ቤተሰብ አለ። እናንተም ቤተሰብ ካልሆናችሁ ሰብስክራይብ የምትሉን ቁልፍ ተጭናችሁ ቤተሰብ ሁኑ። ከ615,000 ላቁ እግር ኳስ አፍቃሪዎች የተሰባሰቡበት ስለሆነ በዚህ ቻነል ብዙ መረጃዎችን እንሰጣችኋለን። ይኸው የሬዲዮ ፕሮግራም በቀጥታ በዚያ ይተላለፋል። ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ ተደራሽነታችን አስፉልን። ማንቸስተር ሲቲ 2 PSG 4 እስቲ እንመልከተው።

እንደዚህ ያለው ጨዋታ 42 የጎል ሙከራ የተሞከረበት ኋላም ፊትም ያለው በግራም በቀኝም ሁለቱም ሰዓት እየጠበቁ ጠንካራ ብቃታቸውን ያሳዩበት የሁለት ግማሽ ጥም ቆራጭ ፍልሚያ ከስንት አንድ ጊዜ ነው የምናገኘው። ማንቸስተር ሲቲ ለገባበት የምስል የመጠልሸት አረንቋ የማጭበርበሩ መሐንዲሶች የተባሉት ሊቀመንበሩ ኸልዱን አልሙባረክ፣ ዋና ስራ አስፈጻሚ ፌራን ሶሪያኖ፣ በስቴዲየሙ የእንግዶች መቀመጫ ትሪቡን ከፔፕ ጋርዲዮላ እና ከሌሎችም ባልደረቦቻቸው ጋር ትላንትና ይህን ጨዋታ ሲመለከቱ አይተናል። ማንቸስተር ሲቲን ወደ ልዕለ ሀያልነት ወደ አውሮፓ ሻምፒዮንነት የለወጠው ፔፕ ትላንትና የካሜራ ትኩረት ነበር። የጋርዲዮላ መመለስ የማንቸስተር ሲቲን የጥፋተኝነት ይግባኝ ተሰምቶ እንዴት ነው ክለቡ ንጽህናውን ሳያረጋግጥ የተደረገ በመሆኑ ታላቁን አሰልጣኝ አስተችቶታል። ቢያንስ እንደዚህ ባለ አሁን በዚህ ሰዓት ሲቲ አጭበርብሯል፣ ጥፋተኛ ነው ተብሎ በፍርድ ቤት ተወስኖበት ሳለ ሲቲ ይህንን ውሳኔ ሳይቀለብስ ንጽህናውን ሳያውጅ እንዴት ፔፕ ጋርዲዮላ እንደዚህ ባለ አጋጣሚ ይገኛል ነው ተቾቹ የሚሉት። ይሄ የሞራል እምነቱን አደጋ ውስጥ የጣለበት አጋጣሚ ነው ሲሉ ነበር። እሱ ግን የማንቸስተር ሲቲ ማህበረሰብ አባል እንደሆነ ከሲቲ አሰልጣኝነት ይልቀቅ እንጂ ለወደፊቱ በየትኛውም አውራ ጎዳና ዓለም ላይ በየትኛውም ከተማ የማንቸስተር ሲቲ ደጋፊዎች ካገኙት ሰላም እንዲሉት ቤተሰባዊነታቸው ዘላቂ እስከ መጨረሻው እንደሚሆን ይሄንን ተናግሮ ነበረ በስንብቱ ዕለት። እና ማን ሲቲ አሁን የገባበት ችግር የይግባኝ ችሎቱ ውጤት እስኪሰየም ምንድን ነው የይግባኝ ችሎቱ እስኪሰየምና ውጤቱ እስኪሰማ ድረስ ንጹህ ይሆናል ብሎ ስለሚያስብም ሊሆን ይችላል። ከሲቲ ጋር በቅርብ ርቀት አብሮን ያሉ ሲቲ ንጹህ ይሆናል ብሎ በክለቡ እንደሚያምንም በገደም ዳሜ ሲናገርም ይሰማል። ትላንትና የብሪቲሽ ሚዲያዎች እንደሚሉት ከሆነ ከኤርፖርት በቀጥታ ወደ ኤቲሃድ ስቴዲየም ነው የመጣው። ጨዋታው ሊጀመር 25 ደቂቃ ሲቀረው ነው ወደ ስቴዲየም የገባው ብለዋል። አሁንም በነገራችን ላይ ፔፕ ጋርዲዮላ የአቡዳቢ ዩናይትድ ግሩፕ ደሞዝተኛ ነው። የሲቲ አሰልጣኝ ባይሆንም በይፋ የተነገረ ነው። ያኔ ይፋዊ የሥራ ኃላፊነቱም ግሎባል አምባሳደር የሚል ነው። የማንቸስተር ሲቲ ዓለም አቀፍ አምባሳደርነት ብቻ ሳይሆን ለአቡዳቢ ዩናይትድ ግሩፕ ABUGም ለሲቲው ባለቤት 81% ባለቤት ለሆነ ኩባንያም አማካሪም እንደሆነም ያኔ በስንብቱ ጊዜ መነገሩ ይታወሳል። እንግዲህ ማኑኤል ኤስትራቴ የረጅም ጊዜ ረዳቱ ትላንትና አብሮት በኤቲሃድ ትሪቡን አጠገቡ ተቀምጦ አንዳንድ ጊዜም ታክቲካል ጉዳዮች ይመስላል የሚያወሩት ስለ ጨዋታው እንቅስቃሴ ሲወያዩ በአካላዊ ቋንቋቸው ይታወቅ ነበር። እንግዲህ የትላንትናው ምሽት ባለፉት 10 ዓመታት ፔፕ ጋርዲዮላ በአሰልጣኝነት ያልመራው የመጀመሪያው የማንቸስተር ሲቲ የኤቲሃድ የቻምፒየንስ ሊግ ጨዋታ ነው። በ16 ዓመታት ታሪካቸው በውድድሩ በመጀመሪያዎቹ 32 ደቂቃዎች 3 ጎሎች ሲቆጠርባቸው ሲቲዎች እንዲሁ ለመጀመሪያ ጊዜ ነው። ፔፕ በማንቸስተር ሲቲ ጎል ሲደሰት፣ በሳቱት ሲቆጭ፣ ሲቆጠርባቸው ሲበሳጭ አሁንም የማን ሲቲ ቤተሰብ አካል መሆኑን በደንብ ነው የሚያረጋግጠው። ስሜቱ ልቡ ድጋፍ ሁሉ ለዚሁ ክለብ ከፓሪስ ሳን ዠርማን ጋር ከረፍት በፊት መከራውን ሲያይ ለነበረው ቡድን ጭምር ነበር። እና ክለቡ አሁን ባለበት የፍትህ ፊት ጭንቅ ፔፕ አጋርነቱን እንደገለጸ ተደርጎ ነው የተወሰደው። እርግጥ ጋርዲዮላ አሰልጣኝ ነው፣ አስተዳደራዊ ጉዳዮች የሚመለከታቸው እነ ፌራን ሶሪያኖ ናቸው ያንን ሚስጥር የሚያውቁት። እርሱ ቴክኒካዊ ጉዳዮችን በሜዳ ላይ የሚገነባውን ቡድን አጠቃላይ ሁኔታና የዕለት ተዕለት ኦፕሬሽንን የሚመራ ሰው ነበር። በሙያው ትልቅ ክብር የሚቸረው
በውጤትም ዓለም ያደነቀችው ታላቅ አሰልጣኝ የታሪክም ታላቅ አሰልጣኝ ከሚባሉት ተርታ የሚመደብ ከታላላቆቹ ዘንድ። ስለዚህ ሲቲ ጋርዲዮላን የቀድሞ አሰልጣኝ ማለቱ በራሱ ኩራት ነው። ፔፕም ሲቲ እንዲህ ሊያፍር ይገባል በተባለበት ሰዓት እንኳን በማንቸስተር ሲቲ አላፈረም። ይሄን በመሰለው የቻምፒየንስ ሊግ ምሽት ላይ እርሱም ባርኔጣውን ጣል አድርጎ ሊታይ በሚችል ቦታ ተቀምጦ ቡድኑን እየደገፈም ሲመለከት አይተናል። እንግዲህ በአማካሪነት በአምባሳደርነት ቢቀጥልም ከአቡ ዳቢ ዩናይትድ ግሩፕ ጋር ያለው አጋርነት በሌላ መልኩ ጠብቋል። ሰሞኑን ሰምታችሁ ከሆነ በዜና ሚዲያ ላይ ወይ ኦንላይን ኤርሊንግ ሃላንድ ባለ 5 መኝታ ቤት ጅግ የተደለቃቃ የሆነ ቅንጥ የሆነ ቤት ወደ አቡ ዳቢ መግዛቱ ተዘግቦ ነበር። እና ይሄ ጉዳይ ምን ያገናኘዋል ከጋርዲዮላ ጋር ያላችሁ እንደሆነ የአቡ ዳቢ መንግስት አሁንም ጋርዲዮላን ለማስተዋወቂያ እንደ ብራንድ አምባሳደርነት ይጠቀምበታል። በአንዳንድ እንቅስቃሴዎች ላይ ለምሳሌ ይሄ ቤት የተገዛበት የአቡ ዳቢ የአንዷ ኤሚራት የ3 ቢሊዮን ፓውንድ እጅግ የተቀናጣ የቤቶች ፕሮጀክት ማስተዋወቂያው የሚሰራው በጋርዲዮላ ነው። ጋርዲዮላ እንደ ፖስተር ቦይ ሆኖ ሲያስተዋውቅ ቆይቷል። እንግዲህ እጅግ እንደላቀቅ የተቀናጣ ነው ካልኳችሁ አስቡት። ወደ 2000 ገደማ ቤቶች ናቸው የሚሰሩት። በ2029 ነው ገዢዎቹ የሚረከቡት። ግን አማካይ የአንዱ ቤት ዋጋ $2.9 ሚሊዮን ነው። እና አርሊንግ ሃላንድም እዛ ገዝቶ ስለዚያ ቤት ሲናገር ነበር። ያ ማለት በገደም ዳሜ የአቡ ዳቢን የቤቶች ፕሮጀክት ይህንን ሪል ስቴት እያስተዋወቀ ነው ማለት። የግል አይደለም፣ በመንግስት ደረጃ የተያዘ ነው። እና ማንቸስተር ሲቲም የአቡ ዳቢ መንግስት ንብረት ስለሆነ አብረው ይሰራሉ፣ በቀጥታ በእግር ኳስም ብቻ ሳይሆን። እና ፔፕ ከፉትቦል ጋር ባልተያያዘም በዚህም ከአቡ ዳቢ መንግስት ይከፈለዋል ማለት ነው ለማስተዋወቂያ። እና ኤርሊንግ ሃላንድም ሁለተኛ ቤቴ ሲል ነበር። መቼ እንደሆነ አላቅም ሁለተኛ ቤቱ የሆነው አቡ ዳቢ። መቼም አንደኛ ቤቱ ያለ ጥርጥር ሀገሩ ናት ኖርዌይ። ሁለተኛ ቤቱ ግን የተወለደባት ያደገባት እንግሊዝ ብትሆን ሊድስ ስለተወለደ የስ እሱን እንቀበላለን። ግን አንዳንዴ በማስታወቂያም ይዋሻል መሰለኝ እንደዚህ። ወይ ሁለተኛ መኖሪያ ቤቴ ከሆነ የስ መኖሪያ ቤቱ ገና ተገንብቶ ያላለቀ። እና እንደዚህ አይነት ሌሎችም የቢዝነስ ፓርትነርሺፕ ወይም የቢዝነስ አጋርነት አለ በጋርዲዮላ እና በአቡ ዳቢ መካከል። እና ማንቸስተር ሲቲ ጥፋተኛ ተብሎ በችሎቱ እንደገና ውሳኔው ቢጸናበትም እንጃ ፔፕ ከነርሱ የሚለይ አይመስልም ካለው ኮንትራት አንጻር። በኋላ ምን ሊል እንደሚችል አላውቅም፣ ግን የሆነ የተማመነበት ነገር ያለ ይመስላል። አሁንም ከማንቸስተር ሲቲ ጋር ፊት ረድፍ ላይ እየታየ ነው የሚገኝ። እና ዛሬ ጠዋት የወጡ ሚዲያዎች ጋዜጦችም እንዳሉት የጋርዲዮላ መምጣት ግን ለማንቸስተር ሲቲ ትላንትና ገድ ይሆናል ብለው ለጠበቁ ደጋፊዎች ግን አልሆነም። የእርሱ መገኘት ሲቲን ከሽንፈት አላዳ ነው። እንዲያውም ተጠባባቂ ወንበር ላይ እዛ ቤንቹ ላይ እርሱ ቢገኝ ደስ ባላቸው ነበር የሲቲ ደጋፊዎች እስከ እረፍት በነበረው የማንቸስተር ሲቲ ፐርፎርማንስ። እንዲህ እንድንል ያደረገን ደግሞ ፓሪስ ሳን ጀርመን የፓርክ ደ ፕረንሱ ቡድን ባለፉት 2 የውድድር ዘመናት የቻምፒየንስ ሊግ አሸናፊ ሆኖ በድል አድራጊነት ብቻ ሳይሆን እንደው ትንፋሽን ቀጥ በሚያሰኝ የጨዋታ እንቅስቃሴ እግር ኳስ አፍቃሪን ሁሉ ቁጭ ብድግ በሚያደርግ ውህደት ውበትንና ውጤትን ባጣመረ አቀራረብ ሉዊስ ኤንሪኬ በፈረንሳይዋ መዲና ፓሪስ ሳን ጀርመን ወደ ሌላ ደረጃ ወደ ሌላ ከፍታ ያደረሰባቸውን 2 የውድድር ዘመናትን ተመልክተን ነበር። ትላንት እንዳልኩትም ለእርሱ ከባድ ስራ የሚሆነው እነዚህን ተጫዋቾች ለ3ኛ ተከታታይ ሲዝን ቻምፒየንስ ሊግን አሸንፉልኝ ብሎ ሞቲቬት ማድረግ ነው። የድል ጥጋብ እኮ አለ፣ ኮምፕለሰንሲ፣ ተልኮዬን ጨርሻለሁ በሚል ሌላ ምን ላገኝ እችላለሁ ከዚህ በላይ የሚልም መታበይም ሊፈጠር ይችላል በእግር ኳስ ተጫዋቾች ዘንድ።
የፈረንሳይ ሊግ 1 ለፓሪስ ሳን ጀርማን ቀላል ጨዋታ ነው። ያን ያህል ፈታኝ አይደለም። አረመንሱር ምን ነካውን እኮ ሊጉን እየመራ አይደለም ፔጂ። አጀማመሩ እኮ ደካማ ነው ያላችሁኝ እንደሆነ አምናም እንዲህ ነበር ሲጀምር። እነሱ ሌላ ፎርሙላ አላችሁ። በሀገር ውስጥ ጨዋታ ላይ የሚያሰልፏቸው ተጫዋቾች ሌሎች፣ በቻምፒየንስ ሊግ ላይ የሚያሰልፏቸው ቁልፍ ተጫዋቾች ሌሎች። አምና እኮ ኦስማን ዴምቤሌ 12 የሊግ ጨዋታ ብቻ ነው የተጫወተው። 12 በ12ቱ ነው እኮ የአመቱ ኮከብ ተጫዋች የተባለው በሀገሩ። በቻምፒየንስ ሊግ ስኬት በሊግ ኮከብ ተጫዋች ተብለህ ትመረጥ አትችልም መቼም። ሌሎቹ 30 ምናምኑን ይጫወቱ 34ቱ፣ እርሱ ግን 12 ይበቃዋል ኮከብ ለመባል። ፓሪስ ሳን ጀርማን እንደዚሁ ከበድ ያለ ቡጢ ሳይሰነዝር ተጋጣሚዎችን መዘረር ይችላል። እርሱ ከባድ ሚዛን ነው። የሊግ ተጋጣሚዎች ደግሞ ፌዘር ዌት ናቸው። ይልቅስ ዝግጅቱ ሁሉ ለአውሮፓ ነው የሚመስለው። ዘንድሮም አላማው ይሄው ነው የሚመስለው። አሁን በሳምንቱ መጨረሻ ከለሞን ጋር በነበረው ጨዋታ ኦልሞስት 1 ሰዓት ያህል ትላንትና በቋሚነት ያሰለፋቸውን 3 ተጫዋቾችን አላጫወተም። ተጠዋቂ ነበሩ። 60 ደቂቃ አካባቢ ነው ነ ዋረን ዛይር ኤምሪ ነ ፋቢያን ሩይዝ ቪቲኒያ ና ኳቫራሽኬሊያ አራቱን ቀይሮ ያስገባው ሉዊስ ኤንሪኬ። ኳቫራሽኬሊያ ትላንትናም ተጠዋቂ ሆኖ ነው የጀመረው። ዛይር ኤምሪ፣ ፋቢያን ሩይዝ ና ቪቲኒያ ግን ትላንትና በጥሩ ብቃት በትኩስ ጉልበት ሲጫወቱ ተመልክተናል። ና አሁንም ሉዊስ ኤንሪኬ ያለ ጥርጥር አላማው ተከታታይ የቻምፒየንስ ሊግን ሃትሪክ መስራትና በአውሮፓ እግር ኳስ ታሪክ በተለይ ዩሮፒያን ካፕ ቻምፒየንስ ሊግ በሚባለው ታላቅ ውድድር ላይ ጉምቱ ቦታ ካላቸው ታሪካዊ ቡድኖች መካከል አንዱን ማጽናት ይመስለኛል። ለነ ናስር አልኸላይፊ ይቅርታ አድርጉልኝ የፈረንሳይ ሊግ ዝቅ ተደርጎ የሚታይ ውድድር። ፓሪስ ሳን ጀርማን በቃ አንድ መጠቀምበት አገላለጽ አለ ሁልጊዜ፣ በጠባብ ኩሬ ውስጥ ያለ ትልቅ አሳ። ሌላው እንደ ያጅበዋል እንጂ ግዛቱ ሁሉ የራሱ ነው። ቻምፒዮን መባሉ አይቀርም። ካልሆነ ነው በጣም ትልቅ ርዕሰ ዜና የሚፈጥር። ሶ አሁን ሉዊስ ኤንሪኬ ሁለት ተከታታይ ዓመታትን በዚህ ክብር ያጠናቀቁ እነዚህ ተጫዋቾችን ለሶስተኛ ተከታታይ ጊዜ እንዴት አድርጎ ነው ማነሳሳት የሚችለው? የራሱን ቴክኒኮች መጠቀም አለበት። ግን ሲዝኑ ከመጀመሩ በፊት አብዛኛዎቹ ተጫዋቾች ዓለም ዋንጫ ላይ በመሳተፋቸው እስከ ቻምፒየንስ ሊግ ፍጻሜ ድረስም አምናም በመጓዛቸው ይሄ ድካም ደግሞ ከካቻምናም የተንከባለለ ስለሚሆን ሁለት ተከታታይ ፕሪሲዝኖች ሁሉ በጣም ጠባብ ተጫዋቾቹን በአግባቡ ያላረፉበት ስለሆነ በዚህ በውድድር መካከል ላይ በሊግ ተጫዋቾችን እያሳረፈ በትልቁ መድረክ ላይ ከከባድ ሚዛኖቹ የቻምፒየንስ ሊግ ተጋጣሚዎች ላይ እንደ ትላንትና ምሽት ባለ ብቃት ቢጫወት ቢገኝ ደስ ይለዋል። ይሄ ነው አሁን የታየው ነገር። እያሳረፋቸው ሮቴት እያደረገ መጫወት አለበት የግድ። በተከታታይ ሁለት ክረምትን እስቲ አስቡ ፔጂ። ክለብ ዓለም ዋንጫ ነበር አይደል? በዛኛው በዚህኛው ዓለም ዋንጫ የሀገሮች ዓለም ዋንጫ ነበር። በሁለቱም ተከታታይ ሲዝን እስከ ቻምፒየንስ ሊግ ፍጻሜ ድረስ በድል አድራጊነት ተጉዟል። እና ተጫዋቾች በቂ ረፍት አግኝተዋል ወይ? ፕሪሲዝኑስ የተሟላ ነበር ወይ? አይመስልም። ለዚህ ነው አጀማመሩ አምናም ዘንድሮም በሊግ በተለይ ደካማ ይሆን። የመጡ ተጫዋቾች አሉ አዳዲስ 150 ሚሊዮን ዩሮ ገደማ ከፍሎ ያመጣቸው ተጫዋቾች አሉ። ማግነስ አክሊዩሽን ጨምሮ ትላንትና ቋሚ ሆኖ በቀኝ ክንፍ ሲጫወት የነበረው ከሞናኮ በ50 ሚሊዮን ዩሮ፣ ፌራን ቶሬስንም እንዲሁ ከባርሴሎና። ግን እነዚህን ተጫዋቾች በፈረንሳይ ሊግ ላይ የበለጠ የሚጠቀሙ፣ ስለዚህ በቻምፒየንስ ሊግ አሸናፊነት የተጠቀሱት ትልልቅ ተጫዋቾች ባለፉት ሁለት የውድድር ዘመናት
የቡድኑ ኮከብ የነበሩት በፉክክር ተበልጠው እንዲያርፉ ሳይሆን እነዚህ አዳዲሶቹ ፈራሚዎች የመጡት ይላሉ ፈረንሳይ ሚዲያዎች። ይልቅስ በሊግ 1 ድርሻቸው እንዲወጡ እነ ደምቤሌ፣ ቪቲኒያ፣ ሩይዝ፣ ክቫርሽኬሊያ ደግሞ በቻምፒየንስ ሊግ ታጥቀው የድል አድራጊነቱን ሃትሪክ እንዲፈጽሙ። እንደ ትላንትናው ጨዋታ ከሆነ ግን ለሶስተኛ ተከታታይ ጊዜ ፓሪስ ሳን ዠርማን ይሄንን ዋንጫ አያሸንፍም ማለት በጣም ከባድ ስህተት ሊሆን ይችላል። እንደ ትላንት ጨዋታ ከሆነ ኢትስ ቱ አርሊ ይሄን ለማለት፣ ግን የትላንቱን ጨዋታ በተለይ መጀመሪያ 45 ደቂቃን ካየ ይሄንን ክለብ የሚያቆመው ያለ አይመስልም። እንዴ ማንቸስተር ሲቲን እኮ ከረፍት በፊት ሲያንቀዠቅዙት እኮ ነው ያሉት ያመሹት። ቀላል መንቀዥቀዥ መግባባት አልቻሉም እኮ ተጫዋቾች፣ የሲቲ ተጫዋቾች የመጀመሪያውን 45 ደቂቃ በደንብ እንመርምረውና 13ኛ 15ኛ 32ኛ ደቂቃ ላይ ተከታታይ ጎል አስቆጠሩባቸው። በመጀመሪያው ጎልና በሁለተኛው ጎል መካከል የነበረው የጊዜ ልዩነት 99 ሰከንድ ብቻ ነበር። የሶስቱ አማካዮች የመሃል ሜዳ የበላይነት ከማንቸስተር ሲቲ አማካዮች አእምሮ በላይ ሆነ። ዛኢር ኤምሪ፣ ፋቢያን ሩይዝ እና የፖሴሽኑ ንጉስ ቪቲኛ መሃል ሜዳውን የራሳቸው አረጉት። ስቴዲየሙ ኤቲሃድ ሜዳው ይነሱ ሆነ። ኤሊየት አንደርሰን እና ኤንዞ ፈርናንዴዝ ከ220 ሚሊዮን ፓውንድ በላይ ወጣባቸው ተጣማሪ አማካዮች ናቸው። በመጀመሪያ ስለ ማንቸስተር ሲቲ ምናወራ ከሆነ በዚህ የዓለማችን ትልቁ ሊግ በሚነለው እንግሊዝ ፕሪሚየር ሊግ ባለፉት የመጀመሪያ ግጥሚያዎች ሁሉንም አሸንፎ ነው የመጣው። በአንዱም ነጥብ አልጣለም። አንፊልድ ላይ ሄዶ እንኳን ያ ቀይ ማዕበል ሲኦል እንኳን አላቀለጠ። የኤሊየት አንደርሰን የኤንዞ ፈርናንዴዝ ፐርፎርማንስ በአዲሱ ክለባቸው አስደናቂ ነው ብቻ ሳይሆን በሊግ ጨዋታ ላይ የማንቸስተር ሲቲ ከጋርዲዮላ ወደ ማሬስካ ያደረገውን ሽግግር ስሙዝ ካደረጉት እንዳይንገራገጭ ወደ ሌላ የውጤታማነት ዘመን እንዲሸጋገር ያንደረደሩት ተጫዋቾች ናቸው። ትላንትና ግን በሉዊስ ኤንሪኬ ሚድፊልደሮች ግን አይን አፋሮች ሆኑ። ጥረታቸውን አላጎደሉ፣ ግን የሚይዙትን የሚጨብጡትን ያጡት። በታክቲኩ ረገድ በጣም ተበለጡ ሲቲዎች። ኤሊየት አንደርሰንና ኤንዞ ፈርናንዴዝ ከኋላቸውና ከፊታቸው ካለው መስመር ጋር በምን አይነት ርቀት በምን አይነት ኢንተርቫል ተጠግቶ መጫወት እንዳለባቸው ግራ እስኪገባቸው ድረስ ፓሪስ ሳን ዠርማን እጅ አሰጣቸው። እንደዚህ የምለው በመጀመሪያው ግማሽ ምክንያቱም ለሁለተኛው ግማሽ ለሲቲ እርማት ምክንያት የሆነ ስለሆነ ነው። ይሄን ማነስ ማሬስካ በ4-2-3-1 ሁለቱን አሁን ቀደም ሲል የተጠቀስኳቸውን ተጫዋቾች በመሃል ሜዳ በጥንድ ፒቮት ካጣመሩ በኋላ በ10 ቁጥር ቦታ ደግሞ ራያን ሸርኪን ከፊት አድርገው ሸርኪ የተለመደ የፈጠራ ብቃቱን ተጠቅሞ ለፊት ላለው ኤርሊንግ ሃላንድ እንዲመግብ ከግራ ከቀኝ ያሉ ተጫዋቾችን ጀሬሚ ዶኩን እንዲያጫውት አንቷን ሴሜኖ እንዲያጫውት ነበር። ግን ማን አቅርቦት? ሸርኪ ጥንካሬው በሚገለጥበት የሜዳው 3/4 ክፍል ላይ እንደ ትሬ ኳርቲስታ አይደል የሚባሉት እንደዚህ 10 ቁጥር ተጫዋቾች በጣሊያንኛ 3/4 እንደማለት ነው። የሜዳው 3/4 ቦታ ላይ ነው የበለጠ የርሱ ብቃት የሚገለጠው። እንዴ ታዲያ እነ ቪቲኒያ ሩይዝ እና ዛኢር ኤምሪ እኮ ኳሱን እኮ በአማካይ ክፍል ፖሴሽን ወደ ፊት አስጠግተውታል። ወደ ፊት አስጠግተውታል ማለት ፓሪስ ሳን ዠርማን ማን ነው ማንቸስተር ሲቲ የግድ ወደ ኋላ እንዲያፈገፍግ ተደርጓል። ፔዤ ኳስ ሲይዝ አማካይ ክፍሉ ወደ ፊት ከተጠጋ የራያን ሸርኪ አብዛኛው ቦታ የሚሆነው ወዴት ነው? ወይ ጥልቅ ዲፕ ገብቶ ወደ ኋላ መጫወት ነው። እርሱ ደግሞ 10 ቁጥር ተጫዋች ነው።
ፍሌር ላለው ጨዋታው ለመጨረሻ ፈጠራው እንጂ ቦክስ ቱ ቦክስ ላለ እንደዚህ አይነት ትንፋሽና ጉልበት ለሚጠይቅ ሚና የሚሆን አይደለም ዩ ኖ እስከ ረፍት ድረስ ማንቸስተር ሲቲ ራያን ሸርኪን ማሰለፍ ስህተት እንደሆነ ገቡ ጀሬሚ ዶኩ አንፊልድ ላይ እነ ሮናልድ አራውሆን እንዴት ሲያንከራትት እንደነበር አይተናል ባለፈው ዊኬንድ ኖ እነታው እዚህ ጋር ግን ሌላ ለዶኩ ቦታ አልነበረም የትላንቱ ጨዋታ እስከ 45 ደቂቃ ተጫውቷል ማሬስካ ስህተት እንደሆነ ገባቸው የሉዊስ ኤንሪኬ 4-3-3 ውድ አድማጮች ተጫዋቾች በተደጋጋሚ ቦታ የሚቀያየሩበት በልዩ ቅንጅት በልዩ መግባባት ተጫዋቾች የተዋሃዱበት መነሻ ፎርሜሽን ፔጂ ከመከላከል ወደ ማጥቃት ሲሸጋገር ከማንቸስተር ሲቲ አቅም በላይ ሆኖ ነበር 45 ደቂቃ የሲቲ 4-2-3-1 ደግሞ እንደው ተከላካይ መስመሩን ወደ ላይ ገፍቶ ሪስክ ወስዶ የሚጫወት ስለሆነ ያው 13ኛው ደቂቃ ላይ የዴዚሬ ዱዌ ጎል ሊቆጠር የቻለው ከዚህ እውነታ መነሻነት ይሄንን ጎል ብቻ ለብቻ ነጥለን ከተነተን ነው ከረፍት በፊት የነበረው የማንቸስተር ሲቲ ፕላን እንዴት ይዟቸው ገደል እንደገባ በደንብ ያረጋግጥልናል። በሃይላይን ቁጥር አብዝቶ ከላይ ፕሬስ ማድረግ የማንቸስተር ሲቲ ጅምር ፕላን ነበር። እና በሲዝኑ መጀመሪያ ላይ መገኘታችን ውድ አድማጮች በማንቸስተር ሲቲ በኩል ትላል ለመጀመሪያ ጊዜ የተጋለጠ ይመስለኛል። ውህደት የሚባል ነገር የተጋጣሚን ታክቲካል አቀራረብ ተንተርሶ ሁኔታዎችን አዳፕት የማድረግ ጉዳይ ከሲቲ ተጫዋቾች ከረፍት በፊት ፈጽሞ አልታየም ነበር። በዩቲዩብ ትላንት ስንሰራ ስለው እንደነበረው በቀጥታ ልብ ብላችኋል ተጫዋቾች ለኮሚኒኬሽን መነጋገር መመካከር አብዝተው ነበር የሲቲ ተጫዋቾች ከሜዳ ውጪ ከማነው ከጨዋታ ውጪ ትሬኒንግ ሜዳ ላይ የተሰራው ስራ ሜዳ እዚህ ጨዋታ ላይ እንዳሰቡት ስጋ ለብሶ ሊገለጥ አልቻለም ስለዚህ የማንቸስተር ሲቲ ተጫዋቾች ፕሬስ ሊያደርጉ በቁጥር በስተው እላይ በሚገቡበት ጊዜ ፔጂዎች ይሄንን ፕሬሲንግ ይሄንን ጫና ለመቋቋም ወደ ኋላ ሰብሰብ ቢሉና በጠባብ ርቀት ባጫጭር ቅብብል የፕሬሲንግ ሰንሰለታቸውን ይሰባብሩባቸው ነበር። እዚህ ጋር ነው አሁን ዋነኛ ማንቸስተር ሲቲ የተመካበት ከጨዋታ ውጪ ያለው ፕላን ገደል እንደገባበት አየ እዚህ ጋር እንደማያዋጣ በመጀመሪያው ጎል ላይ ተመልከቱ ፕሬስ ሊያደርጉ ነቅለው ወጥቷል ግን ከኋላ ያሉት የማንቸስተር ሲቲ ሁለት ተከላካዮች መሃል ሜዳው መስመር በስተጀርባ ቀርቷል። ሁለቱ አማካዮች ኤሊየት አንደርሰን እና ኤንዞ ፈርናንዴዝ ሃይ ፕሬሱ ሊቀላቀሉ ከነዚህ ከኋላ ካሉት ተከላካዮች ርቀው ሄደዋል። እዚህ ጋር የምታዩት ነገር ተከላካዮቹ ስጋት እንደገባቸው ራቅ እንዳሉ አማካዮቹ ደግሞ አይ በዚህ ሃይ ፕሬስ ሲቲ ማነው ፓሪስ ሳን ጀርመን ይህን ሰንሰለት ሰብሮ ሊወጣ አይችልም በሚል በሙሉ ድፍረት ወደ ላይ ሪስክ ወስደው እንደተጫወቱ። ይህንን የምልበት ምክንያት ፔጂዎች በቀኝ በኩል በአሽራፍ ሐኪሚ ሳይድ ማለት ተቀባብለው 1-2-3-4 አጫጭር ቅብብሎችን ተቀባበሉና የማንቸስተር ሲቲን ይህን ሃይ ፕሬስ ሰበሩትና ከፕሬሲንጉ ከጫነው መስመር በስተጀርባ ሲገቡ በተከላካዩና በሁለቱ አማካዮች መካከል ማንቸስተር ሲቲ የተወው ስፔስ መልሳችሁ ሃይላይቱን ብታዩት በደንብ ይገባል በጣም ሰፊ እዚህ ጋር መቼም የዴዚሬ ዱዌ ጎል ሲቆጠር ተነስቶ ያላጨበጨበ ደጋፊ እንጃ ያላደነቀ እግር ኳስን በደንብ ያቃል ብዬ መረዳት ይከብደኛል። እንዴት አድርገው በቅብብል እንደወጡ ከራሳቸው ፍጹም ቅጣት ምት ሳጥን ጠርዝ አንስቶ እስከ ጎሉ ድረስ ያለ እንከን ያለ መደነቃቀፍ እንደ አንድ ሰው ሆኖ ነው የተጫወቱት እዚህ ጋር ቲሞርክ እኮ በጣም ከባድ ነገር ነው። በአግባቡ ካልተለማመድከው በደንብ ሪሄርስ ካላደረግ
ተጋጣሚ መቼም በሶ ጨብጦ አይደለም የሚገጥም ሱም ተዘጋይቶ ከኳስ ውጪ ደግሞ ራስ የሆነ የመከላከል ፕላን ኖሮት በተጋጣሚ ደካማ ጎን በመጠቀም ተጋጣሚ የሚተውን ስፔስ ኤክስፕሎይት በማድረግ እንደው በአይን ብሊንክ ፍጥነት እንዲተግባብተ ጎል ማስቆጠር ሌላ ደረጃ ላይ ከሌለ በስተቀር ይሄን ምታደርገው አይደለም። ፋንታስቲክ በቃ እንዴት የሚያስገርም የቡድን ስራ ነው። ራሳቸው ማንቸስተር ሲቲ ሳይደነቁ አልቀሩ። ዲያ ሁሉ ለፕሬሲንግ የወጣ የሲቲ ተጫዋች ላይ ያለው እዛ ቀረኩ በቃ ተቀነሰ። እነርሱ ደግሞ ፓሪሶች የኳስ ቅብብሉን ባጭር ቅብብል በቀኝ በኩል አፈጠኑትና ከሰንሰለቱ ልክ ሲወጡ የተከፈተ ስፔስ ያገኙ ደግሞ ማርሻቸውን ወደፊት አስገቡ። ፍጥነታቸው ከዛ በኋላ ዴዚሬ ዱዌጋ በስተግራ በኩል ገባ። በቃ እዛ ጋ ዶና ሮማ ላይ ጎል ሊቆጠር እንደሚችል 80-90% እርግጠኛ ትሆናላችሁ። ተነጥሎ በግራ በኩል ነበር ይሄ ወጣት ትንታግ ኳሱን ተቀበለ። ወደ ሃፍ ስፔስ ሄደ። ፍጹም ቅጣት ምሳጥ ውስጥ ሲገባ ማልጠበቅ። ከዛ አፈጻጸሙን ተመልከቱ። ረጅሙ ዶና ሮማ ስትሬች ቢያረግ ወድቆ እንደ ቢንጠራራ እንኳን ሊደርስበት በማይችልበት የግቡ ቋሚ ስር ነው የከተተበት። ከ16-50 ውጪ የቡድን ስራ፣ ቴክኒካዊ ልቀት፣ መናበብ፣ ፈጠራ፣ አፈጻጸም፣ የውሳ ዲሲዥን ሜኪንግ ሁሉን ነገር ያሟላ ከሜዳው የኋላ ክፍል እስከ ሜዳው ፊት ድረስ የተቀናጀ እንቅስቃሴ የወል ስራ ያስገኘው ጎል ነበር። የምትደግፉት ቡድን ሁሉ እንደዚህ ቢጫወት የምትመኙት። አረ ሉዊስ ኤንሪኬ አስደናቂ ነው በእውነት። ፓሪስ ሳን ዠርማን በግል ብትጠይቁኝ ሁሌ ነግራቸዋለሁ ለፒኤስጂ ጥሩ አልመኝም፣ ግን እንደዚህ ማድነቅ አለብኝ የግድ። ምክንያቱን ታውቃላችሁ። እና በዛ ሞመንት ዶና ሮማ ምን ነው በቀድሞ ክለቤ በቀረሁ ያለ ይመስለኛል። የፒኤስጂ ግብ ጠባቂ አልነበር ከዛ ነው የመጣው። እንደዚህ አይነት የትራንዚሽን ማሽን ሆኖ ፓሪስ ሳን ዠርማን የመጀመሪያውን ጎል አስቆጥሮ ሁለተኛው ጎል አሁንም ዴዚሬ ዱዌጋ ኳሱ ደርሶ በፍጥነት ለኦስማን ዴምቤሌ ድሉን ፈጥሮ ከ99 ሰከንድ በኋላ 2 ደቂቃ እንኳን ሳይሞላ ድፍን 2 ደቂቃ ሁለተኛው ጎል ሲቆጠር እዚህ ጋር ሲቲዎች ችግሩስ መግባታቸው ታወቃቸው። እንደውም ኤንዞ ማሬስካ ምናሉ ከጨዋታ በኋላ የመጀመሪያው ጎል እስኪቆጠርብን ድረስ ጥሩ እኮ ነበርን አሉ። ከዛ በኋላ ግን በቃ ተፍረከረክን ያሉ እውነት ነው። የዴምቤሌ ሲደገም በሁለት ደቂቃ ድንጋጤ መጣ። ኤቲሃድ በፕሪሚየር ሊጉ የመጀመሪያ ጨዋታዎች ላይ ያልታየ ገጽታ ነው በደጋፊው ዘንድ ያሳየን ከባድ ድንጋጤ። የሆነ የአዋራጅ ሽንፈት ከፊት ለፊታቸው እንዳለ ሰጉ ደጋፊዎች፣ ፊታቸው ያስታውቃል። እና የበለጠ የዴምቤሌ ጎል ሁለት ደቂቃ ባልሞላ ጊዜ ሲደገም ታክቲካሊ ካያችሁ ማንቸስተር ሲቲ የዕለቱ የጨዋታ ፕላን ሁሉ ከጥቅም ውጪ እንደሆነበት እንደማያዋጣው ነው የተረዳው። ተጫዋቾች ቆመው አሁን ማሰብ ጀመሩ። ቦዲ ላንጉቻቸው ይሄ ይገልጻል። ኤሌት አንደርሰን ስለ ተከላካዩ ኢንተርቫል ሲናገር ነበር፣ ተጠጉልኝ፣ አብረን ፕሬስ እናድርግ፣ ወይ ወደኋላ ሁኑልኝ። ትሬኒንግ ላይ የተሰራው ነገር ሜዳ ላይ እየተገበረ አይደለም ማለት ይሆን። አለመግባባት አለ እዚህ ጋር በቅንጅት ከዚያ ሁለተኛ ጎል ተቆጥሮ ሶስተኛውን ቪቲኒያ 32ኛው ደቂቃ ላይ ሲያገባ ጭራሽ ፔጆች እዛ ሴሌብሬት ያደርጋሉ። ኤርሊንግ ሃላንድ ቆሞ በርከት ያሉ ተጫዋቾች ተሰብስበው ልክ ከጨዋታ በፊት እንደሚደረገው ምክር ቢጤ ሲመካከሩ ነበር። በቃ ኮሚኒኬሽን በጣም ይታይ ነበር። ኮሚኒኬት ለማድረግ ነገሮችን ለማረም ተጫዋቾች ይነጋገሩ ነበር በተደጋጋሚ። አንድ ተመሳሳይ ተጫዋቾች ደግሞ አይደሉም ፊተኞቹም ሚድፊልደሮቹም ኋለኞቹም በተለያየ ጨዋታ ክፍለ ጊዜ እና ለሁለቱ አማካዮች የማንቸስተር ሲቲ የጨዋታ ፕላን በይበልጥ በኤንዞ ፈርናንዴዝ እና በኤሌት አንደርሰን ሁኔታ ላይ ነው የሚመሰረት።
ተከላካዩን ከቨር አርገው በተከላካዩና በነሱ መካከል ያለውን ርቀትም አጥብበው ከነ ሪያን ሸርኪ ጋር እንደ ልብ በኳስ የሚገናኙ ከሆነ ወይም የነርሱ ጥብቅ ቁርኝት እጅግ ፈጣሪ ለሆኑት 3 4 የፊት መስመር ተጫዋቾች ትክክለኛ ደጀን መሆን ካሳዩ ማንቸስተር ሲቲ ውጤታማ ይሆናል። ነገር ግን እነርሱ ግን ኢንተርቫሉ መጠበቅ ካልቻሉ ከተከላካያቸውና ከፊት ካሉት ፈጣሪ ተጫዋቾቻቸው ጋር መግባባት ካልቻሉ መሃል ሜዳ ላይ የነርሱ ቅንጅት በራሱ ከተበጣጠሰ የማንቸስተር ሲቲ ነገር በውጤት ሊተረጎም ሊታይ አይችልም። በእነርሱ ላይ በጣም የተመሰረተ በቢልድ አፕ ላይም ካያችሁ በቦክስ ሚድፊልድ ነው የሚጠቀሙት ኤንዞ ማሬስክ። እነዚህን ሁለት ተጫዋቾች ከኋላ ያደረጉና ሁለት አጥቂ አማካዮችን ከፊት በአራት ማዕዘን ቅርጽ ከፊታቸው ፔጆቼን ሳያውቁ ቀርተው ሉዊስ ኤንሪኬ በምንም መልኩ ተጫዋቱ ቢላቸው የሚጫወቱ የሚተማመንባቸው አማካዮች አሉ። ያም ያ ወጣት ፖርቱጋላዊ ተጠዋዋቂ ተደርጎ ማነው ዛይር ኤምሪ ነው፣ እሱም ፈረንሳይ ኢንተርናሽናል ነው። እሱ ነው ትላንት ቋሚ ሆነው ፋቢያን ሩይዝ እና ቪቲኒያን እንኳን ባለፉት ዓመታትም በተደጋጋሚ በቋሚነት ሲጫወቱ እናቃል። ሶ ኤንዞ ማሬስካ እዚህ ጋር ሀሳብ ያስፈልጋቸው ነበር። ተጫዋቾችም ያሰልጣኛቸውን ሀሳብ ይፈልጉ ነበር። ምሪት ዩኖ ፍልሚያው ተበላሽቷል። እዚህ ጋር ጄኔራሉ ታክቲኩን መቀየር አለበት። ከስህተቱ ትነሳና በቀጣይ ሰዓት አላለቀም፣ እግር ኳስ ግማሽ እድል ይሰጣል፣ ረፍት ላይ በቲም ቶክ እና በምትወስዳቸው ፈጣን አፋጣኝ እርምጃዎች ይህንን የበላይነት መገርሰስ ያንተ ስራ ይሆናል። የሉዊስ ኤንሪኬ ፈጣን የሆነ ቨርቲካሊቲ ከማንቸስተር ሲቲ አቅም በላይ እንደሆነ ማሬስካ ተረድተዋል። የማንቸስተር ሲቲ የመጀመሪያው የፕሬሲንግ ዌቭ ያ የመጀመሪያው የፕሬሲንግ መስመር ከተጣሰ ከበስተጀርባ ያለው አደጋ በጣም ከባድ እንደሆነ ማንቸስተር ሲቲ ተምሯል። የጀርባውን ተከላካይ ማጋለጥ ነው የሚሆነው። ስለዚህ ምን መደረግ ነበረበት? ሲቲዎች በ15 ደቂቃ የወሰዱት ውሳኔ ታዲያ ለእኛ ለገለልተኛ ተመልካቾች እዚህ ጋር እንኳን ገለልተኝነት ሲቲን ስደግፍ ነበር እኔ ለድጋፍ፣ ግን ስራ አሰራ ስለነበረ ያይታይም እንጂ መቼም እንደዚህ ያው ሚዛናዊ ባልሆን እንዲሸነፍ እንፈልገው ቡድን እንዲህ ሲጫወት እንደዚህ ሲሆን ሳይ እና እንደዚህ ላደንቀው አልችልም ሚዛናዊ ካልሆንኩ በስተቀር። እንግዲህ ማንቸስተር ሲቲ ደጋፊ ሆኜ አይደለም ዩ ኖ ዘ ሪዝን፣ ተውት ዝርዝር ውስጥ አልገው እና ኤንዞ ማሬስካ እውነት ለመናገር ከረፍት መልስ እኔ ያስተካክሉታል ብዬ በፍጹም አልገመትኩም። እንዲያውም ጋርዲዮላ ከላይ ቢወርድ ይሻል ነበር የሚል እምነት ነበረኝ። ግን በጣም ኢንትረስቲንግ ተመልከቱ፣ በሁለቱ አማካዮች ላይ የተመሰረተ ነው የሲቲ ሁኔታ አልኳችሁ፣ ኤሌት አንደርሰን እና ኤንዞ ፈርናንዴዝ። እነርሱ ጭንቅ ውስጥ ሲገቡ እነርሱን በቁጥር መስተካከል ሊረዳቸው የሚመጣው 10 ቁጥር ማን ነው? ሪያን ሸርኪ እንደዛ ላለው ሚና ይሆን አይደለም። የሴንትራል ሚድፊልደርነት ባህሪ የለውም። ልክ እንደነ ዴክላን ራይስ ወደፊት ሂድ ብትለው ሄዶ የሚጫወት፣ ወደ ኋላ ተመለስ ብትለው ተመልሶ የሚጫወት፣ 6ም 8ም 10ም አይነት እንዲህ አይነት ባህሪ አለው አይደል? እሱ ንጹህ 10 ቁጥር። ስለዚህ የእርሱ ወደ ኋላ መመለስ ጭራሽ ሊያቢሊቲ ያደረገው ሸርኪ ብዙ ድክመቶች ነበሩት። ትላንት ሲመለስ እንዲሁ ታዩታላችሁ እንጂ ተጽዕኖ እንዲያውም ኔጌቲቭ ሚና ነው የነበረው። ለሁለት ጎሎች እኮ ታክቲካል ምክንያት ነው። አይ ቲንክ ቪቲኒያ መሰለኝ ሁለት ጊዜ በሱ በኩል ነው ያለፈው። የመጀመሪያዎቹ ሁለት ጎሎች ሲቆጠሩ ማቆም የሚገባውን ነገር እዛ አካባቢ በቃ እሱ አለ ብለው ሌሎች ተጫዋቾች ኃላፊነቱን ለሱ ትተው በሱ ሲተማመኑ እሱ ስራውን አይሰራም። ምክንያቱም የእሱ ፕሮፋይልን የሚፈቅድ አይደለም። እሱ እላይ ነው፣ ከአጥቂዎች በስተጀርባ ነው ያንን ተአምር መስራት የሚችለው። ሌላ አይነት ኳሊቲ ነው ያለው።
So, Enzo Fernandez, Elliot Anderson, ጥራታቸው መልካም ቢሆንም ግን ደግሞ እግር ኳስ የቡድን ስራ ስለሆነ በዙሪያቸው ባለው ተጽዕኖ ውስጥ ገብተው ተበለጡ። ሸርኪ አስፈላጊ አይደለም እዚህ ሸርኪ ካልተቀየረ ይገርመኛል ስል ነበር ትላንት ረፍት ላይ መልሳችሁ ማዳመጥ ትችላላችሁ እዚህ ዩቲዩብ ላይ በዚህ ምክንያት ማለት ነው ራያን ሸርኪ ረፍት ላይ ቀየሩት እሱ ብቻ አይደለም ጀረሚ ዶኩም ለዛ ጨዋታ ለእንደዛ አይነት ጨዋታም ይሆን አይደለም እንደዛ ላለ እንደዚህ ላለ ጨዋታ በመጀመሪያ 45 ደቂቃ ፓሪስ ሳን ጀርማ በፍጹም የበላይነት ሲጫወት በግራ ክንፍ ላይ የሚጫወት ተጫዋች የመከላከል መጥቶ ወደ ኋላ ፉልባኩን የመሸፈን ይሄንን የጥቃት ማዕበል የመቋቋም አቅም ያለው ተጫዋች መሆን አለበት በዚህ በኩል ኢልማን ኢንጃይን መረጡ ኤንዞ ማሬስካ በአንድ ጊዜ ሶስት ተጫዋቾች ነው የቀየሩት አንደኛው እንኳን አስገዳጅ ይመስለኛል ሩበን ዲያዝ ተከላካዩ ነው በኑኖ በማን በኑኔዝ የተቀየረውና አሌክሳንደር አብዱል ቆድር ኩሳኖቭን ከፉልባክነት ወደ መሃል አስገቡት ይሄ እንኳን አስገዳጅ ይመስለኛል እንደዚህ ባለ ፈታኝ ጨዋታ ላይ እንዲህ አይነት ልምድ ያለው ኔማል ተከላካይን አስገዳጅ ካልሆነ በስተቀር ጉዳት ምናም ካልሌለ በስተቀር አትቀይሩ ምንም እሱን የመቀየር ሌላ ታክቲካዊ ምክንያት የለም ይልቅስ የሸርኪ መውጣት ለሲቲ በጅ ማን ገባ አዩብ ቡአዲ ዲፕ ላይንግ ፕሌሜከሩን ቦታ ያዘ ስድስት ቁጥሩን ማለት ነው ኤሌት አንደርሰን አብሮት ከሳጥን እስከ ሳጥን ያለው ሚና እንዲወጣ 10 ቁጥሩን የበለጠ ዳይናሚዝም ያለው ላይ ታች በማለት ትንፋሽ ጉልበት ባለው ኤንዞ ፈርናንዴዝ እንዲተካ ተደረገ ሸርኪ ወጣ እዚህ ጋ ነው እንግዲህ ወላችሁ አሁን ፍጥጥሙ ያ 3 ለ3 ያለው የመሃል ሜዳ ያ ፍጥጫ በታክቲኩ ረገድም አሁን ማንቸስተር ሲቲ እንዲያንሰራራ ያስቻለ ተጨማሪ የመከላከል አቅም በመሃል ሜዳ ላይ ጨመሩ አዩብ ቡአዲ ኢንሸራተታል ኢንተርሴፕት ያደርጋል ኳስን በአግባቡ ደግሞ ያሰራጫል የማንቸስተር ሲቲን የጨዋታ እንቅስቃሴ ቴምፖ ለዚህ ሞሮኮያ የተሰጠ ማለት ነው ኤንዞ 10 ነህ ተብሏል ሲችል ወደ ላይ ተጠግቶ አጥቂዎቹን ይርዳ ሲቲ በሚጠቃበት ጊዜ ግን ተጨማሪ አማካይ ሆኖ መሃል ላይ ራሱን እንደ መሃል ሜዳ ተጫዋች የሶስቱን የፒኤስጂ ተጫዋቾችን የኳስን ያንን ሰርኪዩት መበጣጥስ ነበረበት ተሳካው ከረፍት መልስ wave upon wave አሁንም ማንቸስተር ሲቲ ማጥቃት ጀመረ በቃ ሌላ ቡድን ሆኖ ነው የመጣው ከረፍት መልስ ሌላ ቡድን ጨዋታውን ያልተመለከታችሁ እንደው የምትቆጩበት አይነት ፉክክር ሌላ ቡድን እንደው አንድ ዳታ እንደውም ብነግራችሁ እስከ ረፍት ድረስ ማንቸስተር ሲቲ 7 ሙከራ ብቻ ነው የሞከረው 90 ደቂቃ ሲሆን ግን 27 ሆኗል። ያ ማለት ከረፍት በኋላ 20 የጎል ሙከራ ነው የሞከረው። ፔጂዎች ከረፍት መልስ ከ5 በላይ መሞከር አልቻሉ። እንዲያውም አንዱ ጎል ሰርፕራይዝ ነው። የሲቲዎች ታክቲክ አለውት እርማቱ ወዲያውኑ ነው መፍቴ ሆኖ የቀረበው። ወዲያውኑ የጎል ሙከራ መሞከር የጀመረው ጎልም ተቆጠረ ወዲያው ግልጽ ነበር ከዛ 3 ለ1 ሲሆኑ የጎሉ ልዩነት ወደ 2 ሲጠብ የሲቲ ሞራል ጥሩ ስለነበረ በቃ ሌላም ጎል ሊያስቆጥር ይችላል ብላችሁ በመታምኑበት ሰዓት ላይ ይሄ ማግነስ አክሊዩሽ የማይታሰብ ድንገተኛ የጎል ሙከራ ሞክሮ ዶና ሮማ አንደፋደፈውና አብሮት ገባ ከኳሱ ጋር ጎል ውስጥ ራሱ መረብን ሳይነካ አይቀርም ሊያድናት ብቻ ተንተፋተፈዛ ያው የግብ ጠባቂው ስህተት ተደርጎም ሊወሰድ ይችላል ግን እዚህ ጋር ልዩነቱን ወደ 4-1 ልዩነቱን ወደ 3 ሲያሰፉት አይ ይሄ ሞመንተም ይቀዘቅዛል ነው የምትሉት የሲቲ ከረፍት በኋላ የነበረው አጀማመር ይቀዘቅዛል ነው የምትሉት ግን አልቀዘቀዘም የሲቲ ተጫዋቾች በግል የነበራቸው አቲቲዩድ አልሸነፍ ባይነት መንፈሰ ጠንካራነት ውጤቱ ካላለቀ በስተቀር አልተሸነፍንም ማሸነፍ እንችላለን የሚል እምነት እንደሰነቁ ያስታውቅ ነበር ከያንዳንዱ የኢልማን ኢንጃይ
የኤርሊንግ ሃላንድ ኤርሊንግ ሃላንድማ በቃ የአቲቲዩድ መሪ ምንም ጃል ሰጠ ሲለፋ ነበር ይሞክራል ኦፍ ታርጌት ይሞክራል ብረት ይሞክራል ጎል ለሌሎቹም እንዲሞክሩ ለሌሎቹም እንዲነሳሱ የሚያደርግ አይነት እንቅስቃሴ ነበር ከፊት ላይ እና የሸርኪ አንደርሰን እና ፈርናንዴዝ የመሃል ሜዳ በመቀየሩ ምክንያት ማንቸስተር ሲቲ በአጠቃላይ ሁሉን ነገር ቀይሮ መጣ 42 የጎል ሙከራ ያየንበት ጨዋታ ሆነ የሲቲ ጎሎች 53ኛው ደቂቃ ላይ ነበር ኤርሊንግ ሃላንድ የተቆጠረው 75ኛው ደቂቃ ላይ እንደገና ሃላንድ ደገመ ሁለቱንም ማን ነው አሲስት ያደረገው ኢልማን ኢንጃይና አዩብ ቦዋዲ ሁለቱም የተቀየሩ ተጫዋቾች ናቸው ተቀይረው የገቡት ናቸው አሲስት ያደረጉት አያችሁ ለውጡ እንደው በቀጥታ እንደወረደ እንኳን ይታያል እንኳን በታክቲካይ ትንተና ይቀርና አንቷን ሴሜኒዮ 6 ሞክሯል ግን ክሊኒካል አልነበረም ይባ ያባክን ነበር ሃላንድ ግን ለብቻው 8 ሙከራ 3ቱ ኢላማቸውን ተበቁለት 2ቱ ጎል ሆኖ እና በዚህ ጨዋታ በጥቅሉ 90 ደቂቃ ታዩና ፔጂን ታደንቃላችሁ በጣም ታደንቃላችሁ በጣም ታደንቃላችሁ ግን ሲቲን ደግሞ ሳታደንቁ መተዋት ይችላል ሁለተኛ ግማሽ ላይ ደግሞ አድናቆት እንድትቸሩት ደግሞ የማንቸስተር ሲቲ ያ መመለስ ወደ ጨዋታው መመለስ ያስገድዳቸዋል ውበት ቅንጅት ብርታት ኃያልነት ልበሙሉነት እናም ብትሉ ሚዛን ላይ ካስቀመጣችሁት ግን ፔጅ ይለያል ችክስኬታማ ቡድን ባለፉት ሁለት አመታት ዘንድሮም ባስደሳች ሁኔታ ነው ያው ፔጅ በሌላ መልክ የመጣው ጨዋታው አማላይ ነው ውህደታቸው ተደናቂ ነው ታክቲኩ ምጡቅ ነው ከኋላ እስከ ፊት ድረስ የወል ስራን የሚያስተምሩ የቲሞርክ የቡድን ስራ ተምሳሌቶች ናቸው በቃ የፔጅ ጨዋታ እግር ኳስ ለሚወድ ሁሉ መቼም እዚህ ቆዳው ላይ ያለውን ጸጉር ነው የሚያቆምበት የሆነ ሰውነታችሁ እንዲነዝር የሚያደርግ አቤት ፉትቦል እንደዚህ ባለ ውበት ሲኳል ብዙ ወዳጆችን እግር ኳስን የማይወዱ ለግዴለሾችን ሁሉ ወደ ህብረቱ ይቀላቀላል የፒኤስጂ የቅብብል ትዕግስት በሆኑ ሞመንቶች ላይ ታዩና በትዕግስት ተቀባብለው ትዕግስቱ ግን ፍጥነት እኮ አለ ቆይ እየፈጠንክ መታገስ ምን ማለት አይ ኳሱን ዝም ብላ አታባክን ዝም ብላ ረጅም አትጣል አላማ ቢስ ሆኖ ረጃጅም ኳሶች እንዳትጠቀም 1 2 3 4 ጣ ጣ ጣ ጣ ያረጉና ከዛ የሚፈልጉት ስፔስ ውስጥ ሲገቡ በቃ ሩጫቸው ማን ይገቷል ከፊት መስመር ያሉ ከተከላካይ በስተጀርባ ዲያጎናል የሚሮጡ አጥቂዎቻቸው ዛሬም ለሶስተኛ ተከታታይ ሲዝን ብርቱ እንደሆኑ ትላንትና አየን እነ ሃላንድ ሆኖ ነው እንጂ ማን ይቋቋማቸው ነበር ትላንት እነ ሲቲም ተሸንፈዋል እኮ ሲቲም ተሸንፈዋል ግን ቢያንስ እንደ ትላንቱ ያለው መሸነፍ ግን ለማንቸስተር ሲቲ ከማሸነፍ የማይተናነስ ስኮር ቦርዱ ላይ የስ 2-4 ይላል ኤቲሃድ ላይ ነው ጨዋታው ግን የትኛውም ደጋፊ ከተሸነፈ እንደዚህ ነው መሸነፍ የሚፈልገው እስከመጨረሻው ድረስ ታግሉ የጨዋታው ግማሽ ላይ ተጋጣሚን አስጨንቆ ቢሸነፍ ኢትስ ኦኬ እንደ ኤርሊንግ ሃላንድ አይነት ተጫዋች አላችሁ የሲቲ ደጋፊዎች ደግሞ በቻምፒየንስ ሊግ 61 ጨዋታ ተጫውቶ 60ኛ ጎሉን ያስቆጠረ ዋው አውራ ተጫዋች ታውቃላችሁ አሁንማ በቃ ተምሳሌት መሪ ሆኗል አንበልነቱ ቀጥታ እሱ አይደለም ግን ሜዳ ላይ ስታዩ እሱ ነው የሚመረው እሱ ነው የእንቅስቃሴው ፎካል ፖይንት በታክቲኩ ረገድ ይሄ ላይ ያስገርም ይችላል ነገር ግን ማንቸስተር ሲቲ የተቀሩት ተጫዋቾች እንዳይቀዘቅዙ ግን የሃላንድ በማንኛውም ሰዓት ግሎ መገኘት ተላላፊ ነው ይተላለፋል ወደ ሌሎች ተጫዋቾች ብረት ይገጫል ይስታል ያቀብላል ያስቆጥራል ፍላጎቱ ትግሉ እጅ አልሰጥ ባይነቱ
በቃ ቀና ብሎ እየተመራ እንደሆነ በዛ በሁለት በሶስት ጎል ልዩነት ማንቸስተር ሲቲ ቡድኑ ያያ አይመስልም። በዩኤፋ ቻምፒየንስ ሊግ ታሪክ ይሄ ተጫዋች 230 ሙከራ ሞክሯል እስከ ትላንቱ ግጥሚያ። ትላንቱንም ጨምሩ 36ቱን በቀኝ እግሩ 137ቱን በግራ እግሩ 56ቱን በቴስታ አንድ በሌላ ሰውነት ክፍሉ ይላል ኦፕታ። በዚህ ረገድ በኤክስጂ ካያችሁት 51.9 ነው ያለው። ያ ማለት 52 ጎል የግድ ማስቆጠር አለበት የሚያስብል ጥራት ያለው ሙከራ ሞክሯል። ያስቆጠረው ግን 61 ነው። ይሄ ኦቨር ፐርፎርማንስ ከሚጠበቅበት በላይ ነው ያመረተው ማለት ነው። እና ሲቲ የፕሪሚየር ሊጉ መሪ መሆኑ ከረፍት በፊት በነበረው ፐርፎርማንስ እንዴ የፕሪሚየር ሊግ መሪ ሄኖ እንዴ ለካ ዋርካም በሌለበትም ባጭ ማድባር የሚያሰኝ ሌላ ትልቅ ኃያል ስለሌለ ነው እንዴ መሪ ሆነው ትሉና ከረፍት መልስ ግን መሪ ለምን እንደሆነ

0: ባለቤት አለው ቡርኑ ግን አያሸንፍም። ኦነሮች አሉት፣ ታሪክ አለው፣ ሌጀንዶች አሉት፣ እንደ መጽሐፍ ተገልጦ የሚነገር ታሪክ አለው። እልፍ የሚጮሁ ክለቡ ያልገባቸው ደጋፊዎች አሉት። ቡርኑ ግን አያሸንፍም ሜዳ ላይ። ፍቅር ለቡርኑ ገንዘብ ይወጣል፣ ሀብታም ክለብ ነው፣ ግን ቡርኑ ሜዳ ላይ አያሸንፍም። አዙሪቱ እሱ ነው የነበረ የቆየ ነው። ለእኔ ሊሳንድሮ ማርቲኔዝ ፍቅር ቢያንስ በአንድ ነገር ይታወሳል፣ ቶሎ ቶሎ ይጎዳል።
1: እንደ ሮናልዶ ከሮናልዶ በኋላ ሮናልዶ እንደመጣ ትዝ ይላል። ፋሲሊቲ ሮናልዶ እንዲህ አይነት ንግግር ነው ያደረገው። ማንቸስተር ዩናይትድ ትቼው በቆየሁበት ዘመን ላይ የቆመ ክለብ
0: ፈርጉሰን ላይ
1: መልበሻ ክፍሎቹን፣ ትሬኒንግ ግራውንዱን፣ ብዙ ነገሮችን ከግምት አስገብቶ በጣም በጣም ብዙ አነጋጋሪ የነበረ አስተያየት ሮናልዶ ተናገረ። ከዛ በኋላ ትንሽ ወቅቶችን ጠብቀን ተመሳሳይ ነገሮችን የሰማ ነው። አሁን የሚዲያ ኮንትሮቨርሲ አሁን የበለጠ ትሰማል። በማንቸስተር ስኳድ ውስጥ አሁን መከፋፈሎች እንዳይመጡ ስጋት አለ። ተጫዋቾች እርስ በርስ የመተማመን ነገራቸውን የማኔጅመንቱ እና የክለቡ አመራር እና ተጫዋቾቹ መካከል ያለውን ጉዳይ፣ ከዛ ደግሞ ደጋፊዎች ሚናዎችን ይዘው ደግሞ እንደገና በክለቡ ውስጥ የመስፈራቸው ጉዳይ እና ይሄ ድሬሲንግ ሩሙን የሚረብሽ ነገር ነው የሚሉ አስተያየቶች ተነስተዋል። ደግሞ እውነቱ እውነት እስከሆነ ድረስ በቃ መነገር አለበት። ተጫዋቾች በተለይ ሁልጊዜ በርደኑን ይሸከማሉ። በማንቸስተር ዩናይትድ ሽንፈት ውስጥ በተናጠል ይጠቀሳሉ፣ ይጠለጠላሉ። ስለዚህ እነሱ ደግሞ ራሳቸውን ማዳን ስለሚኖርባቸው አንዳንዴ እንዲህ አይነት ነገሮች መነገር አለባቸው የሚለው አስተያየቶች አሉ። ዩናይትድ እዚህ ላይ የሚቆም አይመስለኝም። ውጤቱ ተስተካክሎ ወደ መስመር ገብቶ እነዚህ ልዩነቶች በዩኒቲ ተተክተው ማንቸስተር መልሶ ልክ አምና ከጃንዋሪ በኋላ የተመለከትነውን አይነት ቅርጽ እስኪይዝ ድረስ ለእኔ እንዲህ አይነት ኮንትሮቨርሲዎች በተለይ ውጤት እየጠፋ የሚቀጥል ከሆነ መቀጠላቸው የሚቀር አይመስለኝም።
0: በዚህ ተከላካይ ግን
1: የቻምፒየንስ የአትሌቲኮ ማድሪዱ ጨዋታ እኮ አንድም ነገር አልተወራም እኮ ፍሬ።
0: አዎ
1: ቀጥታ ይህን ነገር ከተናገረ በኋላ በሙሉ ዳይቨርት ነው የተደረገው።
0: ለምን መሰለህ? 53 ሰከንድ ላይ ነው የገባበታል። አሲዘህ ማንቸስተር ዩናይትድ ጎል ሳይገባበት አይጨርስም። 10 ደቂቃ ራሱ አይቆይም። አሁንማ በ10ም ይጫወት በ11 ለ11 ይጫወት። አሁን ያ ባክፎር ላይ ትልቁ ሮላንድ ያለው ማን ነው? ሊሳንድሮ ማርቲኔዝ ነው። የቴናግ ልጅ ነው። ማጓየር ነው። የጆዜ ልጅ ነው። ማን ነው? የኦሌ ልጅ ነው። ከዛ ማን ነው ያለው? ዳሎ ነው። አስባቸው። በዚህ 10 ምናምን ዓመት ውስጥ በመጡ አሰልጣኞች ውስጥ የነበረውን ባክፎር ገምግሞ መቀየር የነበረበት ማን ነው? ቴክኒካል ዳይሬክተሩና አሰልጣኙ ካሪክ ነው። ይህንን ሃይ ሪስክ ወስዶ
1: ከገባ እችላለሁ ብለሃል።
0: እችላለሁ ወይ ልጆቹን እለውጣለሁ ብለሃል አይደለ? እለውጣለሁ ብለሃል። ከዛ ደግሞ ተናገር አትናገርም። ካሪክ ላይ ያለ ጥያቄ እሱ ነው። ካሪክ ላይ እኔ የአቅም የስልጠና የፖቴንሻል ችግር የለበትም፣ ግን ራሱን እያስበላ የመጣ አሰልጣኝ ነው። በዝምታ ውስጥም አሞሪም በድርቅናው ነው ያስበላው ራሱ እና ባለመቻል። ካሪክ ደግሞ በዝምታ ውስጥ ራሱን ሀምብል በመሆን ውስጥ ራሱን የሚያስበላ አሰልጣኝ ነው። ዞሮ ዞሮ ወደ ዲሲፕሊናሪ አክሽን ይሄ ነው የሚሄዱት። ምክንያቱም ማኔጅመንቱ ዊልኮክስን ለምን ይነካል? ለማኔጅመንቱ ነው የሚሰሩት። ለሜዳ ላይ ለዩናይትድ ይሄ ለእልፍ ደጋፊዎቹ እና ማንቸስተር መስሎ እንዲታይ ለሚናፍቀው ደጋፊ ከዋንጫ ዘመኖቹ ወርቃማ ጊዜዎቹ ጋር ለሚናፍቀው ደጋፊ የሚሰራ ቴክኒካል ዳይሬክተር እና ኦውነሮች የሉትም። አሰልጣኙም ደግሞ በዝምታ ተባራሪ ከሆነ ስለቀጠሩት ብቻ በዚህ ወና ተከላካይ ከጀመርክ እንዴትስ ዋትስ ኔክስ ሲባል እንዴትስ እያሸነፍክ ትመጣለህ? በ53 ሰከንድ ጎል እየገባብህ የመርሃውን ጨዋታ መጨረስ ሳችል በእያንዳንዱ ጌም ላይ እንደ ልብ ነው የሚሳሳተው። ሊሳንድሮ ማርቲኔዝ እንዳልኩ ቢያንስ ወደፊት በመምጣት ይህን በመናገሩ አጀንዳ በመሆኑ ማኔጅመንቱን ፕሬዠር ላይ ቢከተውም የአንድ ወቅት ነው። የክለቡ ሌጀንዶች እንኳን አሁን ለሁለት ተከፍለዋል እኮ ፍቅር። አሁን እኔ ነሩን የሚመስለኝ ማንቸስተር እንዲነሳ የሚፈልጉም አይመስለኝ። አን ፕሮፌሽናል ባህሪ ነው፣ ተጫዋቾቹን ያለማክበር ነው ምናምን አላሉ? ምን የአሽሊ ያንግ ተሰብስበው
1: ማውራት ያለበት ካፕቴኑ ነው። ሃይራርኪውን ጥሷል። የበለጠ ድሬሲንግ ሩም ላይ መከፋፈል ይከፍታል። ስለዚህ ይህንን መናገር አልነበረበት። ብዙዎቹ ተጫዋቾች ተናግረዋል፣ እንደ መብትም ብዙም አልቆጠሩትም። ለማንኛውም ቻምፒየንስ ሊግ ዩናይትድ ጨዋታ ብዙ ትኩረት ስቧል። ከጨዋታው በላይ የማርቲኔዝ አስተያየት በክለቡ ዙሪያ ሚዲያዎችም ደጋግመው እንዲህ አይነት ነገሮችንም ስለማያገኙ ጭምር ፍሬም ተጫዋቾች ደፍረው እንዲህ አይነት ነገሮችንም ስለማያወጡ የማርቲኔዝ

0: ጉዳይ በሁለቱ ቀናት ውስጥ ትልቅ ሽፋን አግኝቷል። በቻምፒየንስ ሊጉ ግን እንግዲህ አርሰናል እንደተለመደው የቻምፒየንስ ሊግ ጠንካራ ጉዞውን ቀጥሏል። ክሊንሺት 3-2 በሆነ ውጤት ሊለን ኤምሬትስ ላይ ያሸነፈበት ጨዋታ ነበር። በእርግጥ ስሎ ስታርት ያደርጋል አርሰናል። በዚህ ጨዋታም እስከ 60 ደቂቃ በላይ ቆይቷል ጎል ለማስቆጠር። ዘንድሮ ቀድሞ ፈጣን አጀማመር ፈጣን ጎሎችን ማስቆጠር ላይ ክፍተት ታይበታለ። ተቀይረው የሚገቡ ተጫዋቾች ያርሰናል ምን ያህል ስኳዱ ዴብዝ እንዳለው ያሳየ ሌላም ጨዋታ ነበር ብዬ ነው ማስቀምጠው። ባለፈውም የሊድሱን ጨዋታ አይተናል ፕሪሚየር ሊግ ላይ። በቻምፒየንስ ሊግ በሊሉ ጨዋታ እንግዲህ 3 ጎሎች ተቆጥሯል። ቲምበር፣ ሳካ፣ ኤዜ ጎሎቹን ያስቆጠሩ ተጫዋቾች ናቸው። በቻምፒየንስ ሊግ ከተሸነፈ ቆይቷል። በፍጻሜው በዛ በቡዳፔስቱ ፍጻሜም ሲሸነፍ በ90 ደቂቃ ውስጥ ጎል አልገባበትም። በፔናልቲ የተሸነፈውና አርሰናል ይህ ጥንካሬውን በቻምፒየንስ ሊግ ቀጥሏል። ባርሰሎና እንዲህ ትልልቅ ፈተናዎችን ማየት የምፈልገው ከባርሰሎና ጋር ባርሰሎና 4-1 በሆነ ውጤት አሸንፎ ወጥቷል። በጋላታ ሳራይ ሜዳ ነበር ጨዋታው። ባርሳ እየተመራ ነበር፣ ግን በኋላ ነገሮችን በሙሉ ቀያይሮ 4 ጎሎችን አዝንቦ የተጠናቀቀ ጨዋታ ነበር። አለማግባት ነው ማድሪድና ባርሰሎና ላይ። አሁን ማድሪድም ወደ ቻምፒየንስ ሊግ ስትመጣ ይሄ ካራክተር አለው። ትናንት በ3-1 ውጤት እየተመራ 4-3 ስታዲዮ ኦሎምፒኮ ላይ
1: 82 ደቂቃ
0: ጆሴ መልእክት አሳዩ። የሆነ ለሮማ አመራሮች ይመስለኛል በቃ መልእክታቸውን አሳይቶ የወጡበት ጨዋታ ነበር። ሌላ በጣም አስደናቂ ማክሰኞ የነበሩትን ጨዋታ እያየው ስለሆነ ነው ኤፍሬም፣ በጣም ጥሩ ጨዋታ የነበረው ያልታሰበም ጨዋታ ቫይኪንግ ከባየር ሚዩኒክ ያደርጉት ጨዋታ ነው። 3-3 የተጠናቀቀ አዝናኝ ጨዋታ ነበር። ሚዩኒክ የሚቸግር ቡድን ሆኖ ያመሸበት ነበር፣ ግን በኋላ ላይ ነገሮች ተቀይረዋል። የኦሊሴ በቀይ ካርድ መሰናበት የጨዋታው አብይ ክስተት ነበር። እና ማክሰኞ የነበሩት አቤት ጉዳዮች እነዚህ ናቸው። ዩናይትድ በአትሌቲኮ ማድሪድ 2-2 በሆነ ውጤት ተሸንፏል። 1 ጎል ተሽሯል። የአትሌቲኮ ጥሩ የጨዋታ ጊዜያትን ያሳለፈባቸው ነገሮች ነበሩ። እውነት ለመናገር ዩናይትድ ጥሩ የሚባሉ ሞመንቶች ነበሩት፣ ግን ጥሩ እስከምን ድረስ ነው? ለእግር ኳስ ጥሩ ምንድን ነው ስትል ኮንትሮል አርገ ውጤትን ይዘን መውጣት ነው። በነዛ መመዘኛዎች ደግሞ ማንቸስተር አልነበረም እና አትሌቲኮ ወሳኝ ድል ወስዶበታል። ተከታታይ ፈተናዎች ይኖራሉ። ትናንት ደግሞ የጎል ፌሽታ ያየንባቸው ጨዋታዎች ተከተሉ።
1: አዎ ልክህን ስትረሳ ነው ጥሩ ተጫውተናል የምትለው። ጆዜ ለሮማ ክብርን ያመጣ ሮማ ለዘላለም ታከብረዋለች። እጆች ዘወትር ድሎችና ይሄ ምርኮዎችን በደንብ ያሳያሉ። ህዝብህም የዘላለም ክብረን ይቸርሃል ይላል። ለልዩ ዓለም ለሮማ ማለት ነው፣ ለታላቋ ሮማ፣ ለማይሞተው ሮማ ሰላም ይሁን ይላሉ። በተለይ እነዛ ባነሮች ማለት ነው ፍቅር፣ አንተም ንጉሳችን ነህ፣ የሮማ ጣዖት፣ ያው ሶስተኛው ጣዖት ይሏቸዋል። እና የሮማ ደጋፊዎች እጅ ያለው ረሲዎቹ ለጆዜ በጣም በትልቁ ነው አቀባበል ያደረጉት። ማድሪድ ድራማ የማይሰለቸው ክለብ ነው፣ የታወቀ ነው። ትናንትና የሮማ ማድሪድ ሞተው ነበር በጨዋታው ጨርሰን ነበር ብለው ነበር። ኋላ ሞተው ግን ያው የሮማ ዲፌንስ እና የሮማ አፕሮች ነው ፍቅር። ጌሙ ላይ
0: ጋስፔሪኒ መጀመሪያ ፍሬም ነገሮችን ቀያየሯቸው። የእሳቸው ለውጥ ማድሪድን አፈዘዘው፣ በኋላ ደግሞ የጆዜ ለውጥ ሮማን አፈዘዛ።
1: ይህ አይነት አፕሮች አያስፈልጋችሁም ይመስላል። ሮማን በልባቸው እንደያዙ ጆዜ ማሳያ ነው። ማድሪድ ግን ዋና ዋና ክለባቸው ነው። ሪያል ማድሪድ እንደ ልብ ጎል ይቆጠርበታል። ያውም በጣም ጥሩ ግብ ጠባቂ ይዞ የዲፌንሱን ነገር ቶ ፍቅር። አሁን በሩዲገርና ኩናቴ
0: ሁለቱን ጎሎች እኮ ከጀርባቸው በተጣሉ ኳሶች ነው የገቡባቸው።
1: ምድናብር
0: ደግሞ እንደሚሮጥ ሰው ወደ ሃይላይን ይጠጋሉ።
1: አዎ ስፕሪንት አርጎ እንደሚሄድ
0: አርጎ እንደሚደርስ ሰው።
1: አዎ ይሄ መስመሩ ላይ የሚቆሙት ነገር አለ አይደለ? ከዛ በኋላ ማን ይድረስ ማን ይድረስ? ፔፔና ራሞስ ይናፈቃሉ። የማድሪድ ሚድፊልድም በፌዴ ቫልቬርዴ ውለታ እና በአርዳ ጉላር ተጽዕኖ ተቀይሮ ከገባ በኋላ በአርዳ ጉላር ተጽዕኖ ቪኒሲየስ ይሄ ፊቱን ካስቀየረ በኋላ ፊቱን ያስቀየረው ወይስ የእግር ኳስ ችሎታው የሚለው ማብራውን ጥያቄ ነው። ሲቀየር ትናንትና ፍረስትሬት አድርጓል። በጣም አንድ በጣም የገረመኝ ግን የላሊጋ አስተዳዳሪ ፍቅር ከትናንትናው ጨዋታ 1 ሰዓት በፊት ለአራት ጨዋታ እንደተቀጣ ኦፊሻል አደረጉ። ዚስ ኢዝ ኖርማል ጆዜ ይህንን ነው የጠየቁት።
0: እንደውም አንድ የማድሪድ
1: ምን አለ ጌሙ እስኪያልቅ
0: ዲቤት እያየው ነበር። የሚገርም ማድሪድ ላይ እየተከናወነ እና አሁን በቃ በግልጽ ጦርነት ነው ያወጁብን ባርሰሎናዎች። ማን ነው የላሊጋ አስተዳዳሪዎች ያወጁብን? ቀጥታ ጦርነት ነው የሚላት ሴት ተናግሯል። ማለፍ ይችላል ጨዋታው መጠናቀቅ ይችላል።
1: አንድ ሰዓት በፊት ሊጀመር ሲል የሮማና ማድሪድ ጨዋታ
0: እና ዲሊብሬት በሆነ መንገድ ነው ያተደረገው ብሏል። እና ማድሪዶች ለዚህ አይነት ማስተያየቶች ትልቅ ውዝግብ ውስጥ መግባታቸው የሚቀር አይመስልም። ኤል ክላሲኮ ሊከናወን ጥቂት ቀናት ነው የሚቀሩት፣ 15 ቀን አካባቢ ብቻ ቢቀረው ነው። እና ብዙ ነገሮችን እያያያዙ ከአትሌቲኮ ማድሪዱ ጨዋታ ጀምሮ ማድሪድ ሀሳቦችን በዳኝነት ላይ አሁንም ሀሳብ እየሰጠ ይገኛል። ያልተሸነፍ ነው በቻምፒየንስ ሊግ ይላሉ። በሁለቱም ጨዋታዎች ላይ ቻምፒየንስ ሊጉ ላይ ስፔን ዳኞች ስለማይዳኙ ነው የሚል አስተያየትም ተናግሯል።
1: ኦፍኮርስ
0: እና ማድሪድ በቃ ቀጥታ ወር ብሎ ገልጾታል። ይህን
1: ለተጫዋቹ ሜንታሊቲስ ፍቅር አፒል ጠይቀህ ጸጉር ጎተትክ ተብለህ ብዙ ክርክር የነበረው ላይ አራት ጨዋታ አከናነቡት ፍቅር። ይህን ደግሞ የነገሩት በዚህ ሶሻል ሚዲያ ዓለም ከሮማ ጨዋታ አንድ ሰዓት በፊት ሜዳ ላይ ተጫዋቹ ገባ፣ ፐርፎርም አላረገም። ቀይረውም ሲያስወጡት ጆዜ እንደ አባት ማኔጅ እያደረጉት ነው። በነገራችን ላይ የእሱም ሪያክሽን ልክ አይደለም። ሲቀይር
0: እሱ ከወጣ በኋላ ተስተካከለ፣
1: ቡድኑ ተስተካከለ። ልክ ነህ። እሱን ነው ምላሽ የሰጡት። ግን የተጫዋቹ ፖቴንሻል እና ሱፐር ታለንት ስለሚታወቅ ፍቅር ከነ ባህሪው ይዘህ እንደምንም ማኔጅ አድርገ ማምጣት ነው። አለበለዚያማ እስከ ጥግ ይጣላሉ ተባብለን አልነበረ? አርሰናል የፈለገው ሰዓት ላይ ወይ በጣም እስከ ጥግ ይሰራሉ አብረው፣ አለበለዚያ
0: እስከ መጨረሻ
1: ዋናው እሳት ለኳሽ ሆኖ ከማድሪድ የሚለይበት ስለፈረመ አዋጭ ነው። አሁን
0: ስለ ፓሪስ ሴንት ጀርመን ማውራት አለብን ኤፍሬም፣ ምናልባት ሰዓታችን ይገድበናል። ግን ይሄ ቡድን ሌላ ተጫዋች ደብቆ የገባ አይመስልም ሜዳ ውስጥ በተለይ ፈርስታ 12 13ኛ። ምን አይነት አስደናቂ ቡድን ነው ሉዊስ ኤንሪኬ አሁንም ይዞ ያለው? ከፓሪስ ሴንት ጀርመንስ ማነው ዋንጫውን የሚነጥቀው ነው ማለት የሚቻለው? አሁንም የሚመስለኝ ብዙ ጥሩ ቡድኖች አሉ ቨርሰስ ፓሪስ ሴንት ጀርመን የሚመስለኝ ልምዳቸው፣ በራስ መተማመናቸው፣ ተጋጣሚን በጣም የሚበልጡበት ዶሚኔት የሚያደርጉበት መንገድ። ዲዛይሬ ዶይ፣ ዴምቤሌ፣ ቪቲና እና አክሎቹ አራቱን ጎሎች አስቆጥሯል። ኤርሊን ብሮት ሃላንድ ሰከንድ ሃፍ ላይ ማንቸስተር ሲቲ ጥሩ በተንቀሳቀሰበት ጨዋታ ላይ ሁለት ጎሎች አስቆጥሯል። በቂ አልነበረም፣ ግን ፒኤስጂ እንደ ሻምፒዮኖች እየተጫወቱ ይገኛሉ። ላሊጋው ማኑ ፍሬንች ሊጓን ላይ ጥሩ ባልሆኑበት ሰዓት፣ ለዛው አጀማመራቸው በጣም ጥሩ አይደለም ዘንድሮ፣ ግን ቻምፒየንስ ሊግ ላይ ስቲል ያ ፖቴንሻል እንዳላቸው ያሳዩበት ጨዋታ ነበር።
1: ባርኮላ አትሪክ ሰርቷል ላስክ ላይ ፍቅር። ምናልባት ጅምሩ ለተጫዋቹ ቀጣይ ጉዞ ከፍ ያለ የራስ መተማመን ሊያመጣ ይችላል። ሲቲ ሰከንድ ሃፍ ላይ በጣም ጥሩ ካራክተር ነበረው። ጌሙን የበለጠ ይሄ ፎጣ ጥሎ ሳይዘረር መጫወት የሚችል ፖቴንሻል ያለው ስኳድ ማሬስካ እንዳለው ከዚህ ከታክቲክ ቅያሬው ጋር በደንብ አሳይቷል። ከዛ ውጪ የአስቶን ቪላ ፌነርባቼን 6-0 ያሸነፈበት ሌላው ትልቁ ውጤት ነው። የፋብሪጋስ ኮሞ በፌኖርድ 3-2 ተሸንፏል። አንድ ማንሳት ያለብኝ ዘንድሮ ማንቸስተር ዩናይትድ በክሊንሺት የጨረሰው ጨዋታ የትኛው ነው?
0: እስካሁን አላስታውስም።
1: ሳባን ያሸነፈበት
0: አግብቷል። ሳባ እኮ አራላንድ
1: መስሎኝ ያ ሳባ ላይ ብቻ ነው ማንቸስተር ዩናይትድ ሳይገባበት።
0: ሳባ በነገር ላይ አሸንፏል፣ በሁለተኛው ጨዋታ ላይ ወደ ማሸነፍ መጥቷል።
1: ይህንን ዲፌንስ ነው ፍቅር ቴክኒካል ዳይሬክተር ተብዬው ዊልኮክስ ሳይቀይሩ ከካሪክ ጋር ተስማምተው የጨረሱት። ያንተን ፕሮግራም መስማት ያስፈልጋል ግሌዘሮችን። ለማንኛውም ማንቸስተር ዩናይትድ የነበረ የኖረ አዙሪቱ ይቀጥላል። የዩናይትድ እውነተኛ ሆረር ካንሰሮች ግሌዘሮች። እናጠናቅ። ዲጄ ኪንግስተን ኪንጎ ዌልካም እንላለን ከባልደረቦቹ ጋር። ኤፋችን ከልብ እናመሰግናለን። ፍቅር ይልቃል ዩቲዩብ ቻናል ኤፍሬም ማን ኦፊሻል ዩቲዩብ ቻናል ላይ ሁልጊዜም አለን ለማለት ነው። በሶሻል ሚዲያ ፕላትፎርሞቻችን ከሚሊየን ተከታዮቻችን ጋር ኦያያ መልቲሚዲያ፣ ብስራት ኤፍኤም 101.1፣ ሐሙስ የቀን ቅዱስ፣ ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ቴሌብር፣ ሜጋ ቀለም፣ ማዕዶት ልዩ ቁርጥና ክትፎ፣ ኒው ፍላወር ፎም፣ ባቢ ልዩ ስፔሻልቲ ጥርስ ሕክምና፣ ጊፍቲ ሶያ፣ አልካን የጤና ሳይንስ ኮሌጅ እና ሳሬን ፈርኒቸር አጋሮቻችን ነበሩ። ሰናይ ቀን።
2: የኤሌክትሪክ ኃይል ለአፍታ ሲቋረጥ ይጨንቃል። ቆጣሪ ካልተነበበ አይከፈልም። በወቅቱ ካልተከፈለ ደግሞ ይቆረጣል። አይ ምን ይሻላል?
3: አሁን እንዲህ አይነቱ ስጋት ቀርቷል። ምቹና ዘመናዊ አሰራር ተዘርግቷል። የኢትዮጵያ ኤሌክትሪክ አገልግሎት የድህረ ክፍያ ተጠቃሚ ደንበኛ ከሆኑ ቆጣሪ አልተነበበልኝም ሳይሉ ራስዎ ማንበብ ይችላሉ። እንዴት መሰሎት? አንባቢው ሳይመጣ ቀርቶ መደበኛ የንባብ ጊዜው አብቅቶ ከመጨረሻው የንባብ ቀን በኋላ ባሉት አራት ተከታታይ ቀናት የራስዎን ቆጣሪ ያነባሉ፣ ንባቡን ይልካሉ። ቴሌግራም ላይ @EEU ቻትቦት ብለው በመፈለግ ሜትር ሪዲንግ የሚለውን ይመርጡና የደንበኛ መለያ ቁጥሮን በማስገባት የቆጣሪ ንባቡን በቀላሉ በጽሑፍ ይልካሉ። ታዲያ የተጠቀሙበትን ወራዊ የፍጆታ ሂሳቡን ባሉበት ሆነው ከዚህ በፊት በሚከፍሉበት የጊዜ ሰሌዳ መሰረት የትም ሳይጉላሉ በእጅ ስልኩ አማካኝነት መክፈል ይችላሉ። የኢትዮጵያ ኤሌክትሪክ አገልግሎት
4: ትሪቡን ስፖርት። ስፖርትን ለመከታተል ትክክለኛው ቦታ ትሪቡን ስፖርት።
5: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

Steinas. Ichi yang tadang kuati ya di deki. Demo.

0: በዛዲስ በአዲስና አካባቢዋ እንዲሁም በመላው ዓለም ከፍ ብሎ ይደመጣል። ምንም ማድረግ አይቻልም። ወዝወዝ የምናስብላችሁ ሄኒ ማሂና ኪንጎናን ቴክኒኩን እየተቆጣጠረ ኤፊ የስልክ መልእክቶቻችሁን እየተቀበለ ሰላሚና ፕሮግራሙን እያስፈጸመ ፓስቲ ቤት ፕሮዳክሽን
1: እስከ 9 አብረን ቆያለን።
0: ጥራት ያለው ምርትና አገልግሎት ለደንበኞቻቸው በማቅረብ የሚታወቁት የሀገራችን ታላላቅ ድርጅቶች ወዝወዝ አዲስን በክብር አቅርበዋል። አዋሽ ባንክ፣ አያት ሪል ስቴት፣ ሳፋሪኮም፣ ኢደብሊው ሪል ስቴት። ወዝወዝ አዲስ ብዙዎች ጋር እንዲደርስ ምክንያት ለሆናችሁ የክብር አጋሮቻችን በሙሉ ምስጋናችንን እናቀርባለን። በወጣ የተካ እንላለን።
1: ይስጣችሁ ብለናል።
0: ሐሙስ ነው።
1: የቀንቅድስ
0: እንዴት ናችሁ?
1: ደህና ነው።
0: አማን ሁሉ ነገር ተሳይተኝ እኮ የተሰኘው የጋሽ ባታ ገብረዮት ትኩስ ሙዚቃ ተቀባብሏል። ድምፁ ሞቅ አድርጋችሁ ወዝወዝ በሉበት። የጋበዝናችሁ በነፃ ነው። ክፍያችን የእናንተ ደስታ ነው። ተጫወቱ፣ ተደሰቱ። ምንም ማድረግ አይቻልም። ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

የወዝወዝ አዲስ ዋና ስፖንሰሮች አዋሽ ባንክ፣ አያት ሪል ስቴት፣ ሳፋሪኮም። ወዝወዝ አዲስን ምርጫችሁ ስላደረጋችሁ እናመሰግናለን። ወዝወዝ አዲስ

0: ንግዶ እንደ ዘር በየቀኑ በጥረቶ ይበቅላል። ደንበኞች ይጨምራሉ፣ እድሎችም ይሰፋሉ። ነገር ግን አንዳንድ ጊዜ ከትንሽ ወደ ትልቅ ለመሻገር ተጨማሪ ድጋፍ ያስፈልጋል። አሁን ግን የንግዶ የዕለት ገቢ እንቅስቃሴ ራሱ የእድገት ወንበር ሊከፍትልዎ ይችላል። በአዋሽ ባንክ መሪ በገቢ ፍሰት ላይ ተመሰረተ አነስተኛ ብድር ያለ ልዩ ዋስትና እስከ 500 ሺህ ብር የሚደርስ ብድር ለማግኘት ያስችላል። በቀላሉ በመሪ መተግበሪያ ያመልክቱ። የብድር ሂደቱንም ከስልኮ ይከታተሉ። እንደ ንግዶ እንቅስቃሴ በየሳምንቱ፣ በየሁለት ሳምንቱ ወይም በየወሩ ለርሶ በሚመች መንገድ መክፈል ይችላል። ዛሬ የሚጀምሩት ትንሽ እርምጃ ነገ ትልቅ ንግድ ሊሆን ይችላል። መሪ መተግበሪያን አሁኑኑ ከጉግል ፕሌይ ስቶር ወይም ከአፕ ስቶር ያውርዱ። ያመልክቱ፣ ንግዶን ያሳድጉ። የአዋሽ ባንክ መሪ፣ ፈጣን፣ ምቹ፣ ለአዳጊ ንግዶች በልበ ሙሉነት የተዘጋጀ አዋሽ ባንክ።
1: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። ሶስት ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውለው። የሽያጭ ቢሮዎቻችንን ይጎብኘው። አያት ለተሻለ ነገ። አያት ዞሮ መግቢያ።
2: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: ሄሎ፣
4: እድግ በልልኝ የኔ ልጅ።
3: አንተ የት ጠፍተህ ነው ግን?
4: አሁን ገባሁ፣ በጣም ነው የናፈቅከኝ።
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
1: ወዝወዝ አዲስ በተወዳጁ ብስራት ራዲዮ 101.1 ብቻ። ምንም ማድረግ አይቻልም። ወዝወዝ አዲስ።
5: ወዝወዝ አዲስ ተመልሷል። ሐሙስ ነው፣ ወዝወዝ ነው፣ ምንም ማድረግ አይቻልም። በቤታችሁ፣ በስራ ቦታችሁ፣ በመኪናችሁ ውስጥ ሆናችሁ ከሰዓት በኋላ የሚገኘውን ደስታ ያጣጣማችሁ ስለሆነ ደስ ይለናል። ፖስተር አክተር ሳይሉ ትኬት ገዝተው ሳይሆን ራዲዮ ከፍተው ፈንዲሻ እየበሉ የሚያደምጡት ቪዲዮ ቤት ከመሸጋገሪያው ሙዚቃ በኋላ በቀጥታ ይጀምራል። ቪዲዮ ቤት ፊልም ብቻ።

0: አያቁኝ ማኔ
1: ምንተው ሳርድ ሰው ዘረጥ አውቅበታለሁ አንተ የነችና
2: ቪዲዮ ቤት
3: ቪዲዮ ቤት
4: አው ቪዲዮ ቤት ወዝ ወዝ አዲስ
3: በየቀኑ የቤት ዋጋ ሲጨምር እየተመለከቱ ገንዘቦን ባንክ ውስጥ አስቀምጣ እስከ መቼ ይቀመጣሉ? EW Real Estate ከዳይመንድ ፕሮፐርቲስ ጋር በመተባበር የታላቅ ድል ባለቤት ሊያደርጉ መጥቷል። በወረቀት ላይ ያሉ ሳይሆን ግንባታቸውን ከ85% በላይ የተጠናቀቁ አፓርትመንቶችን በመሃል ፒያሳ፣ በቦሌ 24 እና በሳር ቤት አዘጋጅተንልዎታል። በመሃል ፒያሳ ከአንደኛ እስከ ሶስተኛ ፎቅ ያሉ የንግድ ሱቆችን በ25% ቅድመ ክፍያ ብቻ እንዲሁም ባለ 1፣ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ20% ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ። በቦሌ 24 በኤርፖርት በ5 ደቂቃ ርቀት ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ 100 ሺህ ብር ብቻ በ20% ቅድመ ክፍያ ያገኙ። በሳር ቤት በከተማችን ከፍተኛ ተፈላጊነት ባለው አካባቢ የሚገኙ ዘመናዊ መኖሪያዎችን መርጠው ይግዙ። ከሌሎች የሚለየን የምንገነባቸው ህንጻዎች ለሰላሙ ሲባል በአንድ ወለል ላይ 3 አፓርትመንቶችን ብቻ ያዙ። በተጨማሪም ማራኪ ቴራስ፣ አስተማማኝ የደህንነት ካሜራዎች፣ የራሳቸው የከርሰ ምድር ውሃ፣ ሰፊ ቤዝመንት ፓርኪንግ እና ህጋዊ ካርታቸው ያለቀላቸው ናቸው። የቀሩን ቦታዎች ውስን በመሆናቸው አሁኑኑ በ0970277 በ0974677 በ0999222220 ወይም በ0999212223 ይደውሉልን። EW Real Estate እና Diamond Properties የተሻለ ነገ ለትውልድ እንገነባለን።
5: የኤሌክትሪክ ኃይል ለአፍታ ሲቋረጥ ይጨንቃል። ቁጣሪ ካልተነበበ አይከፈልም። በወቅቱ ካልተከፈለ ደግሞ ይቆረጣል። አይ ምን ይሻላል?
6: አሁን እንዲህ አይነቱ ስጋት ቀርቷል። ምቹና ዘመናዊ አሰራር ተዘርግቷል። የኢትዮጵያ ኤሌክትሪክ አገልግሎት የድህረ ክፍያ ተጠቃሚ ደንበኛ ከሆኑ ቁጣሪ አልተነበበልኝም ሳይሉ ራስዎ ማንበብ ይችላሉ። እንዴት መሰሎት? አንባቢው ሳይመጣ ቀርቶ መደበኛ የንባብ ጊዜው አብቅቶ ከመጨረሻው የንባብ ቀን በኋላ ባሉት 4 ተከታታይ ቀናት የራስዎን ቁጣሪ ያነባሉ፣ ንባቡን ይልካሉ። ቴሌግራም ላይ @EEU ቻትቦት ብለው በመፈለግ ሜትር ሪዲንግ የሚለውን ይመርጡና የደንበኛ መለያ ቁጥሮን በማስገባት የቁጣሪ ንባቡን በቀላሉ በጽሑፍ ይልካሉ። ታዲያ የተጠቀሙበትን ወራይ የፍጆታ ሂሳቡን ባሉበት ሆነው ከዚህ በፊት በሚከፍሉበት የጊዜ ሰሌዳ መሰረት የትም ሳይጉላሉ በእጅ ስልኩ አማካኝነት መክፈል ይችላሉ። የኢትዮጵያ ኤሌክትሪክ አገልግሎት።
7: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለ ስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
8: ሰመለሰን ኃይለ ሰብስበን መተናል። ቪዲዮ ቤት ተከፍቷል። ቻለ ትከሻውን ያልቻለ አንገቱን ወዝወዝ ያረጋሪፍ ጊዜ ያሳለፈ ስለሆነ ደስ ብሎናል። አሁንም ወዝወዝ በማለታቸው ግፉበት። የወዝወዝ አዲስ ቤተሰብ ለመሆንና በማንኛውም ሰዓት እኛን ለማግኘት በቴሌግራም ዲጄ ኪንግስ ተብለው ይቀላቀሉን። አስተያየቶንም በዚያ በኩል ማድረስ ይችላሉ። አብራችሁን ስላላችሁ በድጋሚ እናመሰግናለን። የቀድሞ ሚስቱን ስለ ዳረ ተዋና ይሰማችሁ
9: ቆሙ አምሮ አልሸገኗል።
8: አምሮ አልሸገኑ
10: ካሜራ ይዞ መቼም ካሜራ ይዞ የፊልም ባለሙያ ከሆነ
8: የቀድሞ ሚስቱን ጨፍሮ ድሯታል። የጋብቻ ስነስርዓቱ አስፈጻሚ ሆኖ ዓለምን አነጋግሯል። አስፈጻሚው እሱ ነበር።
9: ይቻላል እንዴ?
8: አዎ። የስፓይደርማን ተዋናይ ቶቢ ማጓየር የቀድሞ ባለቤቱ የ49 ዓመቷ የጌጣጌጥ ዲዛይነር ጄኒፈር ሜየር በሃዋይ ደሴት በሚገኘው ባለ 5 ኮከብ ሪዞርት ከ34 ዓመቱ የሙዚቃ ስራ አስፈጻሚ ጂኦፍሪ ጋር ጋብቻዋን ፈጽማለች። አጅሬው ቶቢ በሰርጉ ላይ ታዳሚ ሆኖ ብቻ አልቀረበም። ራሱ መድረክ ላይ ወጥቶ የቀድሞ ሚስቱን ከአዲሷ ባሏ ጋር አጋብቷቸዋል። ለመግለጽ እንዲመች
9: ይቻላል ወይ ነው አሁን
8: እንደው ሲያማምላቸው
9: እኮ እንደ መንፈሳዊ አባት ወረቀት ይዟል።
10: እሱ ወረቀት ይዞ ደሞ
9: ኦይ በስማ
10: ዋው
9: አጣም ከባር
10: እንት ነው አነጋጋሪ ከመሆነው ነገር አንዱ በነገራችን ላይ የሷ ምርጫ ነው እንዴት ብትሉ እድሜው ስንት ነበር ያልከው
8: 49
10: ከዛ ያገባችሁ ሰው ደግሞ
8: 34
10: ቶቢ ማጋየርም እዛ አካባቢ ነው
8: ወደዛ ገደማ
10: እና ምርጫዎቿ ሴቷ
9: እነሱ ጋር እኮ ችግር የለም እኮ
10: ሴቷ ዲካፕሪዮ ብለናታል
8: ቶቢ እና የቀድሞ ባለቤቱ ጄኒፈር ከ2007 እስከ 2016 ድረስ ለ9 ዓመታት በትዳር ቆይተው የ19 ዓመት እና የ17 ዓመት ሁለት ልጆችን አፍርተዋል ከፍቺ በኋላም ቢሆን ለልጆቻቸው ሲሉ ፍቅርና ክብሮታቸውን ጠብቀው መዝለቃቸውን ብዙ ሰዎች ይናገራሉ አሁን ላይ አዲሱን ባል እንግዲህ እስከ ማጋባት የሚደርስ ጠንካራ ጓደኝነት እንዲፈጥሩ አስችሏቸዋል ይሄ ምን አይነት ጥንካሬ ነው ፍቺ ማለት ሁልጊዜ ጥልና ቅሬታ ለመሆኑን እንዲያውም እውነተኛ ጓደኝነት ሊቀጥል እንደሚችል ማሳያ ነው የሚሉ አድናቂዎች አሉ። አንዳንዶቹ ደግሞ ኖ ይሄ ከቃል በላይ ነው ትክክልም አይደለም ብሏል። ካይምሮ በላይ ነው
10: እየት ይላል እሱ አሁን ያገባቹ ሰው ጥቁር አሜሪካዊ ነው አይደል?
8: ያው
10: ጥቁር አሜሪካዊ ነው ቶቢና እሷ ደግሞ ያው ነጮች ናቸው። እና ብዙ ለየት የሚያደርገው ነገር አለ እሷ የምትመርጣቸው ነገሮች እስከዛሬ ብዙ አልተለመዱም በተዋናይን ራሱ አይደል
8: ያው
10: እነዚህ በሰርግ ደረጃ ምናምን ትንሽ ለየት ያለ ነው ግን ምንድነው የሱን ነገር ታደንቅለታለ አንደኛ ብዙ አመት ነው አብሮ ኖሯል ቀላል ጊዜ አይደል 9 አመት ነው አይደል
8: አዎ 9 አመት
10: ከዛ ደግሞ በማላቸው ቤተሰብም አፍርተዋል ስለዚህ እንደ ጓደኛ ናቸው ይመስለኛል የጓደኝነት የቅርብ የወንድምና እህትነት ታላቅነቱ ነው አሁን የሚሰማት ይመስልኝ አለካዲሱ ባላው ጋር
9: ወይ የሞራል የሚገርም ነው ግን አንዳንዴላ መልካሙ ጎን ምንድነው በመልካም መቀበሉ ነው ይሄ ያኛው ደፊ ያሳለፉት ነገር ቢከብድም
8: አዲሱ ባልም ይሄን መቀበሉ በጣም ይገርማል ይሄኛውም ደግሞ ኤክስ ወይም ደግሞ የቀድሞ ሚስቱን ቆሞ መዳሩ በጣም ነው የሚገርመው በሁለቱ መካከከን እንደዚህ አይነት ችግር አለ መኖሩ ይገርማል የ19 አመቱ ሮቢና የ17 አመቱ ኦቲስ የተባሉ ሁለት ልጆች ናቸው ያፈሩት በ9 አመት ተዳራቸው ማለት ነው እንግዲህ በኋላ ላይ ባለመግባባት ትዳራቸው ለመበተን ተገደዋል በቃ ትዳራቸውም ኦሬዲ ፈተዋልና በኋላ ላይ እሷ እንግዲህ ካገባሽ በኋላ 34 አመቱን ወጣት ጂኦፍሪን በነገራችን ላይ ሚሊየነር ነው እና እሱን ካገባች በኋላ ብዙ ነገሮች አስተያየት እየተሰጡ ነው የሚገኙትና የግዴ የሱ አድናቂዎች ምንም ችግር የለም ትልቅ ነገር ነው ያሳየው ለብዙዎች ትምርት መሆን የሚችል ነገር ነው ያሳየው ስለዚህ ሊከበርና ሊደነቅ ይገባል ብዙ ጊዜ ባልና ሚስቶች ከተለያዩ በኋላ እንደውም ሊገዳደሉ ነው የሚደርሱት እና እነዚህ ግን በጓደኝነት ግንኙነታቸውን አጠናቀው በኋላ ላይ የሷ ደስታ ላይ ተገኝቶ የቀድሞ ሚስቱን በኩራት እስከመዳር ደርሷልና ሊያስመሰግነው ይገባል ይላሉ በተቃራኒው ደግሞ ይሄ ትክክል አይደለም ለልጆቻቸውም ትምርት መሆን የማይችል ነው ሲጀመርም ግንኙነታቸው ስካውን ያለ ይመስልናል
9: አውቀው
8: ነው የሚመስለውና የሆነ አላማ ከሌላቸው በስተቀር ማንንም እንደዚህ ደፍሮ ሊያደርግ አይችልም የሚሉ ወገኖች አሉና አንተ በየትኛው ሳይድ ናችሁ
10: ለየት ያለ ነው ይሄ ግንኙነት በነገራችን ላይ ልክ እንደሚሰሩት ፊልም ኑሯቸውንም ፊልም ያረጉ ነው የሚመስለው በተለይ እሷ ሁለተኛ ደግሞ እሱ ሚሊየነር ነው ካልክ 34 አመቱ ነው ሚሊየነር ነው ሀብታም ነው ጥቁር ነው እና ብዙ ጊዜ ያለውን ጥያቄ ብዙ ጊዜ እንደውም ጥቁሮች ነጮችን ያገቡ ብዙ ሴቶች እየተናደዱባቸው ነው ብዙ ጥቁር ሴቶች ማለት ነው በቃ ልክ አንድ ጥቁር አትሌቶችም ይሁን ተዋናይንም ይሁን ብቻ ታዋቂም ይሁን ያልታወቀም ይሁን የሚያገበው ነጭ ነው እና በዚህ ብዙ ጥቁር ሴቶች ቅሬታ አላቸው አሁን ደግሞ ይሄ ሰው ያገበው ወደ ላይ ነው ያገበው ወደታች አይደለም በእድሜ ወደታች ሳይሆን በእድሜ ወደ ላይ ያለችዋን ያገባው
8: እድሜ ላይ ናት
10: አይ ነው
8: ይዛችዋል
10: ከንቱን አይ ከንቱን አንጻር
8: እና
10: ምንድነው የሚሉት አሁን ብዙ ሴቶቹ እኛ ጥቁሮች እዛው ምንዳክረው አንዱ ምክንያት ምንድነው የሀብት ክፍፍል ላይ ራሱ እነዚህ ሰክሰስፉል የሆኑ ወንዶቹ ነጭ ሴት የሚያገቡ ከሆነ ሴቶቹ በምን ያልፈላቸዋል? ከነሱ የሚወለዱም አለ አይደል? ነጭ የሆኑ ወይም ሚክስ የሆኑ ነው የሚሄዱት እና በጣም የጥቁር ሴቶች በጣም ሪዘርቬሽን አለባቸው በእንደዚህ አይነት ነገር እና
8: መጨረሻ ላይም ትዳሩ አይቆይም፣ አይበረክትም። በብዛት ታዋቂ ስትሆን እግር ኳስ ተጫዋቾቹን ስትመለከት ነጭ ያገባሉ፣ በኋላ ላይ ትዳሩ በአጭር ነው የሚቀረው እና
10: ተካፍሏቸው
8: እንደዚህ አይነት ነገር አለ። እና አንድ ሀበሻ ትናንትናም እየነገርኳችሁ ነበር፣ አንድ ሀበሻ ትልቅ የቴሌቪዥን ፕሮግራም ላይ ቀርባ ከጥቁርና ከነጭ ወንድ ማን እንዴት ታደርጊያለሽ ብለው ጠይቀዋት 100% ጥቁር ብላለች። ያ የሆነበት ዋነኛ ምክንያት አትሊስት ጥቁር ካልቸር አለው ብላለች።
10: ከአፍሪካ
8: የመጡ አትሊስት ካልቸር አላቸው፣ ስርዓት አላቸው እና 100% ከነጮች እንክብካቤ የጥቁር ወንድ እንትን ይሻለኛል።
10: ቤተሰብ የሚለውን ነገር አይደል? ከቤተሰብ ኢቭን አሁን በነጮች ካልቸር እኮ ተጋብተውም ራሱ ልጅ መውለድ አይፈልጉም።
8: እንደሱም ነው። ሌላም ከሌላም ሰው ጋር እንትን ሊሉ ይችላሉ። ብዙ ነገሮች ግራ ያጋባዋል። እና ያው የእኛም ጓደኞች ያገቡ አሉ ነጮች፣ እና በጣም ብዙ የሚያሰቃዩ ነገሮች አሉት። ስለዚህ እሱንም እያለች ነበር። ለማንኛውም እናንተ ምን ትላላችሁ? በዚህ ዙሪያ ሀሳብ ብሰጡበት በጣም ደስ ይለኛል። 0984949409 ክፍት ነው። ሰላሚና አለች ብትደውሉ ታገኙናላችሁ። በቴሌግራምም ሀሳብ አስተያየታችሁን ላኩልን። እናንተ ብትሆኑ ይሄንን ታደርጋላችሁ? የቀድሞ ባላችሁ ወይም ደግሞ የቀድሞ ሚስታችሁ ጋር ሄዳችሁ እስከ መዳር ትደርሳላችሁ? ይህንን ብትነግሩን በጣም ደስ ይለናል። ከዚህ ዘፈን ጋር ከዚህ ወሬ ጋር የሚሄድ አንድ ሙዚቃ አለ። ፍቅር ያለበት አይሆን ደህና የሚለው የተሾመ አሰግድ ፍቅር ያለበት ደህና ሆኖ አያውቅም። ስለዚህ የሰውዬ ፍቅር አለበት
9: ቆሞ እያማማ
8: በቃ የሆነ ፍቅር አለበት። ባይኖርበትማ እዛ ቦታ ላይ የማይሄድም። ፍቅር ያለበት ሳይሆን ደህና። ተሾመ አሰግድ ይቀጥላል። ተወዳጁ ብስራት ኤፍ ኤም 101.1 ላይ ወዝወዝ አዲስን እያደመጣችሁ ነው።

የወዝወዝ ዛዲስ ዋና ስፖንሰሮች አዋሽ ባንክ፣ አያት ሪል ስቴት፣ ሳፋሪኮም። ወዝወዝ ዛዲስን ምርጫችሁ ስላደረጋችሁ እናመሰግናለን። ወዝወዝ ዛዲስ

0: ንግዶ እንደዘር በየቀኑ በጥረቶ ይበቅላል። ደንበኞች ይጨምራሉ፣ እድሎችም ይሰፋሉ። ነገር ግን አንዳንድ ጊዜ ከትንሽ ወደ ትልቅ ለመሻገር ተጨማሪ ድጋፍ ያስፈልጋል። አሁን ግን የንግዶ የለት ገቢ እንቅስቃሴ ራሱ የድገቶን በር ሊከፍትለው ይችላል። በአዋሽ ባንክ መሪ በገቢ ፍሰት ላይ ተመሰረተ አነስተኛ ብድር ያለ ልዩ ዋስትና እስከ 500 ሺህ ብር የሚደርስ ብድር ለማግኘት ያስችላል። በቀላሉ በመሪ መተግበሪያ ያመልክቱ። የብድር ሂደቱንም ከስልኮ ይከታተሉ። እንደ ንግዶ እንቅስቃሴ በየሳምንቱ፣ በየሁለት ሳምንቱ ወይም በየወሩ ለርሶ በሚመች መንገድ መክፈል ይችላል። ዛሬ የሚጀምሩት ትንሽ እርምጃ ነገ ትልቅ ንግድ ሊሆን ይችላል። መሪ መተግበሪያን አሁኑኑ ከጉግል ፕሌይ ስቶር ወይም ከአፕ ስቶር ያውርዱ። ያመልክቱ፣ ንግዶን ያሳድጉ። የአዋሽ ባንክ መሪ፣ ፈጣን፣ ምቹ፣ ለአዳጊ ንግዶች በልበ ሙሉነት የተዘጋጀ አዋሽ ባንክ።
1: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው የያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውለው የሽያጭ ቢሮዎቻችንን ይጎብኘው። አያት ለተሻለ ነገ። አያት ዞሮ መግቢያ።
2: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: እድግ በልልኝ የኔ ልጅ።
4: አንተ የት ጠፍተህ ነው ግን?
3: አሁን ገባሁ፣ በጣም ነው የናፈቅከኝ።
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
1: ወዝወዝ አዲስ በተወዳጁ ብስራት ራዲዮ 101.1 ብቻ። ምንም ማድረግ አይቻልም። ወዝወዝ አዲስ
5: በተወዳጁ ብስራት ኤፍኤም 101.1 ብቻ። ወዝወዝ አዲስ እንደወረደ ይደመጣል። ቆይታችን አሁንም ይቀጥላል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አድማጮች የተለያዩ መልእክቶችን እየላኩ ነበረ። ለሰርጓ ተጠራው ለሌላ ሲድሮ አታየኝ እኮ የምወደው ሰው ሌላ ሲያገባ ጭራሽ በአይኔ እያየው መቼም አላደርገውም። እያየው ከምቃጠል ቤቴ ቁጭ ላለው ነው የምትለው ኢየሩስ።
6: ትክክለች። ተስማምተናል።
5: በእነሱ ቦታ ሆናችሁ ካሰባችሁ ትክክል ነው ብላለች ሜላት።
6: አለመሄድ የተመራጭ ነው።
5: በእነሱ ቦታ ካያችሁት፣ በእነሱ ሁኔታ፣ በእነሱ ባህል፣ በእነሱ እምነት ከሄዳችሁ ምናልባት ትክክል ሊሆኑ ይችላሉ። እኔ ብዙ ተቃውሞ የለኝም ነው የምትለው ሜላት።
6: አይ በእኛም ቢሆን
7: ሰው ቢሆኑ ስለተባልን ነው እንጂ እሱማ።
6: አይ በእኛም ቢሆን ብዙ ደስ አይልም ማለት በቃ ሁለቱም አንድ ጊዜ ጥሩ ጊዜ ነበራቸው። ስለዚህ ሌላ ጊዜ መገናኛ ሌላ ሰዓት አለ። ይሄኛው ሰዓት ግን ትክክለኛ የሁለቱ መገናኛ ሰዓት አይደለም ብዬ ነው የማስበው።
5: ግንኙነታቸውን ትዳራቸውን ቋጭተዋል። ከዚህ በኋላ ለልጆቻቸው ሲሉ ጓደኛ ነው መሆን ያለባቸው። ምናልባት ትንሽ እሱ ተጋኖ ሊሆን ይችላል። እዛ ቦታ ላይ ሄዶ ልክ እንደ ቄስ ቆሞ ማጋባቱ ተጋኖ ሊሆን ይችላል። አንዳንዶቹ ደግሞ አቴንሽንም ፈልገው ሊሆን ይችላል የሚሉም ወገኖች አሉ።
6: የሚያዝኑለትም አለ።
5: ለማንኛውም ሐሙስ የቀን ቅዱስ ከእናንተ ጋር ሞቅ ደመቅ ብሏል። ምንም ማድረግ አይቻልም። በጣም ወዳችኋለሁ ያለው ሮቤል ከኮተቤ ነው። የዘወትር አድማጫችን ሮቢ ኮተቤ ላይ ወዝወዝ እያለ አሪፍ ቀን እያሳለፈ እንደሆነ ነግሮናል። ከልብ እናመሰግናለን። እንኳን ደህና መጣችሁ። ስለተገናኘን በጣም ደስ ብሎናል። ሐሙስ የቀን ቅዱስ ሐሙስ። የሐሙሱ ፈረስ ግን ምን አይነት ይሆን? ሰው መሆን ያለው
6: ሶሚክ
7: እንዴት አሰበው?
5: ብሉ ሆርስ አለ ስትይ ነበር አንድ ቀን እኛ ሰፈር።
7: አይ ባይሆን የፍቅር አዲስን ዘፈን
5: ሳበለው ሳበለው እንዶም ያሙስ ፈረስን ካነሳው ኤፍ ያዘጋጀው እስቲ ያሙስ ፈረስን እናደምጣለን ምን ችግር አለ
6: ደሞ ለፈረስ
5: አዎ ሳበለው ያሙስን ፈረስ
6: በነገራችን ላይ አሁን የምጠቅስላችሁ ፊልሞች በነገራችን ላይ ከዚህ በፊት የተጠቀምነው ስልክ ነበርና እዛ ስልክ ላይ በጣም በተደጋጋሚ የተደወለ በመሆኑ በከፍተኛ ሁኔታ ወካችሁ ባደውሉ የሚል ነገር ማቀረብ
7: ላንድ ቀን ነበር ያለና አይደል?
6: አዎ
7: ዛሬ 84 ቤቱ ይሰራል።
6: አዎ ስለሚሰራ እዛ ላይ ቢደውል የተሻለ ቶሎ ለማግኘትም ይመቻቸዋል። የምርጥ ፊልሞች ሸላሚ ሆነው ኦስካር አዋርድስ ምርጥ ተብለው ከተሸለሙት የቅርብ ጊዜ ፊልሞች መካከል ለምሳሌ ፖርቲንግስ ብሌድ ራደር 2049 ዘ ብሩታሊስት ደን ፓርት 1 እና ፓርት 2 ኢቪታ ኢንፌርኖ ማክስ ዊከር የሚባሉ ፊልሞች አሉና እነዚህ ፊልሞች በጣም ተወዳጅ በጣም የታዩ ኦስካር ላይም የተሸለሙ ናቸው ጥሩ ደረጃም ይደረሱ ናቸውና ከቅርብ ጊዜ ደግሞ በቅርብም በሩቅም በጣም የሚወደዱ ኮከብ የፊልም ተዋናያን መካከል ደግሞ ለምሳሌ አርኖልድ ሽዋርዝነገር ቶም ክሩዝ ኤዲ ሬድሜይን ሊያም ሄምስወርዝ አን ሃትዌይ ዳኮታ ፋኒንግ የመሳሰሉት በመካከለኛ አውሮፓዊት ሀገር በአንዲት ከተማ ደግሞ እየታዩ ነው አሁን የተጠቀሱት ባለፈው ሳምንት አየናቸው ብለው ይጻፉ ነው እና ይሄ ሁሉ የሆነ ያለው በነገራችን ላይ በአንካሪ ነው
5: ሃንጋሪ
6: የቀድሞዋ የኮሙኒስት ሀገር የነበረችው ሃንጋሪ እንግዲህ ባላት የፊልም ማበረታቻ ባላት መልካ ምድር ከቆላ እስከ ደጋ በረዶ የውሃ ዳርቻ ጫካ ለጥ ያለ መሬት ሸለቆ ትንሽ እንደውም ተራራ ያንሰናል ብለው ተራራውን ራሱ አርቲፊሻል እየሰሩት ነው የሌለውን ማለት ነውና ታሪካዊ ቦታዎች ህንፃዎች አዳዲስ ከተሞች ለፊልም መስሪያ የሚሆኑ ግዙፍ ግንባታዎች የተለየ ፊልም ኢንዱስትሪ በማዘጋጀቷ በአጭሩ የበቃ የሀገር በያይነቱ ነችና የቦታ በያይነቱ አላት ተመረጫ የሆነች ነው በነገራችን ላይ ሴቲንግ ለመቀየር በ20 ደቂቃ የመኪና ጉዞ ከአንድ ሆነ ከትልቅ ሸለቆ በ20 ደቂቃ ጉዞ ወደ ተራራ የሚመስል ነገር ወይ ደግሞ ወደ ጫካ መሄድ ይችላል ሲነሪውን በሃዴቃ ነርቱ የሚቀየር ከሆነ አሁን ለምሳሌ አሜሪካኖቹ ያንን ለማድረግ ምናልባት ከካሊፎርኒያ ወደ ዋሽንግተን ወይ ወደ ኒውዮርክ መምጣት ይኖርባቸዋል እሱን ሁሉ ያስቀራል ያ ማለት ወጪ ይቀንሳል ማለት ነው እና ሃንጋሪ በከፍተኛ ሁኔታ ሎስ አንጀለስን እየተካች ነው ይያሏት ነው ሊያውም በአውሮፓ ከአውሮፓም ደግሞ ማከለኛው አውሮፓ ያው አውሮፓም ልዩነት ስላለው ነው ሰሜናዊ አውሮፓ ነጀርመን ነኖርዌይ እንግሊዝ ምናምን ብለን ሀብታሞች ናቸው ዝቅ ያልን ስንመጣ ግን ደሃ በንጽጽር ደሃ ምትናቸው አሁን ሰርቪያ ምናምን ብንል አሁን ፖርቹጋል ራሷ ሀብታም ምትባል አይደለችም ግን ባላቸው ወደ ሜዲትራኒያን የሚጠጋ አየር መልካ ምድር ለፊልም ግን ተመራጭ የሆነ ነው እና በነገራችን ላይ ሃንጋሪ ለፊልም ኢንዱስትሪ አዲስ አይደለችም እንደ አውሮፓና ቋጥር በ1896 ምናልባትም እኛ በአድዋን ጣሊያንን ያሸነፍን አመታት ቅርብ አመታት ማለት ነው የሲኒማ መቅረጫ መሳሪያን የፈጠሩት የፈረንሳዮቹ የሉሚኒር ብራዘርስ በፓሪስ ካሳዩት የፊልም ኤግዚቢሽን ቀጥሎ በወሩ ሃንጋሪ ውስጥ ሃንጋሪ ቡዳፔስት ኤግዚቢሽን ታይቷል ያ ማለት በጣም ቅርብ ናቸው ማለት ነው የመጀመሪያው ፊልማቸውን የሰሩት በ1901 ነው እንደ አውሮፓውያን አቆጣጠር እኛ ያኔ ወቅቱ ይመስለኛል አጼ ምኒልክ የነበሩበት ጊዜ ነው እና በውጪ ደረጃ ሆሊውድ ውስጥ ከመስራት ይልቅ 50% ቅናሽ ያስገኛል ሃንጋሪ ውስጥ መስራት ይሄ እንትን ይላታል ሁለተኛ ደግሞ ሃንጋሪን አሁን የሚጎበኛት የሰው ብዛት እየጨመረ ነው ፊልሞች ብዙ እየተሰሩባት በመሆኑ ያው በፊልም መታወቅ ጥሩ አሁንኛ ሀገር ለምሳሌ ብዙ ፓርኮች እየሰራ ነው መንገዶች እየተሰሩ ነው ህንጻዎች አዳዲስ ነገሮች ብዙ ነገር እየተሰሩ ነው አይደል እነሱን ማስተዋወቅ ምን ይችላል ግን በመንደ ነው በፊልም ነው
5: ኤግዛክትሊ
6: በሶሻል ሚዲያም እንምጣ አጠቃላይ እንደ ኢንዱስትሪ የፊልም ኢንዱስትሪ ነው ሶሻል ሚዲያንም ካየናውን የሶሻል ሚዲያ ሰዎች ለምሳሌ ዩቲዩበሮች ሊሆኑ ይችላሉ ወደ ፊልሙ እየመጡ ፊልምም እየሰሩ ስለሆነ ማለት ነው እና ሃንጋሪና ኢትዮጵያ ያው እኛንም ማሰብ ጥሩ ነው። እኛ ሀገርም ብንሄድ ተራራ ከፈለግን እንደ ጉዳለን ለጥ ያለ መሬት ቦታ
5: ብዙ ነገሮች አመቺ ናቸው
6: እና ኢንዱስትሪ ብሎ ለመስራት አፍሪካ ውስጥ የተሻለ አማራጭ አለን ብዬ አስባለሁ። እንግዲህ እንደማሳሰቢያ
5: እነት ነው
6: ይሄ እዛ ያለው እነት ወደኛ መገልበጥ ይችላል የሚል ሐሳብ አለኝ።

0: ሽንኩርት አቁላልቶ ማብሰል ብቻ።
1: ጥብሱም ቀይ ወጡ ክትፎም ሶሲ ሲያየና?
0: አዎ ላበሳሰልም በጣም ቀላል ነው።
1: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ
0: በዛለክ በፕሮቲን የበለጸገ ነው።
1: እሺ የት ነው ማገኘው?
0: በየሱቁና ሱፐርማርኬት ታገኛለሽ። ከፈለክሽ በደቃቁም በአንኳሩ
1: ባለሱቅ ሶሲ ሶያስ ታይ
2: አለ። በደቃቁ ባንኳሩ
1: ሁለቱንም አይነስጠኝ።

0: አዲስ ልዩ የመዝናኛ ፕሮግራማችን ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን፣ ቀደም ሲል እንዳስተዋወቅናችሁ ተከታዩ ጉዳይ ቬሮኒካን የተመለከተው በዘፈኑ መጣሪያ ግራማት በእሷን የተመለከተ ጉዳይ ይሆናል። እንግዲህ ማህበራዊ ገጽ ላይ የሆኑ ነገሮች በሆኑ ጉዳዮች ርዕሰ ጉዳይ ከሚሆኑ ድምፃውያን መካከል ወይም ዝነኛ ሰዎች መካከል አንዷ ነች። ሰሞኑን ደግሞ አነጋጋሪ የሆነ ሙዚቃ ማውጣቷ ይታወቃል። ለማንኛውም ተወዳጇ ድምፃዊት ቬሮኒካ አዳነ ከሰሞኑ ለቀረቡባት ትችቶች በእንባ የታጀበ ምላሽ ሰጥታለች ብለን ርዕሰ ነገሩን አስተዋውቀን ነበርና፣ ስዩሜ
1: እሺ፣
0: እስቲ ቀጥል።
1: መልካም ሲስ ቬሮኒካ አዳነ ዛሬ 7:50 ሲል አካባቢ አንድ ልጥፍ አጋራችና ወዲያው ደግሞ ኮመንት መስጫ ሴክሽኑ ዘግተዋለች። አጋጣሚ ሆኖ ፖስቱን ከለጠፈችው አንድ 5 ደቂቃ እንደ 10 ደቂቃ አካባቢ ላይ ነበር የተመለከት ነው እና ለክፉም ለመደቁም በሚል ጽሑፉን ጽፈው የነበረውን ኮመንት ሴክሽኑ ላይ ይዘነው ነበረ እና አሁን ላይ ብትገባ የምታገኘው አይመስለኝም። ያን ጽሑፍ የለም። ዘርዘር ያለ ነገር በእንግሊዝኛ መልእክት አስተላልፋ ነበረ። ያንን መልእክትም እንነግራቸዋለን። ግን ቪዲዮ አለ። ቪዲዮ ላይ የሆነ ሙዚቃ አለ። የእሷ ሙዚቃ አይደለም። በዝምታ መኪና ውስጥ ሆና እያነባች ይታያል። ቬሮኒካ አዳነ እንደ ከፋት ያስታውቃል። ጭምትነት አለ እዛ ላይ የምትመለከተው። በተለያየ መልኩ ልትረዳው ትችላለህ። ግን መከፋቷ በደንብ ነው የሚታየው እዚህ ቪዲዮ ላይ እና ትንሽ ስሜቷ መጎዳቱ ግልጽ ነው። የዚህ መንስኤው ምንድን ነው? ሰሞኑን አንድ ቪዲዮ ቬሮኒካ የሚል ስራ የወላይትኛ ስራ ማውጣቷ ይታወቃል። ዩቲዩብ ላይ ቅድምም ብስሬ ሁሉ አዲስ 5 ነገሮች ሲቀርብ ከፍተኛ ተመልካች አግኝቶ 1ኛ ደረጃ ነው፣ 2ኛ ደረጃ ላይ ነው የሚገኘው። እንዲያውም ሳምንት የሚሞላ አይመስለኝም። አሁን
0: 7 ቀናት
1: ሞላ። በዚህ
2: ሮብ ቀን ነገር ነበር መሰለኝ የለቀቃቸው አይደል? እንዲሁ ባልተለመደ ቀን ለቀቀች እያለ ነበር።
1: ልክ ነው ብስሬ። እንዲያውም መነጋገር ያደርገው ነበር ቅዳሜና አርብ ነው የተለመደው እንዴት ሮብ አደረገች ብለን እና አሁን ላይ 2.2 ሚሊዮን ጊዜ ታይቷል በአንድ ሳምንት ብቻ። መነጋገሪያነቱን ቀጥሏል ቪዲዮም እና ከአለባበሷ ጋር በተገናኘ የተለያዩ ትችቶች ሲቀርቡ ነበር። ቀጥታ ባንለውም ግን ከተለያየ ነገር ጋር በማያያዝ አለባበሷን ከዚህ ጋር ይገናኛል እንደዚህ እያሉ ማህበራዊ ሚዲያ ላይ ብዙ አዘዋዝረውባታል። መከፋቷም ከዛ የመጣ ይመስላል። በጥቂቱ እንመልከተው። ጽፋው የነበረውን ነገር እስቲ ወደ አድማጮች እናድርሰው። ወሬዎችን ማመን ይላል። አሉታዊነትን ማሰራጨትና የሌሎችን ህይወት እንግዲህ ለማጥፋት መሞከር የምንተውበት ቀን ያስፈልጋል። የተሻሉ ሰዎች መሆን የምንጀምርበት ቀን አስፈላጊ ነው። እንደዚህ አይነት ነገር መልካም ነገር ማሰብ ያስፈልገናል። ለሁሉም ሰው አዎንታዊ አእምሮን፣ ሰላማዊ ልብና ጥሩ ጉልበትን ከልቤ ነው የምመኘው። አንድ ቀን ለሀገራችን፣ ለህዝባችንና ለራሳችን እህት ወንድሞች መልካም ነገር እንግዲህ መመኘት በዚህ አይነት መልኩ እንድንችል ነው ማድረግ ያለብን። እኔ በቃ አንድ ሰው ነኝ እንደ ማንኛችሁም

0: ሰዎች እኔም አንዲት ልጅ ነኝ ብላ ስህተቶች ካሉ ስህተት ሊኖሩ እንደሚችል አይነት ነገር ተራ ሰው ነኝ፣ ሌላ የተለየው ፍጡር አይደለሁም፣ እህታችሁ ነኝ፣ ልክ እንደናንተው ሰው ነኝ ብላለች። እርስ በርሳችን መከባበር፣ እውነትን ሳናውቅ መፍረድ እስከምናቆምና ከጥላቻ ይልቅ ደግነትን እስከምንመርጥ ድረስ ያው የኮመንት መስጫን ለተወሰነ ጊዜ ዝግ ለማድረግ ወስኛለሁ ብላ ሰላም ሁኑ አይነት ነገር በሚመስል መልኩ ኢሞጂ ተጠቅማለች፣ ሁለት እጇን አንስታ የሚያመላክት የምለው ነገር ስለሌለኝ ሳይሆን ከአሉታዊነት ኔጌቲቭ ነገሮች ከሆኑ ነገሮች ይልቅ ሰላምን ስለመረጥኩ መልካም ካልተመኙልኝ ሰዎችም ጋር እንግዲህ ከመነጋገር ይልቅ መጸለዩን ነገሮች በማሰብ ኮመንት መስጫውን መዝጋቱን መርጫለሁ በማለት አምላክ ልባችን በፍቅር በማስተዋልና በሰላም ይሙላልን ስትል እንግዲህ ሀሳቧን ሰጥታለች ማለት ነው። ሰፋ ያለ ነገር ነው በነገራችን ላይ የጻፈችው። ጠንክሬ መስራቴን ግን አልቀጥልም፣ ይሄ ነገር እንድታውቁ ብላለች።
1: አላቆምም ነው?
0: አላቆምም፣
1: አልቀጥልም።
0: ኧረ እባክህ ምን ብዬ ነው? ጠንክሬ መስራት አንድ ነገር ግን እንድታውቁ ብላ፣ ጠንክሬ መስራቴን ግን አላቆምም። በሄድኩበት ሁሉ ውቢቷ ሀገሬን ኢትዮጵያን መወከሌንና ህዝቤን ኩሩ ለማድረግ የምችለውን ሁሉ አደርጋለሁ። ያ ሁል ጊዜም ህልሜ ነበረ። ምንም ነገር ይህን ሊለውጠው አይችልም ብላ እንግዲህ ሰፋ አድርጋ ነው የገለጸችው። በነገራችን ላይ ያው ኮመንት መስጫውን ዘግተዋለች፣ ዝምታን መርጣለች። የተለያዩ አስተያየቶችን ከማየት ማለት መልካም ነገሮች ሊኖሩ ይችላሉ፣ ኔጌቲቭን ማየትም የፈለገች አይመስልም። ጸሎት ነው ለእነዚህ አይነት ሰዎች የሚያስፈልጋቸው ብላ ወደዛ ነገር አምርቻለሁ ስትል ሀሳቧን አጋርታ ነበረ። እንዳልኩት አሁን ይሄኛውን ኮመንትም የሚገኝ አይመስለኝም፣ ስክሪንሻት አድርገን ስላስቀረው ነው። ቀርማ
1: ግን እሷ ልምድ አላት አይደል? ማለት በተለያየ አጋጣሚ እንዲህ ላሉ ውርጅብኞችም እንዲህ ላሉ ትችቶችም አዲስ አይደለችም። እና እኔ እንደውም በዚህ ደረጃ ማዘን ነበረባት ወይ የሚለው ነገር እንደውም ጥያቄ ውስጥ የሚገባ ነው። በቃ ኦቪየስ ነው አይደል? አደባባይ ላይ እስከወጣህ ድረስ የተለያዩ ትችቶችን የማስተናገድ እድል አለህ። አንደኛ፣ ሁለት፣ ሶሻል ሚዲያው ደግሞ እንደምታውቀው ነገርየውን ያደንቁ ብቻ ምንድን ነገርየውን ይሄ ለሞራል ተጨንቀው ምናምን ምናምን ብቻ ላይሆን ይችላል። ፐርሰናሊ ስለሚጠሉህም አደባባይ እድሉን ሲያገኙ ዝም ብለው የሚሳደቡ ሰብስታንስ የሌላቸው ሰዎችም ያጋጥማሉ። ስለዚህ ጫንቃን በደንብ አድርጎ ማዘጋጀት የሚያስፈልግ ይመስለኛል። ለቬሮኒካ ብቻ አይደለም ይህን አስተያየት እየሰጠው ያለሁት፣ ቬሮኒካን ለመሰሉ ዝነኛ ሰዎችም ጥሩ ነገር ሰርተውን ፎርዛት ማተር አይደለም አነጋጋሪ የሆኑ ነገሮች ሆነው ይቅርና ጥሩ ነገር ሰርተውም በጥሩ ነገር መሸለም መወደስ ያለባቸው ሰዎች ራሳቸው አሉታዊ ነገር እየተመዘዘ ሲተቹ፣ አላግባብ ሲወቀሱ እንሰማለን። የቬሮኒካን ኬዝ በተመለከተን ግን እንዴት መጠንቀቅ እንደሚያስፈልግ የሚያስተምርም ነገር አለ። ቤዚካሊ ለምሳሌ አንድን ቪዲዮ ስትሰራ አለባበስህን በተመለከተ ካለህበት ኮንቴክስት ጋር የሚስማማ ነገር ማድረግ ያስፈልጋል። ማለት ዓለሙ በምን በምን ነገር ነው ነገሩን ሊመለከተው የሚችለው ማየት፣ ከየት ፒክ አደረገችው ያን ዲዛይን፣ ይሄ ዲዛይን ይህንን ዲዛይን ይዘን ብንወጣ
0: ከምን ጋር ያገናኘናል?
1: አንድ ምሳሌ ልንገራችሁ። እንደውም አንድ ጓደኛችን ከውጭ ጫማ ተላከላትና ጫማዋ የጫማው ቀለም ለልጇ ነው የተላከው። በጣም ያምራል ስታየው ነገር ያብረቀርቃል፣ ያምራል ነገር እና ለልጇ አድርጋው እየወጣች ነገር ኖ ይሄን ጫማ ግን ቀይሪው አለችና ጫማውን ሙሉ ለሙሉ አስቀምጣ ሌላ ጫማ አድርጋ ሄደች። ምክንያቱም ምንድን ነው ከሆነ አርማ ጋር የሚመሳሰል ይዘት አለው። ይመሳሰል በጣም ይመሳሰል። ጫማው በጣም ባይ ዘ ወይ ብራንድ ጫማ ነው። እጅግ ናይስ ጫማ ነው።
0: ያጓጓል፣
1: ለማድረግ ያጓጓል፣ ለመተውም ያጓጓል። ግን ትተዋለች። ልጅቷ ላይ የሚመጣውን የስነ ልቦና ጫና ፈርታው በኋላ ልጆቹ ትምህርት ቤት ስትሄድ ያንን ጫማ አድርጋ ስትሄድ ልጆቹ ምን ሊሏት ይችላሉ ብለው ቤተሰብ ሰባ ቁጭ አድርገዋለች። ምን ልፈልጌ ነው? አይደለም ፐብሊክ ላይ የሚወጣ የሙዚቃ ስራ ይቅርና ነው የምልህ፣ በግለሰብ ደረጃ እንኳን እንደዚህ ያለ ጥንቃቄ የሚደረግበት ጊዜ ወደ ተለያየ መንገድ ኢንተርፕሬት ሊደረግ ስለሚችል እና እሷም ጋር ችግር የለም ማለት አይደለም። ቪዲዮውን ከመስራቷ በፊት በደንብ ጥንቃቄ ማድረግ ነበረባት። አንዱ ይሄ ነው። ሁለት ግን ኢንቴንሽኗ ያ እንዳልሆነ መገመት የሚቻልበት እድል አለ። እንደ አድማጭም እንደ ተመልካችም ደግሞ ሰውም ዝም ብሎ ነገሩን ኢንተርፕሬት እያደረገ ውርጅብኝ መውረድ ተገቢም አይመስለኝም።
2: ልክ የሆነ ግኝት እንዳገኘ እንደሰው የሆነ ነገር እንደደረሰበት ማድረግ ነው።
1: አዎ ምንትን ነው ለነገሩ እቺ ቪውየር የማግኘት ሩጫም አለበት ነገር ይሆንና ስትተችም አግባብ ባለው መንገድ መተቸት ነው። እቺ ልጅ እኮ ልጃችን ነች ዞሮ ዞሮ አይደለም እህታችን ነች አይደለም በተገቢው መንገድ መተቸት ነው እንጂ የሚያስፈልገው ሰብእናዋን በሚጎዳ ሞራሏን በሚያላሽቅ ሁኔታ መናገር ተገቢ አይመስለኝም። ልክ ዴሊበሬትሊ ይሄንን እየተባለ ያለውን ነገር ለማስፋፋት የሆነ ሙቭመንት ይዛ ጭና የመጣች ከውጭ የሆነ የውጭ ኢንትረስት ይዛ እንደመጣ ሰው እሷን አፕሮች ማድረግ ተገቢ አይመስለኝም። በተለያየ አጋጣሚ ደግሞ ለሃይማኖቱ ያላትን ቀናይነት አይተናል አይደል? በተለያየ መንገድ በፈለከው መንገድ ልትተቻት ትችላለህ። እኔ አሁን ፐርሰናሊ እንዲህ ላሉ ነገሮች ራሷን ኤክስፖዝ ታደርጋለች የሚል እምነት የለኝም፣ ግን ጥንቃቄ የጎደለው ተግባር ፈጽማለች። ይሄ የሚካድ አይደለም። በዚህ መንገድ መተቸት ተገቢ ነው፣ ግን ደግሞ ያላግባብ ስሟን ማንቋሸሽም ተገቢ አይደለም።
2: ከባድ ዘመቻ ውስጥ መግባትም ልክ አይደለም። ያው ለምን ሊሆን ይችላል? ምናልባት ስታይሉን ወዳው በተለያዩ ሙዚቃ ቪዲዮዎች ላይ አይታው እኔም እንደዚህ አይነት ቪዲዮ ስሰራ እንደዚህ አይነት አለባበሶችን ብለብስ ብላ ዲዛይኑን እንደ ዲዛይን ምንም ይሄ ሌላ የጀርባ ጣጣውን ዳራውን ምናምን ሳታይ ወዳው ፈቅዳው ወይም ደግሞ የሆኑ ሰዎች ያምርብሻል ብለዋት ዲዛይን ያደረጉላት ሰዎች እነሱም ከሆኑ ሙዚቃ ቪዲዮዎች ላይ ወይ ከሆኑ ታዋቂ ሰዎች ምስል ላይ አይተውት ዲዛይን አድርገው ሰጥተዋት ሊሆን ይችላል። ከዛ በተረፈ ግን ያው እሷ እንደዛ ታደርጋለች ወይም ሆም ብላ ይህንን አስተሳሰብ ደግፋ ወይም ይህንን መንገድ ደግፋ እንደዛ ታደርጋለች የሚል እምነት እኔም የለኝም በግሌ። ግን ያው እንደ ማንኛውም ሰው አንዳንዴ ትስታል አይደለ? የሆነ ነገር ያመልጠሃል። ማለት ሁሉንም ነገር ላይ ፐርፌክት መሆን አትችልም። ሁሉም አሁን ለምሳሌ ይሄ ነገር ግን እንደዚህ ይሆናል እንዴ ላትል ትችላለህ። ግን የእሷ ኬዝ ግን መማሪያ መሆኑ አይቀርም፣ ለሌሎች መማሪያ ትሆናለች። ምናልባት ይህንን ሀሳቧን ወይ በግልጽ
0: እንደናንተው ደግሞ እኔም ሰው ነኝ፣ በቃ አንድ እህታችሁ ነኝ ብላለች። ሰው ነኝ ስትል ስህተት ካለ ስህተት ሊኖር ይችላል፣ በብዙ መልኩ ልተረጉመው ትችላለህ። ያንን አትርሱ ብላለች።
1: ለስህተትም እየተፈቀደ እንጂ መሳሳት ያለ እንሳሳትበት አገር የሚያጠፋ ስህተት እንዳይሆን መጠንቀቅ ያስፈልጋል። አይተች እኮ አይደለም እያልን ያለ መተቻቷ ተገቢ ነው፣ ግን ስትተች አግባብ ባለው መንገድ ሰብእናን በማይጎዳ መንገድ ቢሆን ጥሩ ነው ለማለት ነው። ውድ አድማጮቻችን ሁሉ አዲስ በዕለተ ሐሙስ እንዲህ መስሎ ተጠናቋል። ነገ ከ8 ሰዓት እስከ 10 ሰዓት በድጋሜ እንገናኛለን። ቬሮኒካ በተሰኘው የቬሮኒካ አዳነ ዜማ በዚሁ ተሰነባብተናል። መልካም መልካም ሁሉ ለእናንተ ይሁን።

0: የኤሌክትሪክ ኃይል ለአፍታ ሲቋረጥ ይጨንቃል። ቁጣሬ ካልተነበበ አይከፈልም። በወቅቱ ካልተከፈለ ደግሞ ይቆረጣል። አይ ምን ይሻላል?
1: አሁን እንዲህ አይነቱ ስጋት ቀርቷል። ምቹና ዘመናዊ አሰራር ተዘርግቷል። የኢትዮጵያ ኤሌክትሪክ አገልግሎት የድህረ ክፍያ ተጠቃሚ ደንበኛ ከሆኑ ቆጣሪ አልተነበበልኝም ሳይሉ ራስዎ ማንበብ ይችላሉ። እንዴት መሰሎት? አንባቢው ሳይመጣ ቀርቶ መደበኛ የንባብ ጊዜው አብቅቶ ከመጨረሻው የንባብ ቀን በኋላ ባሉት አራት ተከታታይ ቀናት የራስዎን ቆጣሪ ያነባሉ፣ ንባቦን ይልካሉ። ቴሌግራም ላይ @EEU ቻትቦት ብለው በመፈለግ ሜትር ሪዲንግ የሚለውን ይመርጡና የደንበኛ መለያ ቁጥሮን በማስገባት የቆጣሪ ንባቦን በቀላሉ በጽሑፍ ይልካሉ። ታዲያ የተጠቀሙበትን ወራዊ የፍጆታ ሂሳቦን ባሉበት ሆነው ከዚህ በፊት በሚከፍሉበት የጊዜ ሰሌዳ መሰረት የትም ሳይጉላሉ በእጅ ስልኩ አማካኝነት መክፈል ይችላሉ። የኢትዮጵያ ኤሌክትሪክ አገልግሎት

0: ብስራት የኢትዮጵያውያን ኩራት።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስረውትስ?
2: ሄሎ
3: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገሬ
2: እንዴ? አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት
3: ታዲያ በስልክ ቁጥሮ ይላክልኛ?
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ በዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
4: ለምሳ 5500 ደርሶባችኋል። ላክላክ አርጓ
3: አካውንትን ስጠይ።
4: ስልኬን ተጠቀሙ።
2: አረ እንዴት
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
5: ይህ ብስራት 12 ነው።

0: ይህ ብስራት 12 ነው።
1: በምግብና ምግብ ነክ ባልሆኑ ምርቶች ዋጋ ጭማሪ ምክንያት አጠቃላይ ወርሃዊ ዋጋ ንረት 14.9 በመቶ ስለመድረሱ በአዲስ ዌስት የትራንስፎርመር ብልሽት ሳቢያ በፈረቃ ሲቀርብ የነበረው ኃይል ሙሉ በሙሉ ስለመመለሱ በኢትዮጵያ 60 በመቶ የሚሆኑ የማህበራዊ ሚዲያ ይዘቶች ለበጎ ዓላማ እየዋሉ አይደለም ስለመባሉ ከውጪ ኬንያ ሁለተኛ የኢቦላ በሽተኛ ማግኘቷን ስለማስታወቋ ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ ጥቃት ማድረሷን እንደምትቀጥል ዘለንስኪ ስለማስታወቃቸውና ሌሎችም በለተ ሐሙስ ባለፉት 12 ሰዓታት ከሀገር ውስጥ ካለ ማቀፍ የተሰማሩ አዲስ መረጃዎችን ወደ እናንተ የምናደርስበት ብስራት 12ታችን ተጀምሯል። መረጃዎችን ደግሞ ስሙልኝ እያለ አብሮን ቆይታ የሚያደርገው ከብዙዎች ለብዙዎች የሆነው አህዱ ባንክ ነው። አህዱ ባንክ በሀገራችን የባንክ ኢንዱስትሪ ውስጥ ስራ ከጀመረ 4 ዓመታትን ያስቆጠረ በሺዎች በሚቆጠሩ ባለአክሲዮኖች የተመሰረተና የተለያዩ የደንበኞችን የፋይናንስ ፍላጎት ለማሟላት የሚሰራ ባንክ ነው። ከብዙዎች ለብዙዎች የሚለውን የባንኩን መርህ በመከተል አህዱ ባንክ ለግለሰቦች ለተለያዩ የቁጠባ አማራጮችን በማቅረብ ለጥቃቅን አነስተኛና መካከለኛ የንግድ ተቋማት፣ ለድርጅቶች፣ ለገጠሩ የማህበረሰብ ክፍልና ለፕሪሚየም ደንበኞቹ የተለያዩ የባንክ መፍትሄዎችን ያቀርባል። አህዱ ባንክ ከብዙዎች ለብዙዎች እያለ የብስራት 12 የመረጃታችን አጋር ነው።
2: አንድ ብልህ ባለጸጋ ሁለት ልጆቻቸውን ግማሽ ሀብታቸውን እኩል አካፍለው በህይወት መንገድ አትርፈው እንዲመጡ በየፊናቸው ላኳቸው። ከጊዜያት በኋላም ሊጎበኟቸው ሄዱ። ሁለቱንም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን አንተ በኖረ ልማድ ሀብትን በሀብት አትረፈህ አሳይተኛልና በያዝከው መንገድ ቀጥል። አንተ ታናሹ ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናሃልና ባለጠግነት መክሊታቸውን ባትረፈረፉና ለሌሎችም በተረፉ ብልሆች ይመዘናልና አንተ የብዙዎች አቅም ሆነ እንድትገለጥ ቀሪው ሀብታችን ያስፈልጋል። አውዱን አስቀጥል። አህዱ ባንክ ከብዙዎች ለብዙዎች።
1: ሰላም ጤና ይስጥልን ውድ አድማጮቻችን፣ እንደምን አምሽታችኋል? በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ የሚደርሰው ብስራት 12ታችን ተጀምሯል። መረጃዎችን እየነገርኳችሁ ኤደን ሽመልስ፣ ቴክኒኩን በመቆጣጠር ደግሞ አሸናፊ አበራ አብረናችሁ ቆይታ የምናደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በአዲስ አበባ በበጀት ዓመቱ 3 ወራት በ63 የመብራት መሰረተ ልማቶች ላይ የተሽከርካሪ ጉዳት ደረሰ። በዚህም ከ9.7 ሚሊዮን ብር በላይ የጉዳት ካሳ ማስከፈሉን የአዲስ አበባ ከተማ አስተዳደር የመብራት አገልግሎት አስተዳደር ባለስልጣን አስታውቋል። ባለፉት 3 ወራት በከተማ የተለያዩ አካባቢዎች በሚገኙ 63 የመብራት ፖሎች ላይ የተሽከርካሪ ግጭት አደጋ ደርሷል። በበጀት ዓመቱ አንደኛ ሩብ ዓመት በመብራት ፖሎች ላይ በተሽከርካሪ ግጭት ለደረሱ ጉዳቶች ከ9.7 ሚሊዮን ብር በላይ የካሳ ክፍያ ማስከፈሉንም አስታውቋል። ባለስልጣኑ አሽከርካሪዎች የመንገድ ደህንነት ደንብን በአግባቡ እንዲያከብሩ፣ ተገቢውን ጥንቃቄ እንዲያደርጉ፣ እንዲሁም የህዝብና የመንግስት የልማት መሰረተ ልማቶችን ከትራፊክ አደጋ እንዲጠብቁም በጥብቅ አሳስቧል። ሌላኛው የሀገር ውስጥ መረጃችን በአዲስ አበባ የአየር ብክለትን ለመቀነስ 26 የከተማ አውቶቡሶች ሙሉ በሙሉ ወደ ጋዝ መቀየራቸውን የተመለከተ ነው። የአዲስ አበባ ትራንስፖርት ቢሮ የአየር ብክለትን ለመቀነስና የአየር ጥራትን ለማሻሻል የተሽከርካሪዎችን በካይ ጋዝ ልቀትን የመቆጣጠር ስራውን በተጠናከረ መልኩ እያከናወነ እንደሚገኝ ገልጿል። የቢሮው የትራንስፖርት ዘርፍ ምክትል ቢሮ ኃላፊ አቶ አስመሮም ብርሃኔ ለብስራት ሬዲዮ እንደገለጹት 26 የከተማ አውቶቡሶችን ከናፍጣ ወደ ጋዝ ሙሉ በሙሉ መቀየር ተችሏል። በአዲስ አበባ ከተማ የአየር ብክለትን ለመቀነስ ጥረት ተደርጓል ያሉት ምክትል ቢሮ ኃላፊው የከተማ አስተዳደሩ ተጨማሪ 600 የከተማ አውቶቡሶችን መግዛቱን ገልጿል። የተሽከርካሪዎችን በካይ ጋዝ ልቀትን መቆጣጠር ለአየር ብክለት መቀነስ፣ የህብረተሰቡን ጤና ለመጠበቅና ለከባቢ አየር ተስማሚነቱን የተረጋገጠ የትራንስፖርት ስርዓት እንዲኖር ከማስቻል አንጻር ወሳኝ ሚና አለው ብለዋል። ቢሮው የተሽከርካሪዎችን የበካይ ጋዝ ልቀትን ሁኔታ መከታተል፣ በችግሩ ዙሪያ ግንዛቤ መፍጠርና በተቀናጀ መንገድ የመፍትሄ ስራዎችን ማከናወን ላይ ትኩረት አድርጎ እየሰራ እንደሚገኝ የሰምሃር አለባቸው መረጃ ያመላክታል። በምግብና ምግብ ነክ ባልሆኑ ምርቶች የዋጋ ጭማሪ ምክንያት አጠቃላይ ወርሃዊ የዋጋ ንረት 14.9 በመቶ ደረሰ። የመስከረም ወር 2019 ዓ.ም አጠቃላይ የዋጋ ግሽበት 14.9 በመቶ የተመዘገበ ሲሆን ይህም በመስከረም 2018 ዓ.ም ከነበረው 13.2 በመቶ ጋር ሲነጻጸር ጭማሪ ማሳየቱን የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። ይህም ከመስከረም ወር 2018 ዓ.ም 13.2 በመቶ ጋር ሲነጻጸር የ1.7 በመቶ ጭማሪ ያሳየ ነው። የምግብና አልኮል ያልሆኑ መጠጦች ዋጋ ንረት 14.8 በመቶ ደርሷል። ለዚህ ጭማሪ በዋናነት የስኳር፣ ማርና ቸኮሌት 39.8 በመቶ፣ የስጋ 22.0 በመቶ፣ የፍራፍሬ 18.5 በመቶ፣ የዘይትና ቅቤ 18.2 በመቶ፣ የወተትና እንቁላል 17.7 በመቶ፣ የአትክልት 11.4 በመቶ እንዲሁም የዳቦና እንጀራ 8.6 በመቶ ጭማሪ መመዝገቡ ተጠቅሷል። ምግብ ነክ ያልሆነው የዋጋ ንረት በበኩሉ 15.1 በመቶ ደርሷል። በዚህ ዘርፍ አልኮል፣ መጠጦችና ትንባሆ 18.2 በመቶ፣ ትምህርት 17.8 በመቶ፣ ትራንስፖርት 16.0 በመቶ፣ ምግብ ቤቶችና ሆቴሎች 15.3 በመቶ፣ ጤና 10.9 በመቶ እንዲሁም ኮሚኒኬሽን 9.6 በመቶ ሆኖ መመዝገቡን የተቋሙ መረጃ ያመለክታል። ሌላኛው የሀገር ውስጥ መረጃችን በአዲስ ዌስት የትራንስፎርመር ብልሽት ሳቢያ በፈረቃ ሲቀርብ የነበረው ኃይል ሙሉ በሙሉ ስለመመለሱ ነው። በአዲስ ዌስት ኃይል ማከፋፈያ ጣቢያ ላይ ባጋጠመ የትራንስፎርመር ብልሽት ምክንያት ተቋርጦ የነበረው የኤሌክትሪክ ኃይል አቅርቦት ከዛሬ ጥቅምት 5 ቀን 2019 ዓ.ም ረፋድ 3 ሰዓት ጀምሮ ሙሉ ለሙሉ ወደ አገልግሎት መመለሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በትራንስፎርመር ብልሽቱ ሳቢያ ከማከፋፈያ ጣቢያው ውጪ የሚሆኑ 12 የመከላከለኛ መስመር ፊደሮችን በመቋረጣቸው በተወሰኑ የአዲስ አበባ አካባቢዎች ኃይልም በጊዜያዊነት በማደራደር ሲሰጥ ቆይቷል። በአሁኑ ወቅትም የተበላሸው ትራንስፎርመር በሌላ ተተክቶ የኃይል አቅርቦት ወደነበረበት መመለሱን የተቋሙ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለብስራት ሬዲዮ ተናግሯል። ከማከፋፈያ ጣቢያ ኃይል ያገኙ ከነበሩ አካባቢዎች መካከል ሉካንዳ ፈጥኖ ደራሽ፣ ኮልፌ ኮምፕሬንሲቭ ትምህርት ቤት፣ አባጃሌ፣ ኮልፌ 18፣ ኮልፌ መናፈሻ፣ አጠናተራ፣ ታይዋን፣ ፊሊፖስ፣ ኮልፌ ጤና ጣቢያ በከፊል፣ ሎሚ ሜዳ፣ ኢንዱስትሪ መንደር ተጠቃሽ ናቸው። በተጨማሪም አዲስ ዌስት ሰብስቴሽን አካባቢ እህል በረንዳ፣ መሳለሚያ፣ አውቶቢስ ተራ፣ አማኑኤል ቤተክርስቲያን ፊት ለፊት፣ ሻንቅላ ወንዝ፣ ኳስ ሜዳ፣ አበበ ቢቂላ ስታዲየም፣ ሰፈረ ሰላም፣ ግሩም ሆስፒታል፣ አማኑኤል ሆስፒታል ፊት ለፊት፣ ሰባተኛና ድሬ ህንፃ ፊት ለፊት ያሉ አካባቢዎች ይገኙበታል። እንዲሁም ጦር ኃይሎች ቀራኒዮ፣ ቤተል፣ መንዲዳ፣ አውግስታ፣ ወይራ ሰፈር፣ ወይራ ኮንዶሚኒየም፣ ሞቢል፣ ራሽያ ካምፕና አካባቢዎቻቸው አሁን ላይ ሙሉ ለሙሉ አገልግሎት ማግኘት ጀምሯል። የኢትዮጵያ ኤሌክትሪክ አገልግሎትም በእነዚህ አካባቢዎች የሚገኙ ደንበኞቹ ችግሩን ተረድተው ላሳዩት ቀና ትብብር፣ ለነበራቸው ትዕግስት ላቅ ያለ ምስጋና እያቀረበ ለተፈጠረው መስተጓጎልም ይቅርታ መጠየቁን የሳምራይ ስዩም መረጃ ያመለክታል። በኢትዮጵያ 60 በመቶ የሚሆኑ የማህበራዊ ሚዲያ ይዘቶች ለበጎ ዓላማ እየዋሉ አይደለም ተባለ። ከ100 የኢንተርኔት ተጠቃሚዎች መካከል 55ቱ ስልካቸውን ማህበራዊ ሚዲያን ሳይመለከቱ መዋል እንደማይችሉ ጥናት አመላክቷል። በኢትዮጵያ ማህበራዊ ሚዲያ ተጠቃሚዎች ቁጥር ከእለት ወደ እለት እየጨመረ የመጣ ቢሆንም ከአጠቃቀም ጋር ተያይዘው ባሉ ክህሎቶች ላይ የእውቀት ክፍተት መኖሩን የፖሊሲ ጥናት ኢንስቲትዩት በዛሬው እለት ይፋ ባደረገው ሪፖርት ላይ ተመላክቷል። በጥናቱ ላይ ከአዲስ አበባ ዩኒቨርሲቲ የሚዲያና ኮሚኒኬሽን ክፍል የተሳተፉት ዶክተር አብዱልአዚዝ ዲኖ ለብስራት ሬዲዮ እንደተናገሩት በኢትዮጵያ 1070 ማህበራዊ ሚዲያ ይዘቶች ላይ በተደረገ ጥናት 641 ወይም 60 በመቶ የሚሆኑት ይዘቶች ለበጎ ዓላማ እየዋሉ አለመሆናቸውም በጉዳዩ ዙሪያ የተደረገው ጥናት አሳይቷል። በተጨማሪም ከ100 የኢንተርኔት ተጠቃሚዎች መካከል 55ቱ ስልካቸውንና ማህበራዊ ሚዲያን ሳይመለከቱ መዋል የማይችሉበት ደረጃ ላይ ደርሷል ነው የተባለው። ሆን ተብለው የሚሰራጩ የተሳሳቱ መረጃዎች፣ የሐሰት ወሬዎች እንዲሁም የግል ህይወት ጥሰቶችን በከፍተኛ ሁኔታ እየተስፋፉ መምጣታቸው የተገለጸው ኢንስቲትዩቱ ይፋ ባደረገው ይኸው ጥናትም በኢትዮጵያ ይበልጥ ስልታዊ የሆነ የዲጂታል ሚዲያ አጠቃቀም፣ ትምህርት፣ የመረጃ ማጣራት ባህልና ህጋዊ የፖሊሲ ማዕቀፎች መጠናከር እንደሚያስፈልጋቸው ተጠቁሟል። ዘገባውን ያደረሰችን መባ ወርቅነህ ናት። አድማጮቻችን፣ አሁን ደግሞ በስፋት ወደ እናንተ ወደምናደርሰው ጉዳይ ላይ እንገኛለን። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል አንድ ታካሚ ህክምና ለማግኘት እስከ 4 ዓመት ድረስ እንደሚጠብቅ እየተገለጸ ሲሆን ይህን የጥበቃ ጊዜ ደግሞ ለማሳጠርና ህክምናን በቶሎ ለመስጠት የተለያዩ ስራዎችን እያከናወነ እንደሚገኝም ገልጿል። በዚህ ዙሪያ ታዲያ ባልደረባችን ሰብል አበበ በስፋት ያዘጋጀችው ጥንቅር አለ፣ እሱን አድምጠን እንመለሳለን።
3: የልጅ ፈገግታ የቤተሰብ ደስታ ነው። ጤናማ ሆኖ ማደጉ ደግሞ የነገም ተስፋ ነው። ነገር ግን የልብ ህመም ይህንን ደስታ ሲፈትን ለህፃናቱም ሆነ ለወላጆቻቸው ፈታኝ ጊዜም ይሆናል። በዚህም ወቅት የሚደረግ የህክምና ድጋፍ ህይወትን ከመታደግ ባለፈ ተስፋንም ያሳድጋል፣ ፈገግታንም እንዲሁ ይጨምራል። ላለፉት 37 ዓመታት ለልብ ህመም ለተጋለጡ ህፃናት ነጻ የህክምና ሲሰጥ የቆየው የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከልም በአመት በአማካኝ ለ700 ታካሚዎች እየደረሰም ይገኛል። የማዕከሉ የኮሙኒኬሽን ዳይሬክተር ዶክተር ዳዊት ሸቱ እንደገለጹት ማዕከሉ በተለያዩ ዘርፎች የህክምና አገልግሎት እየሰጡና የአቅም ግንባታ ስራዎችንም እያጠናከረ መቀጠሉንም ገልጸዋል። በተያዝነው የፈረንጆቹ አመት የመጀመሪያዎቹ 9 ወራት ውስጥም በየሩብ አመቱ የታካሚዎች ቁጥር ጨማሪንም መታይቶበታል። በመጀመሪያው የሩብ አመት በተመላላሽ ክፍል 2678 ታካሚዎች የተስተናገዱ ሲሆን በሁለተኛው ሩብ አመት 3046 በመቀጠልም በሶስተኛው ሩብ አመት ደግሞ 3300 አዳዲስና ተመላላሽ ታካሚዎች አገልግሎት አግኝተዋል። ከነዚህም ውስጥም በሩብ አመቱ ከ300 እስከ 400 የሚሆኑት ለመጀመሪያ ጊዜ ወደ ማዕከሉ የመጡ አዳዲስ ታካሚዎችም ናቸው። በቀዶ ህክምና በኩልም በመጀመሪያው ሩብ አመት 70 በሁለተኛው ሩብ አመት 90 በሶስተኛው ሩብ አመት ደግሞ 81 የሚጠጉ የቀዶ ህክምናዎችም ተከናውነዋል። በዚህም ሂደቱ ከጣሊያንና ከእስራኤል የመጡ ባለሙያዎች የተሳተፉ ሲሆን ከአሜሪካ ከመጡ ባለሙያዎች ጋራም በመተባበር 20 የቀዶ ህክምናዎችንም ተከናውነዋል። በተጨማሪም 22 ታካሚዎች ወደ ውጪ ሀገር ተልከው ህክምና ማግኝተዋል። በሌላ በኩል በደም ስር በኩል የሚደረገው የልብ ህክምና የካት ላብ አገልግሎት በተመለከተም ለስንት ታካሚዎች አገልግሎት እንደተሰጠ ታካሚዎቹም ወደ ተለያዩ የህክምና ክፍሎች ሪፈር የሚደረጉበትን ሁኔታ የህክምና ባለሙያ አብራራሉ።
4: ወደ ካትላብ ወይም ይሄ በደም ስር ውስጥ ገብቶ የሚሰራው ስንመጣ አጠቃላይ 97 የመጀመሪያው ላይ 97 እንደሚጠቁ ህሙማን የካትላብ አገልግሎት ሰጠናል። ከዚህ ውስጥ የፔስሜከር ማስገባት የልብን ሪትም የሚቆጣጠረውን እንትን ለማስገባት 19 ታካሚዎችን ፈርተናል። ከዛ ውጭ ሪፈር ደግሞ ወደ ውጭ 9 አድርገናል። ለተለያዩ ህክምናዎች ለካትላብ ሁለተኛው ሩብ ዓመት 83 ታካሚዎች አገልግሎትን ያገኙ ሲሆን አንድ ፔስሜከር፣ 7 ደግሞ ሪፈራል ተብለዋል። አሁን ላይ ያው እኛ በአማካኝ በዓመት እስከ 700 ታካሚዎችን ነው አገልግሎት እየሰጠን ያለ ነው። ቀዶ ህክምናውም በካትላቡም ተደምሮ ማለት ነው።
3: ማዕከሉ ከህክምና አገልግሎት ባሻገር ትልቅ ትኩረት ሰጥቶ እየሰራበት ያለው የሀገር ውስጥ የህክምና አቅምንም የመገንባት ስራ መሆኑንም ዶክተር ዳዊት ገልጸዋል። ባለፉት 4 እና 5 ዓመታት ሲካሄዱ በቆየው የህፃናት የልብ ህክምና ተነሳሽነት ከ30 በላይ የሚሆኑ የሀገሪቱ ክፍሎች ለተውጣጡ የህፃናት ስፔሻሊስቶች ለ2 ሳምንት የሚቆይ የልብ አልትራሳውንድ የተግባር ስልጠና መስጠቱንም ጠቁመዋል። ይህም ስፔሻሊስቶቹ ባሉበት አካባቢ የልብ ህመም ችግሮችን ቀድመው እንዲለዩና ታካሚዎቹ ተገቢውን ህክምና በወቅቱ እንዲያገኙ የሚያግዝ መሆኑንም ገልጸዋል። በተጨማሪም ከጳውሎስ ሆስፒታል ጋር በመተባበርና አሜሪካ ከሚገኘው ግሎባል ሃርት ኬር ፋውንዴሽን በሚገኝ ድርጅት በእርግዝና ወቅትም የልብ ችግር ለሚያጋጥማቸው እናቶች የህክምና አገልግሎት የሚሰጥ የካርዲያክ ኦብስተትሪክስ አገልግሎት እየተሰጠ እንደሚገኝ አስረድተዋል። በሆስፒታሉ ለተለያዩ ህጻናት ስፔሻሊስት ሐኪሞች ስልጠና እየተሰጠ ሲሆን ስልጠናውን በህክምና አገልግሎት አሰጣጥ ላይም ያለውን ጠቀሜታና በሆስፒታሉ እያጋጠመ ስላለው ችግሮች የህክምና ባለሙያው እንዲህ አብራራሉ።
4: ትልቁ ፈተና ግን ምንድን ነው መሰለሽ? በየአመቱ ወደ 1300 እስከ 1500 የሚጠጉ አዳዲስ ታካሚዎች እንቀበላለን። ወረፋውን ከአመት አመት እየጨመረው ነው ያለው። በባለፈው አመት እንኳን ብንሄድ ወደ 8000 የሚጠጉ ታካሚዎች ነበሩ። ታካሚ ከመጀመሪያው ከታየበት እስከሚሰራለን። ከህክምና አገልግሎቱ በተጨማሪ አሁን ላይ ብቻ ሳይሆን ላለፉት 4-5 ዓመታት እየሰራን ያለ ነው ፒዲያትሪክ ሃርት ኢኒሽቲቭ እና የካርዲያክ ኦብስታትሪክ ሰርቪስ ትሬኒንግ ፕሮግራም ነው። ምንድነው አላማው? ህጻናት ህክምና ስፔሻሊስቶችን ልብ አልትራሳውንድ ትሬኒንግ ለ2 ሳምንት የሚሰጥ ትሬኒንግ በማዕከላችን በተግባር እንትን ያደረገ ተግባርን ያማከለ ስልጠና ለ2 ሳምንት ይሰጣል። ይሄ አላማው ምንድነው? እነዚህ የህጻናት ስፔሻሊስቶች ባሉበት አካባቢ ቀድሞ ችግሮችን አይደንቲፋይ ማድረግ እንዲችሉ ህክምናውን አገልግሎቱን መስጠት እንዲችሉ። ሁለተኛው ደግሞ የካርዲያክ ኦብስትራትሪክስ ሰርቪስ ነው። እሱም ደግሞ ከጳውሎስ ሆስፒታል ጋር በመተባበር ለእናቶች የሚሰጥ ነው። በእርግዝና ወቅት ለሚያጋጥም የልብ ችግር ህክምና አገልግሎት መስጠት ነው። ይህም ፈንድ የሚደረገው እና ስፖንሰር የሚደረገው በግሎባል ሃርት ኬር ፋውንዴሽን በሚባል አሜሪካ ውስጥ ባለ ተቋም ነው።
3: ማዕከሉ የታካሚዎች መጠበቂያ ጊዜ ለማሳጠር ሰነዶች ለማደራጀት እና የታካሚዎችንም ሁኔታ በአግባቡ ለመለየት ስራዎችን አጠናክሮ እያከናወነ እንደሚገኝ የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የኮሚኒኬሽን ዳይሬክተር ዶክተር ዳዊት እሸቱ ለብስራት ራዲዮ ተናግረዋል። Thank you.
1: ስራት 12ታችን አሁንም እንደቀጠለ ነው። ወደ ውጪ መረጃዎች ስናልፍ ኬንያን ቀዳሚ እናደርጋታለን። ኬንያ ሁለተኛ የኢቦላ በሽተኛ ማግኘቷን አስታውቃለች። ኬንያ የመጀመሪያው ታማሚ ከሞተ ከአንድ ሳምንት በኋላ ሁለተኛ የኢቦላ በሽተኛ መዝግባለች። ሁለተኛው ተጠቂ የ39 ዓመት ወንድ ሲሆን ከቀዳሚው ታማሚ ጋር የቅርብ ቤተሰብ ግንኙነት ያለውና ከህመሙ ጀምሮ በለይቶ ማቆያ ውስጥ የነበረ እንደሆነ የሮይተርስ ዘገባ መላክቷል። ግለሰቡ ትኩሳት፣ ድካምና የመገጣጠሚያ ህመም ምልክቶች እንደታዩበትና ወዲያውኑ መገለሉን የጤና ሚኒስቴር አስታውቋል። ሁለቱም ታማሚዎቹ እርስ በርስ የተያያዙ መሆናቸውና በሰፊው ህብረተሰብ ውስጥ በሽታው እንደተስፋፋ የሚያሳይ ምንም አይነት ምልክት የለም ሲል የሀገሪቱ ጤና ሚኒስቴር ገልጿል። ሆኖም የሁለተኛ ጉዳይ በኮንጎ ከተከሰተውና ከ9000 በላይ ሰዎችን ካጠቃው ከዚህኛው የኢቦላ ወረርሽኝ ጋር ተያይዞ በኬንያ ያለው ስጋት ከፍ አድርጎታል። የኬንያ ባለስልጣናት ከመጀመሪያው ታማሚ ጋር ንክኪ ከነበራቸው 128 ሰዎች መካከል 113ቱን አግኝተዋል። ከነዚህ ውስጥም 108 የሚሆኑት በለይቶ ማቆያ ውስጥ ይገኛሉ። ቀሪዎቹ 5 ሰዎች ከሀገር ውጭ መሆናቸው ተገልጾ ለሚመለከታቸው ሀገራት ማሳወቂያ ተሰጥቷል። የመጀመሪያው ህመምተኛ ከተገኘ ወዲህ ኬንያ በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከኮንጎና ከሌሎች ተጋላጭ ሀገራት ለሚመጡ ተጓዦች የሚሆን የተለየ መተላለፊያ ማዘጋጀቷን አስታውቃለች። በኮንጎ የተከሰተው ይህ ወረርሽኝ በቡንዲ ቡጊዮ የሚባል የኢቦላ ዝርያ የተከሰተ ሲሆን እስካሁን ድረስ ምንም አይነት የጸደቁ ክትባቶች ወይንም ሕክምና የሉት መባሉም ተሰምቷል። ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ ጥቃት ማድረሷን እንደምትቀጥል ዘለንስኪ ማስታወቃቸው ሌላኛው የውጭ መረጃችን ነው። ዩክሬን በሩሲያ የነዳጅ ማጣሪያ ተቋማት ላይ የምታደርገውን ጥቃት እንደገና ልትጀምር መሆኑን ፕሬዚዳንት ቮሎዲሚር ዘለንስኪ አስታውቋል። ፕሬዚዳንቱ አሜሪካ ለሀገራቸው የምታደርገውን ወሳኝ ድጋፍ አቋርጣለች ሲሉም ከሷል። የዩክሬን ፕሬዚዳንት በዋሽንግተን ጥያቄ መሰረት እንዲህ ያሉ ጥቃቶችን ለሶስት ቀናት ገድቦ የቆየ ቢሆንም ሩሲያ ግን በዩክሬን የኃይል መሰረተ ልማቶች ላይ የምታደርሰውን ጥቃት አላቆመችም ብለዋል። ለፋይናንሻል ታይምስ ጋዜጣ በሰጡት አስተያየትም እገዳው አብቅቷል ሲሉ ተናግሯል። ዘለንስኪ አሜሪካ ከሩሲያ የናፍጣ ምርት ለማስገባት ስምምነት ከተፈራረመች በኋላ ኪየቭ ጥቃቶችን ሙሉ በሙሉ እንድታቆም ጫና ለማድረግ ስትል ስለ ሩሲያ ጥቃቶች የምታካፍለውን የደህንነትና የስለላ መረጃ ማቋረጧንም አንስተው ከሷል። ከዚህ ቀደም በአሜሪካ ፕሬዚዳንት ዶናልድ ትራምፕ ይፋ የተደረገው የኃይል ማመንጫዎች የተኩስ አቁም ስምምነት ሞስኮ የምታከብረው ከሆነ ለመቀበል ተስማምተው እንደነበረ ገልጸው ነበር። ነገር ግን ዘለንስኪ ሩሲያ ስምምነቱ ይፋ በተደረገበት በሰዓታት ውስጥ ችላ በማለት በመቶ ሺዎች የሚቆጠሩ የዩክሬን ዜጎች ላይ ጥቃቶችን ፈጽማለች ሲሉ ተችቷል። አያይዞም ከጋዜጠኛ ፒርስ ሞርጋን ጋር ባደረጉት ቃለ ምልልስ በአሜሪካ ድርጊት ክህደት እንደተሰማቸውም ገልጿል። ሌላኛው የውጭ መረጃችን ደግሞ ቡርኪና ፋሶ የቁንጅና ውድድሮችን ማገዷን የተመለከተ ነው። የምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የወጣት ሴቶችን እውቀትና ተሰጥኦ ለማክበር ሲባል የቁንጅና ውድድሮችን በማገድ በምትኩ የሳይንስ ውድድርን ይፋ አድርጋለች። በሰኔ 26 መንግስት ውድድሮቹ በሚዘጋጁበት አዲስ ደንብ ለማስተላለፍ እስኪሰራ ድረስ በመላ ሀገሪቱ የሚደረጉ እንዲህ ያሉ ውድድሮችን አግዷል። በወቅቱ ሀገሪቱ ተሰጥኦ ያላቸው ወጣት ሴቶችን ለመሸለምና ብዙ ልጃገረዶችን በሳይንስ መስክ እንዲሰማሩ ለማበረታታት ታስቦ የተዘጋጀው ሀኬል ሙሶ የተባለውን ብሔራዊ የሳይንስ ውድድርን አስተዋውቃለች። በመስከረም 2026 የተካሄደው የመጀመሪያው ዙር ውድድር በሂሳብ፣ በፊዚክስ እና በኬሚስትሪ የተወዳደሩ 84 ወጣት ሴቶችን አሰባስቧል። አሸናፊዎቹም የገንዘብ ሽልማቶችን፣ ሞተር ሳይክሎችን፣ ላፕቶፖችን እና ነጻ የትምህርት እድሎችን ጨምሮ የተለያዩ ሽልማቶችን ተቀብሏል። ውድድሩ ሳይንስ ለወንዶች ብቻ የተወሰነ ነው የሚለውን አስተሳሰብ ለመለወጥና ተጨማሪ ልጃገረዶችን የሳይንስና የቴክኖሎጂ የሙያ መስኮችን እንዲመረምሩ ለማበረታታት ያለመ ነው። በጥቅምት ወር ላይ ደግሞ የሀገሪቱ የባህል ሚኒስትር የቡርኪና ፋሶን ባህልና ሀገር በቀል ሴቶችን ለማስተዋወቅ ማቀዱም ተናግሯል። አድማጮቻችን እያዳመጣችሁ የምትገኙት ብስራት 12ታችንን ነው። ከመልእክቶች በኋላ ወደ ሌሎች መረጃዎች እናልፋለን። አብራችሁን ቆዩ።
5: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንባክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለህንፃ ባለቤቶች፣ ለተከራዮችና ለህንፃ አስተዳዳሪዎች ንብ ተራ ህንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ አስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ኢንተርናሽናል ባንክ
6: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ንግዱ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። ሶስት ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያ። ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ?
7: ሄሎ
8: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
7: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት።
8: ታዲያ በስልክ ቁጥሮ ይላክልኛ።
7: ዳሽን ላይ አይደል እንዴ ያልሽ?
8: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
6: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
9: ለምሳ 5500 ደርሶባችኋል። ላክላክ አርጓ
8: አካውንትን ስጠይ።
9: ስልኬን ተጠቀሙ።
7: አረ እንዴት
9: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
6: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
10: ቤላ ቤላ ቤላ ስፖርትስ የእንግሊዝ ፕሪምየር ሊግ፣ የስፔን ላሊጋ፣ የአውሮፓ ቻምፒየንስ ሊግ በሜዳና ከሜዳ ውጭ የሚለበሱ ምርጥ ምርጥ ኦሪጂናል ማሊያዎች ከቤላ ስፖርት።
11: ዋው ምን አይነት ማሊያዎች ናቸው! የዘንድሮቹ ደግሞ ይለያሉ። ስቶሮቹን ገብኝቻቸዋለሁ። በጣም ነው የሚገርሙት። የሁሉም ማሊያዎች አስደማሚ ናቸው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ቱታዎቹ ለአልባሳቶቹ ይደንቃሉ። ኦሪጂናልነታቸው እጅግ ድንቅ ናቸው።
10: ያምራል ያምራል እንደዙ የቤላ ደጃፍ ቤላ ቤላ
11: ይደንቃል።
10: ይምጡ ቁጥር አንድ ከአውሎት ጤና ጣቢያ ወደ ኮኮሎ በሚወስደው መንገድ 100 ሜትር ላይ፣ ቁጥር 2 ከቦሌ ትምህርት ቤት ፊት ለፊት ሽልም ታወር ፍርስት ፍሎር፣ ቁጥር 3 ጋዜቦ ከሰናአ ሬስቶራንት ፊት ለፊት በ0942216474 ሃሎ ይበሉ። ላ ምርጥ የስፖርት አልባሳት መገና።
12: ሄሎ፣ ለክፍያ እኮ የባንክ ሂሳብ ቁጥር እንድትልክልን እየጠበቅን እኮ ነው።
13: ልከፍት ወደ ባንክ እየሄድኩ ነው። ባክ ትንሽ አትታገሶኝም?
12: ለዚህም ጊዜ ታባክናለህ? ባለበት ሆነ በስልክ አትከፍት?
13: እንዴት?
12: በገዳ ዲጂታል ኦንቦርዲንግ ነዋ።
13: እንደሱ አይነት ነገርም አለ እንዴ?
12: አለ እኮ። ይህንን አታውቅም?
13: ታዲያ እንዴት ነው ማገኘው?
14: ፕሌይ ስቶር ወይም አፕ ስቶር ላይ በመግባት ገዳ ዲጂታል አፕን በማውረድ ወይም የገዳ ባንክ ድረገጽ ላይ በመግባት ፋይዳ መታወቂያን በመጠቀም ሂሳብ መክፈት አሁን እጅጉን ቀላል ሆነዋል። በስራ ቦታም ሆነው ከቤቶ ሳይወጡ፣ በጉዞ ላይ ሆነው ካሉበት አገር ለዚህ ብለው ሳይመጡ፣ ቦታና ጊዜ ሳይገድበው አካውንትን ከመክፈት እስከ ክፍያ መፈጸም ማንኛውንም አገልግሎት ማግኘት እንዲችሉ በገዳ ባንክ የዲጂታል አገልግሎቶች የባንካችንን መስኮት እስከ እጆ መዳፍ ድረስ አቀርበንልዎታል። ገዳ ባንክ የአዲሱ ትውልድ ባንክ።
1: አድማጮቻችን እያዳመጣችሁ የምትገኙት በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ እየደረሰ የሚገኘውን ብስራት 12ታችንን ነው። መረጃዎችን ደግሞ ስሙልኝ እያለ አብሮን ቆይታ እያደረገ የሚገኘው አህዱ ባንክ ነው። በአገልግሎቱ ሰውነትን የሚያስቀድም ከሀብታምነት የተሻገረ ትልም ያለው ከብዙዎች የሚገኘውን ሀብት ወደ ብዙዎች ለማድረስ የተመሰረተ የብዙዎች ባንክ ነው። በተለይም ለአነስተኛና መካከለኛ ኢንተርፕራይዞች አህዱ ባንክ ያዘጋጀው የማህደር ዲጂታል መፍትሄ ንግዶን በቀላሉ ለማስፋት የሚያግዝ አማራጭም ነው። ያለምንም ዋስትና እስከ 600 ሺህ ብር ድረስ በማህደር በኩል መበደር ይችላሉ ይሎታል። የንግድ ክሎን በማህደር በኩል ይፍቱ ይላል አሃዱ ባንክ። ከብዙዎች ለብዙዎች።
2: አንድ ብልህ ባለጸጋ ሁለት ልጆቻቸውን ግማሽ ሀብታቸውን እኩል አካፍለው በህይወት መንገድ አትርፈው እንዲመጡ በየፊናቸው ላኳቸው። ከጊዜያት በኋላም ሊጎበኟቸው ሄዱ። ሁለቱንም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን፣ አንተ በኖረ ልማድ ሀብትን በሀብት አትረፈህ አሳይተኛልና በያዝከው መንገድ ቀጥል። አንተ ታናሹ ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናሃልና ባለጠግነት መክሊታቸውን ባትረፈረፉና ለሌሎችን በተረፉ ብልሆች ይመዘናልና አንተ የብዙዎች አቅም ሆነ እንድትገለጥ ቀሪው ሀብታችን ያስፈልጋል። አውዱን አስቀጥል።
15: አሃዱ ባንክ፣ ከብዙዎች ለብዙዎች።
1: አራት ሴቶችን በህገ ወጥ መንገድ ድንበር ለማሻገር የሞከሩ ሁለት ግለሰቦች በ19 ዓመት እስራትና በገንዘብ ተቀጡ። በደቡብ ኦሮሚያ ዞን ነገሌ ቦረና አስተዳደር በህገ ወጥ መንገድ የሰዎችን ዝውውርና ድንበር የማሻገር ወንጀል በተከሰሱ ሁለት ግለሰቦች ላይ የእስራትና የገንዘብ ቅጣት ውሳኔ መተላለፉን የዞኑ ፖሊስ ገልጿል። የደቡብ ኦሮሚያ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎችና የትራፊክ ምርመራ ዋና ክፍል ኃላፊ ምክትል ኢንስፔክተር ሹክሪ ኢያ እንደገለጹት ዮናስ አብዱላሂና ሚካኤል ታደሰ የተባሉ ሁለት ግለሰቦች ከአራት ሴቶች ከፍተኛ ገንዘብ በመቀበል በባጃጅ አሳፍረው በህገወጥ መንገድ ከሀገር ለማስወጣት ሙከራ አድርገዋል። ሁለቱ ተከሳሾች የካቲት 6 ቀን 2018 ዓ.ም ከቀኑ 4 ሰዓት ላይ ከነገሌ ቦረና መናኸሪያ የሰሌዳ ቁጥር ኮድ 177779 ኦሮ የሆነ ባለ 3 እግር ተሽከርካሪ ባጃጅ አዘጋጅተው ሴቶቹን አሳፍረው በመውሰድ በህገወጥ መንገድ ድንበር ለማሻገር ሲሞክሩ ዶሎ ኬላ ላይ በቁጥጥር ስር ሊውሉ ችሏል። ፖሊስም በቁጥጥር ስር በዋሉት ሁለቱ ተከሳሾች ላይ አስፈላጊውን ማስረጃዎች በማሰባሰብ የምርመራ መዝገቡን ለደቡብ ኦሮሚያ ዞን ተጠቅላይ አቃቢ ህግ ልኳል። የዞኑ አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በህገ ወጥ የሰዎች ዝውውርና ድንበር የማሻገር ወንጀል ክስ መስርቶባቸዋል። በአቃቢ ህግ የተመሰረተውን ክስ የተመለከተው የደቡብ ኦሮሚያ ዞን ከፍተኛ ፍርድ ቤት ጥቅምት 3 ቀን 2019 ዓ.ም በዋለው ችሎት ሁለቱም ተከሳሾች የግል ጥቅማቸውንና የሌሎችን ጥቅም ለማሳካት ሲሉ በህገ ወጥ መንገድ ከሀገር ለማስወጣት በመሞከራቸው ውሳኔ አስተላልፏል። በዚህ መሰረትም እያንዳንዳቸው በ19 ዓመት እስራትና በ5000 ብር መቀጮ እንዲቀጡ የተወሰነ ባቸው መሆኑን ምክትል ኢንስፔክተር ሹክሪ ኢያ ጨምረው ለብስራት ሬዲዮ መናገራቸውን የትግስ ላቀው መረጃ ያመላክታል። ወደ ሌሎች የሀገር ውስጥ መረጃዎች ስናልፍ ከተሽከርካሪዎች የሚወጣ ጭስ በዜጎች ጤና ላይ ያስከተለ ያለው ጉዳት እየተባባሰ መምጣቱ ተጠቆመ። ይህንን ተከትሎ በአዲስ አበባ የበካይ ጋዝ መቆጣጠሪያ በሌላቸው ተሽከርካሪዎች ላይ እርምጃ ሊወሰድ ነው። እርምጃውን መውሰድ ከመጀመሩ አስቀድሞ የግንዛቤ ማስጨበጫ ስራዎች እየሰራ እንደሚገኝ የአዲስ አበባ ትራንስፖርት ቢሮ ገልጿል። የተሽከርካሪዎች ጭስ በሰውና በአካባቢ ጤና ላይ ያስከተለ የሚገኘው ጉዳት እየተባባሰ መምጣቱን ተከትሎ እርምጃውን አጠናክሮ መውሰድ እንደሚጀምር አስታውቋል። በአዲስ አበባ ከተማ እስካሁን እርምጃ የተወሰደበት አሽከርካሪ አለመኖሩን የገለጹት በቢሮው የትራንስፖርት መሰረተ ልማት ዘርፍ ምክትል ኃላፊ አቶ አስመሮም ብርሃኔ ናቸው። ቢሮ አስቀድሞ የግንዛቤ ማስጨበጫ ስራዎችን እንደሚሰራና ከዚህ በኋላ በሚኖረው ሂደት ላይ ከፍተኛ ቁጥጥር ለማድረግ እርምጃ ወደ መውሰድ ስራ እንደሚገባ አመላክቷል። በሂደት እርምጃውን እንደሚወስድም የገለጸው ቢሮ የተሽከርካሪዎች በካይ ጋዝ ልቀት መቆጣጠሪያ መመሪያ 1512/2017 በሚያዘው መሰረት የክትትልና የቁጥጥር ስራው እንደሚከናወን አቶ አስመሮም ለጣቢያችን ማስረዳታቸውን የሰማህር አለባቸው መረጃ ያመላክታል። በድጋሚ ወደ ውጭ መረጃዎች አልፈናል። በፓኪስታን የትምህርት ቤት ጣሪያ በመደርመሱ የ34 ተማሪዎች ህይወት አለፈ። የፓኪስታን ሰሜን ምዕራባዊ ከተማ በሆነችው ፔሻወር ውስጥ የሚገኝ አንድ ትምህርት ቤት የክፍል ጣሪያ በመደርመሱ ምክንያት ቢያንስ 33 ተማሪዎችና አንድ መምህር ህይወታቸውን አጥተዋል። ከአደጋው በኋላ ከ12 ሰዎች በላይ መቁሰላቸውንና ሌሎች ተማሪዎችን በፍርስራሹ ተቀብረው እንደሚገኙ የሆስፒታልና የአደጋ ጊዜ ሰራተኞች ገልጸዋል። አደጋው የተከሰተው በዛሬው ዕለት በዴር ኮሎኒ አካባቢ በሚገኘው አልሀይር በተባለው የግል ትምህርት ቤት ሲሆን በላይኛው ፎቅ ላይ የሚገኘው የመማሪያ ክፍል ጣሪያ በመደርመሱ ከታች ያሉት ሌሎች የመማሪያ ክፍሎች ጣሪያዎችም ወድቋል። የፔሻወር ፖሊስ ኃላፊ እንዳሉት ህንፃው የተማሪዎችን ክብደት ጨምሮ መሸከም የሚችለውን ገደብ አልፎ የነበረ ሲሆን የጣሪያው ግንባታም ከተፈለገው ደረጃ በታች እንደነበረም ገልጿል። አደጋው በተከሰተበት ህንፃ ውስጥ በሶስት ፎቆች የሚገኙ የመማሪያ ክፍሎች መጎዳታቸውን የፖሊስ ኃላፊው አረጋግጧል። የአደጋ ጊዜ ሰራተኞች ወደ ቦታው ለመድረስ ተጎጂዎችን ወደ ሆስፒታል ለማጓጓዝ ተቸግረዋል። ይህ ሊሆን የቻለው ትምህርት ቤቱ የሚገኝበት መንገድ ጠባብና ማለፍ የሚችለው አንድ ተሽከርካሪ ብቻ በመሆኑ ነው። በአቅራቢያው የሚገኝ ሌላ ትምህርት ቤት አንድ የእንግሊዝኛ መምህር ከአካባቢው ነዋሪዎች ጋር በመሆን ከፍርስራሹ ስር ከ20 በላይ ህጻናት ማውጣታቸውን ለቢቢሲ ገልጿል። ሆስፒታሎቹ እንዳረጋገጡትም 34 ሰዎች ሲሞቱ ከ12 በላይ ሰዎች ደግሞ ቆስሏል። የህንጻው መደርመስ መንስኤ በተመለከተ ምርመራ እንደሚደረግም ይጠበቃል። ሌላኛው የውጭ መረጃችን የሉላ ፓርቲ በብራዚል ሁለተኛ ዙር ምርጫ ዋዜማ በሜታ ላይ የጣልቃ ገብነት ክስ አቅርቧል። የብራዚል ፕሬዚዳንት ሉዊዝ አንያሶ ሉላ ዳ ሲልቫ ፓርቲ የቴክኖሎጂ ኩባንያ ሜታ በምርጫ ጣልቃ ገብቷል ሲል ለአሜሪካ መንግስታት ድርጅት ቅሬታ እንደሚያቀርብ የቅስቀሳ ቡድኑ ረቡዕ ዕለት አስታውቋል። ግራ ዘመሙ መሪ ጥቅምት 25 በሚካሄደው ሁለተኛ ዙር የምርጫ ውድድር ለአራተኛ ጊዜ ፕሬዚዳንት ሆኖ ለመመረጥ በሚወዳደሩ ሲሆን በውድድሩም የጽንፈኛ ቀኝ ክንፍ የቀድሞ ፕሬዚዳንት ጃኤር ቦልሶናሮ ልጅ ከሆኑት ሴናተር ፍላቪዮ ቦልሶናሮ ጋር የሚገጥማሉ። የሉላ ፓርቲ የፌስቡክ ዋትሳፕ ና ኢንስታግራም ናት ኩባንያ የሆነው ሜታ የበየነ መረብ ይዘቶቹ በመገደብም በምርጫ ቅስቀሳው ላይ ጉዳት እያደረሰ ነው ሲል ይከሳል። ኩባንያው ግን የቀረበበትን ክስ አስተባብሏል። የፓርቲው የኮሚኒኬሽን ኃላፊ ኤደን ቫላዳሬስም ለጋዜጠኞች በሰጡት መግለጫ ሜታን ከአሜሪካ መንግስት ድርጅት ጀምሮ ለዓለም አቀፉ ማህበረሰብ የምናጋልጥበት ጊዜ አሁን ነው ብለዋል። እርምጃው በራሳቸው በፕሬዚዳንት ሉላ ትእዛዝ የተወሰደ መሆኑንም አክለው ገልጿል። የሉላ የቅስቀሳ ቡድንም ቀደም ሲል ባወጣው መግለጫ ሜታ በቅርብ ቀናት የፕሬዚዳንት ሉላ የኢንስታግራም ገጽ መልእክቶችን እንዳያስተዋውቅ አግዷል ሲል ክስ አቅርቧል። በይፋዊ ገጻቸው ላይ የወጣው አንድ መልእክትም በበቂ መልኩ እይታ ለማግኘቱ ተናግሮ ይህም የህዝብ ተደራሽነቱን ጎድቶታል ብሏል። የሉላ የቅስቀሳ ቡድን አክሎ እንደገለጸው ፍላቪዮ ቦልሶናሮ በአንደኝነት ባጠናቀቁበት ባለፈው እሁድ የተካሄደው የመጀመሪያ ዙር ድምጽ አሰጣጥ በፊትም የሉላ እና የሌሎች የግራ ክንፍ መሪዎች የማህበራዊ ሚዲያ ገጾች በድንገት ከኢንስታግራም መፈለጊያ ክፍል ጠፍተው ነበር ብሏል። በብራዚል የሚገኘው የሜታ ቅርንጫፍ መስሪያ ቤት የቀረቡበትን ክሶች አስተባብሏል። የቀረቡት አቤቱታዎች በመሰረቱ ሀሰተኛና በእውነተኛ መረጃዎች ያልተደገፉ ሲልም ጠርቷቸዋል። ወደ መጨረሻው መረጃችን አልፈናል። በሚስታቸው ምክር ተስፋ ያልቆረጡት አሜሪካዊ ግለሰብ የ40 ሚሊዮን ብር የሎተሪ እድለኛ ሆኗል። ለአመታት ሲጫወቱበት የቆዩትን የሎተሪ ቁጥሮች ተስፋ በመቁረጥ ለአንዴና ለመጨረሻ ጊዜ ለመተው ወስነው የነበሩት አሜሪካዊው ጄምስ ሞስሊ በባለቤታቸው ጥብቅ ምክርና ማሳመኛ ቁጥሮችን በመያዛቸው የ40 ሚሊዮን የኢትዮጵያ ብር ወይንም ደግሞ 250,000 የአሜሪካን ዶላር የሎተሪ አሸናፊ ሆነዋል። የሃይሾልስ ነዋሪ ጄምስ ሞስሊ ለሎተሪ ባለስልጣናት እንደተናገሩት የቤተሰባቸውን የልደት ቀናት ጥምረት በመጠቀም የተዘጋጁትን ቁጥሮች ለረጅም አመታት ሲጫወቱባቸው ቢቆዩም ነገር ግን ምንም አይነት እድል ባለማስገኘቱ ከሶስት ሳምንታት በፊት ለመተው አስበው ነበረ። ይሁንና ግን እነዚህን ቁጥሮች ለብዙ አመታት ሲጫወተባቸው የቆየው ሲሆን ከሶስት ሳምንታት በፊት ልቷቸው አስቤ ነበር፣ ነገር ግን ባለቤቴ እንዳላቆም አሳመነችኝ ሲሉ አቶ ጄምስ ይገልጹታል። ሁኔታውን የባለቤታቸውን ምክር እየሰሙት አቶ ጄምስም በቆረጡት የጣ ቁጥር የሎተሪ አሸናፊ ለመሆን በቅቷል። አሸናፊነታቸውን እንደሰሙም ወዲያውኑ ለባለቤታቸው ቢደውሉም ባለቤታቸው ግን እውነቱን ማመናቀቷቸው እንደነበረን የተናገሩት ለባለቤት ልነግራት ስደውል ልታምነኝ አልቻለችም፣ እንዳትዋሸኝ ብላኛለች ሲሉም አስደሳቹን አጋጣሚ አስታውሰዋል። አቶ ጄምስም ከዚህ ታላቅ የሎተሪ ድልም ያገኙትን የተወሰነውን ገንዘብ መኖሪያ ቤታቸውን ለማደስ እንደሚያውሉትም አስታውቀዋል። አድማጮቻችን፣ በእኔ በኩል የነበሩት የሀገር ውስጥና የውጭ መረጃዎች እነዚህን ይመስሉ ነበረ። ከመልእክቶቹ በኋላ ወደ ስፖርታዊ መረጃዎች እናልፋለን። አብራችሁን ቆዩ።
16: የአማራ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃን ሜዳ ስለሚያካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለአክሲዮኖቻችን ምልአተ ጉባኤ መሟላት እንዲችል በአካል እንድትገኙ እያሳሰብ፣ መገኘት የማትችሉ በሚቀርባቸው የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት በመገኘት በፍላጎታችሁና እናንተ ለመረጣችሁት ማንኛውም ሰው በየትኛውም አካባቢ ለሚገኝ ውክልና እንድትሰጡና ተወካዩ ጉባኤ ላይ እንዲገኝልን እያሳሰብ በኢትዮጵያ ብሔራዊ ባንክ መመሪያ ኤስቢቢ ህዝባር 91 ህዝባር 2024 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
17: አማራ ባንክ፣ ከባንክ ባሻገር።
6: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976606060 ወይንም በ7760 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያ። ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
7: ሄሎ
8: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገር
7: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
8: ታዲያ በስልክ ቁጥሮ ይላክልኛ?
7: ዳሽን ላይ አይደል እንዴ ያልሽ?
8: እኮ ዳሽን ላይ በዳሽን ሱፐር አፕ።
6: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
17: ለምሳ 5500 ደርሶባችኋል። ላክላክ አርጓ
8: አካውንትን ስጠይ።
17: ስልኬን ተጠቀሙ።
7: አረ እንዴት
17: በዳሽን ሱፐር አፕ
6: ይኸው
17: የፈጠነ ገብቷል።
6: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።

0: ንብተራ ኦንላይን መተግበሪያ መሰረታዊ የባንክ ጉዳይ ማቃለያ እኛ ለርሶ የሚመጥን አገልግሎት ለመስጠት ያላንዳች መሰላቸት ሌት ተቀን እንተጋለን። ለባንክ አገልግሎት ጥያቄው ባሉበት ሆነው ሳይወጡ ሳይወርዱ ወረፋ ሳይጠብቁ በእጅ ስልኮ ንብተራ ኦንላይን መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጫን ይገለገሉ ዘንድ ከምቾት የሚበልጥ ምቾት አቅርበንልዎታል። ንብተራ ኦንላይን መተግበሪያ ከአገር ቤት እስከ ባህር ማዶ የገንዘብ ዝውውርና የቢል ክፍያዎች መፈጸም ከመቻል ባሻገር መሆኑን በተግባር ያሳየ የባንኮ የክብር ገጽ በረከት። ንብተራ ኦንላይን መተግበሪያን በእጅ ስልኮ ይጫኑ። ባንኮን ያለ ስጋት ባስተማማኝ ደህንነት ይዘው እየተንቀሳቀሱ መሆኑን ለቅጽ በታይጠራጠሩ። ንብ ኢንተርናሽናል ባንክ ይሰሩዋል ከልብ እንደ ንብ።
1: አርማዶቻችን ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ደግሞ ስሙልን ይያል አብሮን ቆይታ የሚያደርገው አሃዱ ባንክ ነው። የዘመኑን ዲጂታል ባንኪንግ ድሎችን በመጠቀም በአሃዱ ለኩሉ መተግበሪያ የተለያዩ የባንክ አገልግሎቶችን ከስልኮ በቀላሉ ማግኘት ይችላሉ። በአጭር የመደወያ ቁጥር ወይንም በዩኤስኤስዲ በስልኮ ኮከብ 611 መሰላል ብለው በመደወል የባንክ ሂሳቦን በስልኮ ማንቀሳቀስ ይችላሉ። በተጨማሪም በኢንተርኔት ባንኪንግ እና በኤቲኤም ካርድ ደንበኞች ባሉበት ሆኖ የባንክ አገልግሎታቸውን በቀላሉ እንዲያገኙ ያስችላል። አሃዱ ለኩሉ መተግበሪያን ከአፕ ስቶር ወይንም ከፕሌይ ስቶር አውርደው ይጠቀሙ ይላችኋል። አሃዱ ባንክ ከብዙዎች ለብዙዎች።
2: አንድ ብልህ ባለጸጋ ሁለት ልጆቻቸውን ግማሽ ሀብታቸውን እኩል አካፍለው በህይወት መንገድ አትርፈው እንዲመጡ በየፊናቸው ላኳቸው። ከጊዜያት በኋላም ሊጎበኟቸው ሄዱ። ሁለቱንም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን አንተ በኖረ ልማድ ሀብትን በሀብት አትረፈህ አሳይተኛልና በያዝከው መንገድ ቀጥል። አንተ ታናሹ ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናሃልና ባለጠግነት መክሊታቸውን ባትረፈረፉና ለሌሎችን በተረፉ ብልሆች ይመዘናልና አንተ የብዙዎች አቅም ሆነ እንድትገለጥ ቀሪው ሀብታችን ያስፈልግሃል። አውዱን አስቀጥል። አሃዱ ባንክ ከብዙዎች ለብዙዎች።
1: አድማጮቻችን ስፖርታዊ መረጃዎችን ሊያደርሰን አህመዲን ከማል እዚህ ስቱዲዮ ይገኛል። እንዴት አመሸ አህመዲን? ስፖርታዊ መረጃዎችን መቀጠል ትችላለን።
3: አመሰግናለሁ ሄደን። እንዴት አመሻችሁ አድማጮቻችን? የሳቱን የስፖርት መረጃ ወደ እናንተ የምናደርስ ነው የሚሆነው። በነገ ሁለት ወሳኝ የካፍ ኮንፌዴሬሽን ካፕ ጨዋታ የሚጠብቃቸው ወልዋሎ አዲግራት ዩኒቨርሲቲ በዛሬው ዕለት ጨዋታቸውን በሚያደርጉበት ትሪፖል ኢንተርናሽናል ስቴዲየም ልምምዳቸውን ሰርቷል። ቀለል ያሉ ልምምዶችን፣ መጠነኛ የእርስ በርስ ጨዋታን እንዲሁም ደግሞ የቡድን መንፈስ ከፍ የሚያደርጉ እንቅስቃሴዎች በተካተቱበት በዛሬው ልምምድ የተወሰኑ ተጫዋቾች እንዲሁ በቦታው ተገኝተዋል። ሴኔጋላዊ አማካይ ግን ማማዱ ሴክ አለመሰለፉና በዚህ ልምምድ ላይ እንዳልተገኘ ነው እየተነገረ የሚገኘው። ከዛ ውጪ ግን ሁሉም የቡድን አባላት በልምምዱ እንደተሳተፉ ከስፍራው የወጡ መረጃዎች ያመላከቱ ይገኛሉ። ከዛ ባሻገር ግን ከዚህ ቀደም ከጉዞ ጋር በተያያዘ እክል የገጠማቸው የክለቡ ምክትል አሰልጣኝ ጳውሎ ዘጋይ፣ ሲቲ ኦሴና ዘረሰናይ ብርሃነ ዘግይተው ቡድኑን መቀላቀላቸውን ነው ከሶከር ኢትዮጵያ ያገኘነው መረጃ የሚያመለክተው። የሲቢኢ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት መርሃ ግብር በነገ ዕለት ይጀምራል። ከነዛ መርሃ ግብሮች መካከል 12 ሰዓት ላይ የሚደረገው አዳማ ከተማን ከሸገር ከተማ ጋር የሚያገናኘው ጨዋታ ነገ 12 ሰዓት ላይ በአዳማ ሳይንስና